ደቂቃ ነበር። ወደ 65 ደቂቃዎችን ገደማ ቼክ ሪፐብሊክ በጎደሉ ተጫዋቾችን ነው መጫወት የቻሉት። ታዲያ እንግሊዞች ይህን ጨዋታ 2-0 በሆነ ውጤት ማሸነፍ ችሏል። በዚህም 3 ነጥብን በምድቧ መያዝ ችላለች። በመጀመሪያው ጨዋታ እንግሊዝ በስፔን መሸነፏ የሚታወስ ነው። ስዊዘርላንድ እንደዚሁ ከስኮትላንድ በሊግ ቢ ያደረጉት ጨዋታ በስዊዘርላንድ 3-0 አሸናፊነት ተጠናቋል። በዚህ ጨዋታ እንግዲህ ሪካርዶ ግብ ማስቆጠር ችሏል። ሪካርዶ ሮድሪጌዝ በቅጣት ምት ለስዊዘርላንድ ግብ ማስቆጠር የቻለ ሲሆን ኒኮ ኤልቬዲና እንደዚሁ ዘኬ አምዱኒ ለስዊዘርላንድ ሶስቱን የማሸነፊያ ግቦች ማስቆጠር ችሏል። እንደዚሁ ጃክ ሄንሪ በ11ኛው ደቂቃ በስኮትላንድ በኩል በቀይ ካርድ ከሜዳ መውጣት የቻለ ተጫዋች ነው። ስኮትላንድ እንግዲህ ወደ 79 ደቂቃዎችን በጎደሉ ተጫዋች ነው መጫወት የቻሉት። ይህም እንግዲህ ለስዊዘርላንድ በቂ ድልን መፍጠር የቻለ ክስተት ነበር። ስዊዘርላንዶች የኑሜሪካል አድቫንቴጃቸውን ተጠቅመው ጨዋታውን ድል ማድረግ ችሏል። እንደዚሁ ፊንላንድ ከቤላሩስ ያደርጉ ጨዋታ 0-0 በሆናቸው ውጤት ተጠናቋል። ሉክዘምበርግ ከአይስላንድ ጨዋታቸውን 0-0 በሆናቸው ውጤት ሲያጠናቅቁ ስሎቫኪያ ከካዛኪስታን ያደርጉ ጨዋታ በስሎቫኪያ 2-1 አሸናፊነት ተጠናቋል። እንደዚሁ ስሎቫኒያ ከሰሜን መቄዶኒያ ጋር ያደርጉ ጨዋታ በስሎቫኒያ 2-0 አሸናፊነት ተጠናቋል። ቡልጋሪያ ከስቶኒያ ያደርጉ ጨዋታ 0-0 በሆናቸው ውጤት የተጠናቀቀ ሲሆን አልባኒያ እንደዚሁ ሳን ሞሪኖን 3-0 በሆነ ውጤት ማሸነፍ ችሏል። ትናንትና እንደዚሁ በብሔራዊ ቡድን የወዳጅነት ጨዋታዎች የተከናወኑ ሲሆን ብራዚል አውስትራሊያን 4-2 በሆነ ውጤት በወዳጅነት ጨዋታ ድል ማድረግ ችላለች። በዚህ ጨዋታ እንግዲህ ራፊና በፍጹም ቅጣት ምት እንደዚሁ ቪኒሽየስም በፍጹም ቅጣት ምት ለብራዚል ብሔራዊ ቡድን ግብ ማስቆጠር የቻሉ ሲሆን ብሩኖ ጊማሬሽ እና ቫንደርሰን የብራዚልን ቀሪ የማሸነፊያ ግቦች ማስቆጠር ችሏል። ሩሲያ እንደዚሁ ኢራንን 2-0 በሆነ ውጤት በወዳጅነት ጨዋታ ማሸነፍ ችላለች። ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ በቅድሚያ የምንመለከተው የማንቸስተር ሲቲን ጉዳይ ነው። የፕሪሚየር ሊግ ገለልተኛ ኮሚሽን ማንቸስተር ሲቲ በ9 የውድድር ዘመን ውስጥ የፕሪሚየር ሊጉን የፋይናንስ ደንቦች በመጣስና ከሊጉ ምርመራ ጋር ባለመተባበር በተነሱ አብዛኛዎቹ ክሶች ጥፋተኛ ሆኖ እንዳገኙት በይፋ አረጋግጧል። ገለልተኛው ኮሚሽን ከ2009-2010 እስከ 2017-18 የውድድር ዘመን መካከል ባሉት 9 የውድድር ዘመናት መካከል ጥፋተኛ መሆናቸውን ነው ማረጋገጥ የቻለው። ማንቸስተር ሲቲ ከብዙ የንግድ አጋሮች ጋር የሐሰተኛ ኮንትራቶች፣ በሁለቱም ወገኖች መካከል ያለው እውነተኛ ስምምነት በተሳሳተ መንገድ የሚያመላክቱ ሐሰተኛ የሆኑ የንግድ ኮንትራቶችን ማሳየቱን እንዲሁም ደግሞ ከሌሎች ጋር የሐሰት ስምምነቶችን በመፈራረም የክለቡ ገቢ ላለማጋነንና ወጪዎቹን ለመቀነስ ሞክሯል ነው የተባለው። ክለቡ የተሳሳተ የሂሳብ መዝገብ አቅርቦ የፋይናንሱን ትክክለኛ ሁኔታ ከኦዲተሮችና ከእግር ኳስ ተቆጣጣሪዎች አካላት ደብቋል ተብሏል። ማንቸስተር ሲቲ የፕሪሚየር ሊጉንና የአውሮፓ የውጪ ገደቦችን በእጅጉ ጥሷል ተብሏል። እንደዚሁ በፕሪሚየር ሊጉ ምርመራ ወቅት ማንቸስተር ሲቲ በርካታ የትብብር ግዴታዎችን እና ለሊጉ ከፍተኛ እምነትን ጥሷል በማለት አረጋግጧል። ፕሪሚየር ሊጉ መግለጫውን ካወጣ በኋላ እንግዲህ ማንቸስተር ሲቲም እንደዚሁ መግለጫ አውጥተዋል። ከዚህ ጉዳይ ጋር በተያያዘ ማንቸስተር ሲቲ በታተመው የፕሪሚየር ሊግ የኮሚሽን አስተያየት ቅር ተሰኝተናል፣ ተገርመናልም ሲሉ ነው በመግለጫቸው የገለጹት። ክለቡ በፕሪሚየር ሊጉ ከተሰነዘሩት ክሶች ንጹህ ነው እና በዚህ ጉዳይ ላይ ያሉትን ሁሉንም አቋማቸውን የሚደግፉ ሁሉንም አቀፍ የማይካድ ማስረጃዎች አሉን። ስለዚህ ክለቡ በማንኛውና በሁሉም ተገቢ የቁጥጥርና የህግ መድረኮች ላይ የማያቋርጥና አስፈላጊ በሚሆንበት ጊዜ ቅድመ ጥንቃቄ ያደርጋል። የፕሪሚየር ሊግ ሂደት አሁንም ቀጥሏል። ጉልህ ነገሮች አልተጠናቀቁም። የማንቸስተር ሲቲ ክለብ አሁንም ለሱ ክፍት የሆኑ የይግባኝ መንገዶችን ይከተላል። አስተያየቱ ግልጽ የሆኑ ስህተቶችን የህግ የምህርና የእውነታ ስህተቶችን የያዘና ደንብን እየጠበቀ አይደለም። ክለቡ ለስምንት ዓመታት የፕሪሚየር ሊግ ቦርድና ስራ አስፈጻሚ እንደ ገለልተኛና ፍትሃዊ አስተሳሰብ ያለው ተቆጣጣሪ ከፓርቲ ተጽዕኖ ነጻ በመሆን መልኩ እንዲሰራ በማድረግ ተገቢውን ሂደት በትጋት ሲያከብር ቆይተዋል። ክለቡ ወደፊት የሚደረጉ ሂደቶች እስኪጠናቀቁ ድረስ ሊናገር በሚችለው ነገር ላይ በግልጽ የተገደበ ነው ሲሉ እንግዲህ ማንቸስተር ሲቲዎች በመግለጫቸው ላይ ተናግሯል። ማንቸስተር ሲቲ በመግለጫቸው ላይ አይሆንም እንግዲህ በይግባኝ ጉዳዩ ላይ እንደሚሄዱበት ነው ሀሳባቸውን የሰጡት። የፕሪሚየር ሊግ ዋና ስራ አስፈጻሚ ሪቻርድ ማስተርስ በዚህ ጉዳይ ላይ ሀሳባቸውን የሰጡ ሲሆን ዋናው ውሳኔ በዚህ ወቅት በማንቸስተር ሲቲ ምን እንደተከሰተ እውነታዎችን ያረጋግጣል። ክለቡ ለአስር ዓመታት ያህል የፕሪሚየር ሊግ ህጎችን በስርዓት እንዴት እንደጣሰ በዝርዝር ያብራራል። እንዲሁ የፕሪሚየር ሊጉ ይህንን ጉዳይ በማንቸስተር ሲቲ ላይ ለመከታተል የወሰደውን ውሳኔ ያረጋግጣል። እስካሁን ድረስ ሂደቱ ረዥምና አስቸጋሪ ቢሆንም ሊጉ እውነታዎችን በተናጠለ እንዲያረጋግጡ ቁርተኛ ሆኖ ቆይተዋል ሲሉ እንግዲህ ተናግረዋል። ሌላኛው ጉዳያችን የፈረንሳዊ ክለብ ፓሪስ ሴንት ጀርሜን ፕሬዚዳንት ናስር አልከለፊ አሌክሳንደር ሴፈሪን በድጋሚ የአውሮፓ እግር ኳስ ፌዴሬሽን ፕሬዚዳንት ሆነው እንዲመረጡ ጥሪ አቅርበዋል። እንደ ክለብ ባሉን ጥያቄዎች ሁሉ በየቀኑ በስልክ በጽሁፍ መልክቶቹ ምክንያት እንድትስላቸው አውቃለሁ። አንዳንድ ጊዜ ከሚስቶ በላይ እደውላለሁ ብዬ አስባለሁ። ስለዚህ ማመስገን አለብኝ። በትዕግስት ስለሚከታተሉን፣ ክለቦችን ስለሚደግፉ፣ ለእግር ኳስ የሚበጀውን ነገር ስለሚጠብቁ እናመሰግናለን። እግር ኳስ እንደ እርሱ ያሉ ታላላቅ መሪዎች ይፈልጋል እና ከ900 በላይ በሆኑ የአውሮፓ እግር ኳስ ክለቦች ስም በሚቀጥሉት ዓመታት እንደገና ለፕሬዚዳንትነት ምርጫ እንዲቆሙ እጠይቆታለን፣ እኛ ፈልጎታለን እያሉ ሲሆን ናስር አልከላፊ ከእግር ኳስ በጂያኒ ኢንፋንቲኖ የተፈጠረውን ችግር
መፍታት ግዚያችን

0: እያባከንን ነው ሲሉ እንደዚሁ ከጂያን ኢንፋንቲኖ ጋር በተያያዘም ሀሳባቸውን ሰጥተዋል። የዓለም እግር ኳስ ለክለቦቻችንም በጣም አስፈላጊ ነው። ሁላችንም በዚህ ክረምት 2026 የፊፋ ዓለም ዋንጫን ተመልክተናል። 857 ተጫዋቾች የተመረጡት ከአውሮፓ ክለቦች ሲሆኑ ይህም ከሁሉም ተጫዋቾች 70% የሚሆነውና ከ48 ቡድኖች 33ቱ ተመጣጣኝ ስብጥር የነበረው ከአውሮፓ እግር ኳስ ነው። ሰዎች የክለቦችን ዋጋ በመጨረሻም እንደሚያዩ ተስፋ አድርጋለሁ። ተጫዋቾቻችን ለብሔራዊ ቡድኖች ሲጫወቱ በጣም እንኮራለን። በሚለብሱት የትኛውም የእግር ኳስ ማሊያም እንኮራለን። ዛሬ ያለውን ሁኔታ በጣም የዛሬ ያለውን ሁኔታ ማየት በጣም ያሳዝናል። ተጫዋቾችን ከማሻሻል ይልቅ በችግሮቻችን ላይ ጊዜያችንን እያባከንን ነው። እግር ኳስ የሚሰራው እርስ በርሳችን ስንደማመጥ ነው። በመካከላችን ግልጽ ስንሆን፣ እግር ኳስን ስንወድና ለእግር ኳስ ስንሰራ እና ሌላ ምንም ነገር ሳንሰራ ስንቀር እግር ኳስ ክፍተት ይኖርበታል። ከሁሉም በላይ ግን ሀቀኛ ስንሆንና ልዩነቶቻችን ምንም ይሁን ምን እግር ኳስ ከማንኛውም በላይ ትልቅና አስፈላጊ ነው። ስለዚህ ለእግር ኳስ መስራት አስፈላጊ ነው ሲሉ ሀሳባቸውን ሰጥቷል። የቀድሞ የአርሰናልና የቼልሲ ተጫዋች 39 ዓመቱ ኦሊቨር ጅሩድ በውድድር ዘመኑ መጨረሻ ላይ ራሱን ከእግር ኳስ እንደሚያገል ቀርሷል። እንደ ተጫዋች ይህ የመጨረሻ የውድድር ዘመኔ ይመስለኛል፣ ለዚህም ነው እያንዳንዱን ጊዜ የምደሰትበት ሲል መናገሩን ሊክብ በዘገባው አመላክቷል። ተጫዋቹ አሁን በፈረንሳዊ ክለብ ሊል እየተጫወተ የሚገኝ ሲሆን በዘንድሮ የውድድር ዓመትም እስካሁን ድረስ በፈረንሳይ ሊግ 5 ጨዋታዎችን አድርጎ 5 ግቦች አንድ ግብን ማስቆጠር ችሏል። የባርሴሎናውና ስራ አስፈጻሚ ማኑኤል ዴል ሪዮ ከባርሴሎና ጋር የጋራ ስምምነት ላይ ከደረሱ በኋላ በወሩ መጨረሻ ክለቡን ይለቃሉ ተብሏል። ስለ ውሳኔው ዋን ላፖርትን አሳውቀው ሰኞ ዕለት የክለቡን የአስተዳደር ኮሚቴ ተሰናብቷል ነው የተባለው። የዋና ስራ አስፈጻሚ ቦታ ለጊዜው ክፍት ሆኖ የሚቆይ ሲሆን ሰርጂዮ ሴራኖ ደግሞ የክለቡ የፋይናንስ ክፍል ይረከባሉ መባሉን በርከት ያሉ መረጃዎች እያመላከቱ ይገኛሉ። ክርስቲያኖ ሮናልዶ የፖርቱጋል አሰልጣኝ ሆርጌ ጄሱስ እና የፖርቱጋል እግር ኳስ ፌዴሬሽን የሱን ሁኔታ በሚይዙበት መንገድ ደስተኛ አይደለም እየተባለ ይገኛል። ሮናልዶ እና ሆርጌ ጄሱስ ከዓለም አቀፉ የእረፍት ጊዜ በፊት በሁለቱ የሜዳ ጨዋታዎች ላይ እንደሚጫወት ተስማምተው ነበር። አሰልጣኙ በኋላ ሮናልዶ ከኖርዌይ ጋር በሚደረገው ጨዋታ እንዲሳተፍ እንደሚፈልጉ በማወሰን ክርስቲያኖ በሁለተኛው አጋማሽ ላይ እንዲያሟሙቅ ነግረውት ነበር። ከዛ በኋላ ግን ተጫዋቹ ወደ ሜዳ አልገባም። በመጨረሻም ክርስቲያኖ ሮናልዶ ከኖርዌይ ጋር አልተጫወተም። ምክንያቱም አሰልጣኙ እንግዲህ በጨዋታው ላይ ሌሎች ሀሳቦችን እየነደፉ ወይም እየሞከሩ እንደነበር ነው የተገለጸው። ሮናልዶ በሁኔታው እሱ በሱ ሁኔታ የተያዘበት መንገድ አልወደደውም ነው የተባለው እና አሁን ላይ ከአሰልጣኙ ሆርጌ ጄሱስ እና ከፖርቱጋል እግር ኳስ ፌዴሬሽን ጋር ፊት ለፊት በመገናኘትና ሁሉም ነገር ግልጽ ለማድረግ እና አሁንም ሙሉ በሙሉ በሱ ላይ እየተማመኑ መሆኑን ለማረጋገጥ ይፈልጋል ሲል ሪካርድ ፖርቱጋል ይዞት የወጣው መረጃ ያመላክታል። በመጨረሻም ሮማዎች አዲስ ስቴዲየማቸውን በፒዮትራላታ ለመገንባት ፍቃድ ተሰጥቷቸዋል። በዚህ ምክንያት ግንባታው በመጋቢት 2027 ይጀምራል ተብሎ ይጠበቃል። ከ60 ሺህ በላይ ተመልካቾችን የመያዝ አቅም አለው የተባለው ስቴዲየም 1 ቢሊዮን ዩሮ በላይ እንደሚያወጣ ነው የሚጠበቀው። የሮም ከንቲባ ሮቤርቶ ጎልቲየሬ ታሪካዊ ቀን ነው፣ ከአራት ዓመታት ስራ በኋላ መደበኛ ፍቃድ ብቻ ጠፍቶ ነበር። አሁን እርግጠኛ ነን ስቴዲየሙ ይገነባልና በዓለም ላይ ካሉ እጅግ ውብ ከሆኑ ስቴዲየሞች ውስጥ አንዱ ይሆናል ሲሉ ሀሳባቸውን ሰጥተዋል። ታዴ ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እንግዲህ ይመስላሉ። በክፍል ሁለት በሌሎች ስፖርታዊ መረጃዎች ዳግም እንገናኝ ይሆናል። በክፍል አንድ ስለነበረን ቆይታ አንተንም አድማጮችንም እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። ክቡራትና ክቡራን ስንመለስ የተለያዩ መረጃዎችን የምናገራቸው ይሆናል። ስድስተኛው የኦሮሚያ የቱሪዝም ሳምንት በይፋ መጀመሩን ሰምተናል። በኢትዮጵያ በየዓመቱ 30,000 ህጻናት ከተፈጥሮ የልብ ህመም ችግር ጋር ይወለዳሉ። በአማካይ በቀን ከ80 ህጻናት በላይ ከልብ ህመም ጋር እንደሚወለዱ ሰምተናል። ይህንን መረጃ ይዘናል። በኢሬቻ ዋዜማ ኮንሰርትና የቁንጅና ውድድር መዘጋጀቱም ተገልጿል። በጋሞ ዞን ጠለፋና የመድፈር ሙከራ ፈጽሞ ድርጊቱን በቪዲዮ ቀርጾ በቲክቶክ ያሰራጨው ግለሰብ በእስራት መቀጣቱን ሰምተናል። ከውጭ ኢራን ጦርነቱ እንዲቆም ለአሜሪካ ህዝብ ጥሪ ማቅረቧም ተሰምቷል። ማሌዥያ የሮሂንጋ ስደተኞችን ወደ ሀገራቸው መመለስ መጀመሯም እየተነገረ ይገኛል። እነዚህና ሌላዎች መረጃዎችን ይዘን የመመለስ ይሆናል። የዚህ ሰዓት የክብር ሀገራችን የሆነውን ሲንቄ ባንክን ክለብ እናመሰግናለን። ክብሯትና ክብሯን አብራችሁን ቆዩ።
2: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥም

0: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር ተንቀሳቃሽና ግርግዳ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጂናል የ200 ዋስትን ያለው ኤሌክትሪክ መኪና ቻርጀር ፕለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐር ማርኬት ነው። ኩማዲያ ፊት ለፊት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል።

0: በዓልን እንድመቅበት ቤተሰብ ፍቅርን ስቦ ገበታውን አንድነት ከቦ ደስታውን ያጣጣመ ዘመንን ይሻገራል። ከጎኑ ወዳይ ዘመድን ያሰባስባል። በመስቀል ደመራ ፍቅር እንዲበራ ሰላም እንዲሰፋ ደስታ እንዲስፋፋ በቤተሰብ አጀብ አንድነት ለነዋብ ደመራውን ከበን አብሮነትን ይዘን እንኳን አደረሰን። አማራ ባንክ ከባንክ ባሻገር
1: እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማተሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማተሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ይዘት ያላቸው ሰነዶች በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግ እና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጻሕፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ፣ ብርሃንና ሰላም ማተሚያ ድርጅት።
2: የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከጳጉሜ 2 እስከ ጥቅምት 9 ቀን ድረስ ስዊፍትን ጨምሮ በዲጂታልና በሌሎችም የሐዋላ አስተላላፊዎች በኩል ከ50 ዶላር ጀምሮ ሲላክሉትና ሲመነዝሩ በየቀኑ የ10,000 ብር ሽልማት እንዲሁም ከ500 ዶላር ጀምሮ በየሳምንቱ የ50,000 ብር ተሽላሚ ይሆናሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
3: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ እፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
4: አዎ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘበን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው ክርስትና እምነት ተከታዮች ነብ ኢንተርናሽናል ባንክ ብሔራዊ ከሚገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለበዓሉ ከውጭ ሀገር የሚላክልዎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቅዎታለን። በዚሁ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስታውሶ ከእኛ ከንብ ባንክ ጋር የሚኖርዎትን ጉዞ ዝምን አድርገን ኑሮውን ጥፍጥ ለማድረግ በማሰብ ነው። መልካም በዓል። ንብ ኢንተርናሽናል ባንክ።
5: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። ስልክ ቁጥሮ አካውንቶም እንደሆነ ብና በስራውተስ።
6: ሄሎ
7: ምን ነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነገር
6: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባክ

0: ላበት
1: ታዲያ በስልክ ቁጥር ይላክልኛ።
0: ዳሽን ላይ አይደል እንዴ ያልሽኝ?
1: እኮ ዳሽን ላይ በዳሽን ሱፐር አፕ።
2: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
3: ለምሳ 5500 ደርሶባችኋል። ላክላክ አርጓ
4: አካውንትን ስጠይ።
3: ስልኬን ተጠቀሙ።
5: አረ እንዴት
3: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።

0: በኢትዮጵያ ከ60 በመቶ በላይ የሚሆኑ የጤና ተቋማት ደህንነቱ የተጠበቀ የጽንስ ማቋረጥ አገልግሎት እየሰጡ ይገኛሉ ቢባልም አገልግሎቱን ያላገኙ በርካታ ዜጋዎች እንዳሉ ተነገረ። በኢትዮጵያ በተሳሳቱ መረጃዎች ምክንያት የሚፈጠሩ የአመለካከት ችግሮችን ለማስቀረትና አስተማማኝ የጽንስ ማቋረጥ እንዲሁም የቤተሰብ እቅድ አገልግሎቶችን ተደራሽ ለማድረግ የሚያስችሉ የተለያዩ ተግባራት እየተከናወኑ እንደሚገኙ ተገልጸዋል። የአይፓስ ኢትዮጵያ ካንትሪ ዳይሬክተር ዶክተር ደመቀ ደስታ እንዳስታወቁት ድርጅቱ ይህ እንዲሆን የሚፈቅደው ሕግ ከጸደቀበት ጊዜ ጀምሮ ከጤና ሚኒስቴርና ከሌሎች አገር አካላት ጋር በመሆን በርካታ ተግባራትን ሲያከናውን መቆየታቸውን ገልጸዋል። በአይፓስ ኢትዮጵያ አማካኝነት ከ1500 እስከ 1600 ለሚደርሰው የጤና ተቋማት የአገልግሎት አሰጣጥ ድጋፍ እየተደረገ ሲሆን አገልግሎቱን በጥራት መስጠት የሚያስችሉ ከ20,000 በላይ የጤና ባለሙያዎች ስልጠና እንዲወስዱ ተደርገዋል። በአሁኑ ወቅት በአገሪቱ ከሚገኙ የጤና ተቋማት መካከል ከ60 በመቶ በላይ የሚሆኑት አገልግሎቱን እየሰጡ ይገኛሉ ተብሏል። እንዲሁም በአሁኑ ወቅት በ9 ክልሎች ውስጥ አገልግሎቱን ተደራሽ የማድረግ ስራዎች በመካሄድ ላይ እንደሚገኙም አክለዋል። ዶክተር ደመቀ አክለው እንደገለጹት አገልግሎቱን ተደራሽ ለማድረግ ጥረት ቢደረግም አሁን አገልግሎቱን ያላገኙ ከ35 እስከ 36 በመቶ የሚሆኑ የህብረተሰብ ክፍሎች አሉ። በተለይም በግጭት ቀጠናዎችና ርቀት ባላቸው አካባቢዎች እንዲሁም እንደ አፋር፣ ሶማሌና ጋምቤላ ባሉ ክልሎች የግንዛቤ ጥረትና የምቹ ሁኔታዎች አለመኖር አገልግሎቱን ሙሉ በሙሉ ተደራሽ ለማድረግ እንቅፋት ሆኗል ብለዋል። በተጨማሪም የጽንስ ማቋረጥ አገልግሎት በወንጀለኛ መቅጫ ህግ ውስጥ በቅድመ ሁኔታዎች ውስጥ መካተቱ በአገልግሎቱ ላይ የራሱ የሆነ ጫና እያሳደረ በመሆኑ አገልግሎቱ እንደ ማንኛውም የጤና እንክብካቤ ታይቶ ህጋዊ ማዕቀፍ እንዲሻሻል ከሚመለከታቸው አካላት ጋር በመሆን ስራዎች እየተሰሩ እንደሚገኙ ጠቁመዋል። ያልተፈለገ እርግዝናን ከመነሻው ለመከላከል የቤተሰብ እቅድ አገልግሎትን የማስፋፋትና የመንስኤ ህመሞችን የማከም ስራዎች ጎን ለጎን ተጠናክረው እንደሚቀጥሉ ተገልጿል። ዘገባው የባልደረባችን ሰማሃር አለባቸው ነው። በጋሞ ዞን ጠለፋና የመድፈር ሙከራ ፈጽሞ ድርጊቱን በቪዲዮ ቀርጾ በቲክቶክ ያሰራጨው ግለሰብ በእስራት ተቀጣ። በጋሞ ዞን ምዕራብ አባያ ወረዳ ጠለፋና ያስገድዶ መድፈር ሙከራ ወንጀል የፈጸመው ግለሰብ በእስራት መቀጣቱን የደቡብ ኢትዮጵያ ክልል ፖሊስ አስታወቀም። ተከሳሹ መልካሙ ዳዊት የተባለ ሲሆን የግል ተበዳይን በመጥለፍ ተበዳይዋን ወደ ጫካ በመውሰድ አስገድዶ ለመድፈር ሙከራ ማድረጉን ፖሊስ አስታውቋል። በተጨማሪም ድርጊቱን በቪዲዮ በመቅረጽ በቲክቶክ ላይ ማስራጨቱን የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን የህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ፖሊስ ባደረገው ክትትል ተከሳሹን ከሰላም በር ከተማ በቁጥጥር ስር በመዋል ምርመራውን አጠናቆ መዝገቡን ለአቃቤ ህግ ማስረከቡን ፖሊስ አስታውቋል። አቃቤ ህግም በተከሳሹ ላይ በኢፌድሪ የወንጀል ህግ አንቀጽ 587 ዝባር 1ና 620 ዝባር 2 መሰረት ክስ በመመስረት የሰው የሰነድና የቪዲዮ ማስረጃዎችን ለምዕራብ አባያ ወረዳ ፍርድ ቤት ያቀርባል። ተከሳሹ የቀረቡበትን ማስረጃዎች ማስተባበል ባለመቻሉ ፍርድ ቤቱ በሁለቱም ክሶች ጥፋተኛ መሆኑን በመወሰን 22 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኮማንደር አሸናፊ ኃይሌ ለብስራት ሬዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። 24 የመማሪያ ክፍል መስኮቶችን የሰረቁ ተከሳሾች በእስራት ተቀጡ። በምዕራብ ጎጃም ዞን በቡሬ ከተማ አስተዳደር 01 ቀበሌ የቡሬ አቦ አንደኛ ደረጃ ትምህርት ቤት የመማሪያ ክፍሎች 24 መስኮቶችን በመስረቅ የተከሰሱት 3 ግለሰቦች እያንዳንዳቸው በእስራት መቀጣታቸው ተገልጸዋል። የቡሬ ከተማ አስተዳደር ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ኢንስፔክተር ያየህ አድግህ እንደገለጸው የትምህርት ቤቱ አመራሮችና የአካባቢው ህብረተሰብ ለፖሊስ ባቀረቡት ጥቆማ መሰረት ፖሊስ ክትትል በማድረግ ተጠርጣሪዎቹን ለመያዝ ችሏል። ተከሳሾቹ የሰረቁትን መስኮቶች በባጃጅ ጭነው ወደ አዊ ዞን ቲሊሊ ከተማ በመውሰድ ለቁራሌ ለመሸጥ ሲሞክሩ መሆኑን ጥቆማ ከደረሰው በኋላ ፖሊስ ባደረገው ክትትል ታህሳስ 27 ቀን 2018 ዓ.ም ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ ማድረጉን ኢንስፔክተሩ ገልጸዋል። ፖሊስ በምርመራ ያገኘውን ማስረጃና የተያዙትን ንብረቶች በማስረጃነት በማቅረብ መዝገቡን ለቡሬ ወረዳ ፍትህ ጽፈት ቤት ልኳል። በዚህም ክስ ቀርቦባቸው የነበሩ ተከሳሾቹ በቡሬ ወረዳ ፍርድ ቤት ቀርበው ጥፋተኛ መሆናቸውን በማስረጃ ከተረጋገጠ በኋላ በመስከረም 15 ቀን 2019 ዓ.ም በዋለው ችሎት ውሳኔ ተሰጥቷል። በውሳኔውም ስንታየሁ ባንቴ፣ ስማቸው ፋንታውንና ምስጋናው አስማር የተባሉት 3 ተከሳሾች እያንዳንዳቸው በ3 ዓመት እስራት እንዲቀጡ ተወስኗል። ሌላኛው ተከሳሽ ደግሞ የተሰረቀውን ዕቃ በመደበቅ ጥፋተኛ በመሆኑ የ1 ዓመት ከ3 ወር እስራት መፈረዱን ብስራት ሬዲዮ ከቡሬ ከተማ አስተዳደር ፖሊስ ጽፈት ቤት የደረሰው መረጃ ያመለክታል። ክቡራትና ክቡራን በዚሁ የምናልፈው ወደ ችሎት ዘገባችን ይሆናል። ይህን የችሎት ዘገባ ስሙልኝ ያላችሁ የሚገኘው የሰዓቱ የክብር አገራችን የሆነው ስንቄ ባንክ ነው። ውድ የባንካችን ደንበኛዎች አብራችሁን ስለምትሰሩ እጅግ እናመሰግናለን። የፋይናንስ አካታችነትና ተደራሽነትን ማረጋገጥ የዘውትር ተግባር ያደረገው ስንቄ ባንክ ያለፈውን ዓመት በዘርፈ ብዙ ስኬት አጠናቀው አዲሱን ዓመት በአዲሱ ጉልበትና ፈጣን ግስጋሴ ጀምሯል። ባንኩ ከ622 በላይ በሆኑ ዘመናዊ ቅርንጫፎች አማካኝነት ቀልጣፋ አገልግሎት እየሰጠ የሚገኝ ሲሆን በሚሊዮኖች ለሚቆጠሩ ዜጋዎች ከፍተኛ ብድር በማቅረብ የማህበረሰቡን የኑሮ ደረጃ በማሻሻል የኢኮኖሚ እንቅስቃሴን በማነቃቃትና የስራ እድልን በመፍጠር ረገድ ከፍተኛ ሚናውን እየተወጣ ይገኛል። አሁንም አገልግሎቶቹን የደንበኞቹን ፍላጎት ምቾትና እርካታ ማዕከል ያደረገው እንዲሆኑ ይበልጥ እየተጋን መሆኑን እየገለጽን የባንካችን የደንበኞች ሳምንት ከመስከረም 15 እስከ 25 ቀን 2019 ዓ.ም በልዩ እንክብካቤ መስተንግዶና በደማቅ ዝግጅት እያከበርን እንገኛለን። እርካታው ደስታችን ነው። ኑ ባንካችን ጋር አብራችሁ ስሩ፣ አብራችሁን እደጎ። ስንቄ ባንክ በአንድነት ወደ ስኬት። ቀጣዩን የችሎት ዘገባ ባልደረባችን ሰላማዊ ነጋሲ ያቀርብልናል። ዘገባውን ተከታትለን እንመለሳለን። አብራችሁን ቆዩ።
1: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽ፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኝ የሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ በአንድነት ወደ ስኬት።

ከተወዳጁ ጣቢያ ከብስራት ጋር ናችሁ። እንግዲያውስ ይህንን እንገራችሁ። ዛሬ የምንነግራችሁ ታሪክ ስለ ታላቅ ተጫዋች፣ ስለ ድንቅ ጎል ወይም ስለ

0: በጦር መሳሪያ የሚፈጸሙ የግድያ ወንጀሎች ከቅርብ ጊዜያት ወዲህ ቁጥራቸው እየጨመረ ይገኛል። መንግስትና የሚመለከታቸው አካላት የጦር መሳሪያ አያያዝን በተመለከተና የጦር መሳሪያን በያዙት ግለሰቦች ላይ እጅግ ከፍተኛ የሆነ ቁጥጥር ያስፈልገዋል። የጦር መሳሪያን አያያዝ በተመለከተ በመንግስት ደረጃ ህጎች ቢኖሩም ለዜጎች ደህንነትና ዋስትና ሲባል ጥብቅ የሆነ ክትትልና ቁጥጥር ያሻቸዋል። ጦር መሳሪያን ታግዘው የሚፈጸሙ የግድያ ወንጀሎች በብዛት ባደጉት ሀገራት ጎልቶ የሚታይ ችግር ቢሆንም ከቅርብ ዓመታት ወዲህም በሀገራችን የሚስተዋል የወንጀል ድርጊት እየሆነ መጥቷል። ሀገራት ጦር መሳሪያን ሉዓላዊነታቸውን ለማስከበርና ለማስጠበቅ ዓላማ ብለው ቢሰሩትም ነገር ግን ህገወጥ የጦር መሳሪያን ዝውውር ከመስፋፋቱን ባሻገር ግለሰቦች በዘፈቀደ መሳሪያቸውን ሲጠቀሙበትና የሰው ህይወትን ማጥፊያ ሲያደርጉትም ይስተዋላል። የአቃቤ ህግ የክስ ማስረጃ እንደሚያስረዳው ተከሳሽ ፀሐይነው ዋኘው የ30 ዓመት ወጣት ሲሆን በነጋዴ ባህር ከተማ ነዋሪ ነው። ተከሳሽ ካልተያዙ ግብረ አበሮቹ ጋር በመሆን ሰውን ለመግደል አስበው ክላሽ መሳሪያን በመያዝ ከቀኑ 8 ሰዓት ሲሆን አዳኝ ሀገር ጫቆ ወረዳ ሎሚዬ ቀበሌ መጋጫ ተብሎ ከሚጠራው ስፍራ ተገኝቷል። ታዲያ ተከሳሽ ከግል ተበዳይ ጌጡ ለማን በነበራቸው የቆየ ጸብ ምክንያት ተከሳሽ ቂምን ቋጥሮ ይቆያል። የግል ተበዳይን ለማጥቃት ወይንም ለመበቀል አሳቻ ሰዓትና ቦታ ሲጠባበቅ የነበረው ተከሳሽ ካልተያዙት ግብረ አበሮቹ ጋር በመሆን በያዙት ክላሽ በተደጋጋሚ አንገቱን አካባቢ በጥይት ተኩሰው በአሰቃቂ ሁኔታ የገደሉት መሆኑን የአቃቤ ህግ የክስ ማስረጃ ያስረዳል።
1: መንግስት የመጀመሪያው ነገር በቻለው አቅም የተለያዩ ወሳኝ የሆኑ አካባቢ ላይ ጥብቅ የሆነ ፍተሻ ማድረግ መቻል አለበት። ፍቃዳቸው ማለት መሳሪያቸው ህጋዊ ፍቃድ ያለውን መሆኑን ማጣራት፣
2: መንግስት ስር ነቀል የሆነ ክትትልና እርምጃ ወስዶ እንደዚህ አይነት ግለሰቦችን ወደ ቅጣት ወደ ህግ ማቅረብ አለበት የሚል እምነት አለ።
0: የዞኑ አቃቤ ህግም የወንጀል ምርመራውን በመመርመር በተከሳሹ ላይ በከባድ ሰው ግድያ ወንጀል በከፍተኛ ፍርድ ቤት ክስ የመሰረተ ሲሆን ተከሳሹ ችሎት ቀርቦ ወንጀሉን አለመፈጸሙን ክዶ ተከራክሯል።
3: ኃይሌ መንግስቴ ነኝ፣ በማናቸውም የፌዴራል ፍርድ ቤቶች ጠበቃና የህግ አማካሪ።
4: ስለ ከባድ የሰው ግድያ ወንጀል በተመለከተ በ1996 ዓ.ም የወጣው የኢፌዴሪ የወንጀል ህግ አንቀጽ 539 ስር የሚታይ ሲሆን ይህም ማንም ሰውን ለመግደል አስቀድሞ የነበረው ሀሳብ ወይም ምክንያት፣ ለመግደል የተጠቀመበት መሳሪያ ወይም ዘዴ፣ ያገዳደሉ ሁኔታ ወይም ግድያው የተፈጸመው በጥላቻ ሰውን ለመጉዳት ፍጹም ፈቃደኛ በመሆን ወይም በተለየ ክፋት ወይም ጨካኝነት ወይም ነውረኛነት በሚያሳይ ሁኔታ ወይም ደግሞ በተጠቀመው መሳሪያ ወንጀሉን በማድረግ የተለየ አደገኛነቱን አሳይቶ እንደሆነ ወይም ደግሞ ሰውን ለመግደል ወይም የወንብድና ወንጀል ለመፈጸም የተደራጀ የወንበዴ ቡድን አባል በመሆን ወይም ደግሞ ሌላ ወንጀል ለመፈጸም እንዲያመቸው ወይም የተፈጸመው ወንጀል እንዳይገለጽ ለማድረግ ሲል አስቦ ሰውን የገደለ እንደሆነ በከባድ የሰው ግድያ ወንጀል በእድሜ ልክ ጽኑ እስራት ወይም ደግሞ በሞት ቅጣት ያስቀጣል ማለት ነው።
0: ፍርድ ቤቱም የአቃቤ ህግን ማስረጃ ከሰማ በኋላ ተከሳሹ የመከላከያ ምስክር እንዲያቀርብ ትዕዛዝ ሰጥቷል። ተከሳሹም የመከላከያ ምስክሮችን አቅርቦ ያሰማ ቢሆንም የአቃቤ ህግን ክስ ማስተባበል ባለመቻሉ ጥፋተኛ ተብሏል። ከፍተኛ ፍርድ ቤቱም የግራ ቀኙን የቅጣት አስተያየት ያዳመጠ ሲሆን የዞን አቃቤ ህግ የተከሳሹን አደገኛነት፣ የወንጀል አፈጻጸም ሁኔታና የተከሳሹን ጭካኔ እንዲሁም ምንም አይነት የቅጣት ማቅለያ አለመኖሩን በመጥቀስ ተከሳሹ በሞት ፍርድ እንዲቀጣ አስተያየት ሰጥቷል። ተከሳሹ በበኩሉ የቤተሰብ አስተዳዳሪ ነኝ፣ በሞት ፍርድ ልቀጣ አይገባም በማለት ተከራክሯል። የምዕራብ ጎንደር ዞን ከፍተኛ ፍርድ ቤትም ተከሳሹ የቤተሰብ አስተዳዳሪ ስለመሆኑ ከቀበሌ ማስረጃ እንዲያቀርብ አዞ በማስረጃ ስለተረጋገጠ አንድ የቅጣት ማቅለያ በመያዝ ፍርድ ቤቱ በዋለው ችሎት ተከሳሹ በ18 ዓመት ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔ ሰጥቷል።
5: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማኅበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማኅበረሰባችን የወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረዥም ጉዞ

0: በዲሞክራቲክ ሪፐብሊክ ኮንጎ በኢቦላ ቫይረስ የተያዙ ሰዎች ቁጥር ከ8000 በላይ ደርሷል። በሀገሪቱ በወረርሽኝ ዙሪያ ግንዛቤ ለመፍጠር የሞከረ ከፍተኛ ባለስልጣን በህዝብ ተደብድቦ መገደሉ ተሰምተዋል። በዲሞክራቲክ ሪፐብሊክ ኮንጎ ወይም ዲአርሲ የኢቦላ ቫይረስ በወረርሽኝ መልክ ከተከሰተበት ጊዜ አንስቶ የተያዙ ሰዎች ቁጥር ከ8000 በላይ መድረሱን አልጀዚራ አስነብበዋል። ዲአርሲ በሀገሪቱ የህብረተሰብ ጤና ኢንስቲትዩት ፎይ መረጃ መሰረት በወቅታዊና በታሪካዊ አሰቃቂ በሆነው የኢቦላ ወረርሽኝ የተያዙ ሰዎች ቁጥር 8067 ደርሷል። ከእነዚህም ውስጥ 3901 የሚሆኑት ህይወታቸው ማለፉ የተገለጸ ሲሆን ይህም የሞት መጠኑን ወደ 48.4% ከፍ አድርገውታል። በሰሜን ኪቡ ግዛት ውስጥ በሚገኘው ቡቶምቦ ከተማ በወረርሽኙ ዙሪያ ግንዛቤ ለመፍጠር የሞከረ አንድ የገዢው ፓርቲ ከፍተኛ ባለስልጣን በህዝብ ተደብድቦ መገደሉ ተሰምቷል። ይህ አሳዛኝ ድርጊት መንግስት ቫይረሱን ለመቆጣጠር በሚያደርጋቸው ጥረቶች ላይ ህዝቡ ያለው አለመተማመንና ቁጣ ከፍተኛ መሆኑን ያሳያል። የአፍሪካ ህብረት የጤና ኤጀንሲ አፍሪካ ሲዲሲ በበኩሉ የወረርሽኙ ቁጥር ከቀድሞ ፍጥነት እኩል ባይጨምርም ወረርሽኙ አሁንም በቁጥር ስር አልዋለም የሚል ስጋቱን ገልጿል። ባለሙያዎች እንደሚያብራሩት ደካማ የጤና መሰረተ ልማት፣ የክልሉ ርቀት እንዲሁም በአካባቢው ያለው ግጭት ለበሽታው መስፋፋት ዋነኛ ምክንያቶች ሆነዋል። በተጨማሪም አሁን የተከሰተው የቫይረሱ ዝርያ እስካሁን ድረስ ምንም አይነት የጸደቀ ክትባትም ሆነ የህክምና የሌለው በመሆኑ በሳይንቲስቶችና በጤና ባለሙያዎች ላይ ተጨማሪ ፈተናን ደቅኗል። ዘገባው የባልደረባችን ትዕግስት ላቀው ነበር። ክቡራትና ክቡራን፣ ብስራት ማለዳችን እንዲህና እንዲያ እያለ አሁን የመጨረሻው ምዕራፍ ላይ ተገኝተዋል። የመጨረሻው ምዕራፋችን የሚሆነው ክፍል ሁለት ስፖርታዊ መረጃዎችን የምንሰማበት ሰዓት ነው የሚሆነው። ይህንን የስፖርት መረጃ ስሙልኝ እያላችሁ የሚገኘው ስንቄ ባንክ ነው። ባልደረባችን አቤል አሻግሬ በድጋሚ ስቱዲዮ ተገኝተዋል። አቤል በድጋሚ እንኳን እንደመጣ መቀጠል ትችላለህ።
1: አመሰግናለሁ ታዴ። በድጋሚ ውድ አድማጮቻችን በድጋሚ እንደምን አድራችኋል? ትናንትና ዋልያዎቹ የኢትዮጵያ ብሔራዊ ቡድን ለ2027 የአፍሪካ ዋንጫ ማጣሪያ የምድብ ሁለተኛ ጨዋታቸውን በባህር ዳር ስቴዲየም አድርገው በሴኔጋል 1-0 በሆነ ውጤት ተሸንፈዋል። ለሴኔጋል ብቸኛ የማሸነፊያውን ግብ የአስቶን ቪላ ፊት መስመር ተጫዋች ኢብራሂም ኤምባዬ ማስቆጠር ችሏል። በጨዋታው ላይ ዋልያዎቹ የግብ ማግባት አጋጣሚዎቹን በቢንያምና ከናና አማካኝነት ቢያገኙም ሳይጠቀሙበት ቀርቷል። ጥሩ የሚባል እንቅስቃሴንም ማስመልከት ችለው ነበር። ነገር ግን የፓትሪክ ቪየራ ቡድን በትናንትናው ጨዋታ ልምዱን በመጠቀም ጨዋታውን በሚገባ ተቆጣጥረው 1-0 ማሸነፍ ችሏል። ዋልያዎቹ በዚህም እንግዲህ ሁለት ጨዋታዎችን አድርገው በሁለቱም ሽንፈት ገጥሟቸዋል። በምድቡ ግርጌ ላይም ተቀምጧል። ዋልያዎቹ በሚገኙበት ምድብ ሞዛምፒክ ከሱዳን ያደርጉት ጨዋታ በሞዛምፒክ 4-1 አሸናፊነት ተጠናቋል። ሞዛምፒክ ሙሉ ለሙሉ በሚባል ደረጃ ትናንትና በጨዋታም በግብ ሙከራም ረገድ ብልጫ ነበራቸው። 4-1 በሆነ ውጤትን በማሸነፍ ምድቡን የበላይ በመሆኑ እየመሩ ይገኛሉ። ሴኔጋል በአንጻሩ በነጥብ ኩሉና በግብ ክፍያ አንሳ በምድብ ሁለተኛ ደረጃ ላይ ተቀምጣለች። እንደዚሁ ሱዳን በሶስት ነጥብ ሶስተኛ ደረጃ ላይ የተቀመጠች ሲሆን ኢትዮጵያ ያለምንም ነጥብ በሁለት የግብ ዕዳ አራተኛ ደረጃ ላይ ተቀምጣለች። ሌሎች የአፍሪካ ዋንጫ የማጣሪያ ጨዋታዎች ትናንትና የተከናወኑ ሲሆን ግብጽ ደቡብ ሱዳንን 5-0 በሆነ ውጤት ድል ማድረግ ችላለች። ሞሮኮ እንደዚሁ ጨዋታውን ከሌሴቶ ጋር አድርጋ 2-0 ማሸነፍ ችላለች። ማዳጋስከር ከታንዛኒያ 1-1 ጨዋታቸውን አጠናቋል። ጊኒቢሳው ናይጄሪያን 3-0 ያሸነፈችበት ጨዋታ በርካቶችን እያነጋገረ ይገኛል። እንደዚሁ ጋና በጋምቢያ 4-2 ተሸንፋለች። ኡጋንዳ ሊቢያን 1-0 ማሸነፍ ችላለች። ካሜሮን ከኮንጎ ያደረጉት ጨዋታ 1-1 በሆነ አቻ ውጤት ነው እየተጠናቀቀው። ሩዋንዳ ኬፕ ቨርዲን 2-1 በሆነ ውጤት ማሸነፍ ችላለች። ወደ አውሮፓ ምርጫዎቻችን ስናፍ ትናንትና የኔሽንስ ሊግ ጨዋታዎች የተከናወኑ ሲሆን ተጠባቂ የነበረው የስፔንና የክሮሽያ ጨዋታ በስፔን 4-1 በሆነ ውጤት አሸናፊነት ተጠናቋል። በሊግ ኤ የተደረገ ጨዋታ ነው ይህ ጨዋታ እንግዲህ በሊግ ኤ በምድብ 3 የተደረገ ጨዋታ ነው ይህ ጨዋታ እና በጣም ተጠባቂ ጨዋታ ነበረ ይህ ጨዋታ። ስፔን ከሙሉ ጨዋታ ብልጫ ጋር ክሮሽያን ድል ማድረግ ችላለች። በዚህ ጨዋታ ላሚን ያማል 2 ግቦችን አስቆጥሯል። ማርክ ፑብሊ እና ኒኮ ዊሊያምስ ቀሪዎቹን የስፔን የማሸነፊያ ግቦችን አስቆጥሯል። የክሮሽያን ብቸኛ የማስተዛዘኛ ግብ ዲዮን በስሙ ማስመዝገብ ችሏል። ስፔን እንግዲህ ትናንትና ጨዋታዋን ከማድረጓ በፊት የዓለም ዋንጫ አሸናፊ መሆኗን ተከትላ ጨዋታው በተደረገበት በራሞን ሳንቼስ ፒዥዋል ስቴዲየም የቡድኑ አምበል ሮድሪ የዓለም ዋንጫውን ለደጋፊዎች ሲያስተዋውቅ ተመልክተናል። በዚሁ ምድብ እንግሊዝ ከቼክ ሪፐብሊክ ጨዋታዋን አድርጋ 2-0 በሆነ ውጤት ማሸነፍ ችላለች። በዚህ ጨዋታ በ5ኛው ደቂቃ ፓቨል ሱሊክ በቼክ ሪፐብሊክ በኩል በቀይ ካርድ ከሜዳ ወጥቷል። በ47ኛውና በ69ኛው ደቂቃ እንደዚሁ አንቶኒ ጎርደንና ሃሪኬን ባስቆጠሯቸው ሁለት ግቦች እንግሊዝ ጨዋታውን 2-0 በሆነ ውጤት ድል ማድረግ ይችላለች። በዚህም በምድቡ የመጀመሪያ ድል አስመዝግባለች። በመጀመሪያ ጨዋታ በስፔን መሸነፏ የሚታወስ ነው። ስዊዘርላንድ ከስኮትላንድ ያደረጉት ጨዋታ በስዊዘርላንድ 3-0 አሸናፊነት ተጠናቋል። ሪካርዶ ሮድሪጌዝ በቅጣት ምት፣ ኒኮ ኤልቬድ እና ዜኬ አምዱኒ የስዊዘርላንድን የማሸነፊያ ግቦች አስቆጥሯል። በዚህ ጨዋታ በ11ኛው ደቂቃ ጃክ ሄንሪ ሄንሪ በስኮትላንድ በኩል በቀይ ካርድ ወጥቷል። ወደ 79 ደቂቃዎች ያህልን እንግዲህ የስኮትላንድ ብሔራዊ ቡድን በጎዶሎ ተጫዋች ነው መጫወት የቻሉት። ይህንን ተጠቅመው ስዊዘርላንዶች ጨዋታውን 3-0 በሆነ ውጤት ማሸነፍ ችሏል። ፊንላንድ ከቤላሩስ ያደረጉት ጨዋታ 0-0 በሆነ ውጤት ተጠናቋል። ሞልዶቫ ከፋይሮ አይስላንድ አንድ ለአንድ በሆነ ውጤት ጨዋታቸውን አጠናቋል። አይስላንድ ሉክዘምበርግን 3-0 ማሸነፍ ችላለች። ስሎቫኒያ ካዛኪስታን 2-1 ድል ማድረግ ችላለች። እንደዚሁ ስሎቫኒያ ከሰሜን መቄዶኒያ 2-0 ስሎቫኒያ ማሸነፍ ችላለች። ቡልጋሪያ ከኢስቶኒያ 0-0 በሆናቸው ውጤት ጨዋታቸውን ሲያጠናቀቁ አልባኒያ እንደዚሁ ሳንማሪኖ 3-0 በሆነ ውጤት ድል ማድረግ ችላለች። ብራዚል በወዳጅነት ጨዋታ አውስትራሊያን 4-2 በሆነ ውጤት ማሸነፍ ችላለች። እንደዚሁ ሩሲያ ኢራንን 2-0 በሆነ ውጤት ድል ማድረጋለች። ለሊት እንደዚሁ በተደረጉ የወዳጅነት ጨዋታዎች አሜሪካ ቺሊን 4-2 ስታሸንፍ፣ ሜክሲኮ ከፔሩ ጨዋታቸውን አንድ ለአንድ በሆነ አቻ ውጤት ማጠናቀቅ ችሏል። እንግሊዝ ፕሪሚየር ሊግ ገለልተኛ የማጣሪያ ኮሚሽን እንግዲህ ማንቸስተር ሲቲ በይፋ ጥፋተኝነት መሆኑን ይፋ አድርጓል። ከ2009-2010 እስከ 2017-18 የውድድር ዘመናት ድረስ የቡድኑ እንግዲህ በተከሰሱበት ክሶች ጥፋተኛ መሆኑን ነው የእንግሊዝ ፕሪሚየር ሊግ ይፋ አድርገው። ታዲያ ከዚህ ጋር በተያያዘ ማንቸስተር ሲቲ ይፋዊ የጋዜጣ መግለጫ ያወጡ ሲሆን በፕሪሚየር ሊጉ ሀሳብ እንደማይስማሙና ይግባኝ እንደሚጠይቁ በዛ መንገድ እንደሚጓዙ ማንቸስተር ሲቲዎች አሳውቀዋል። ሪያል ማድሪድ ከእንግሊዛዊ አማካኝ ጁድ ቤሊንግሃም ጋር አዲስ ውል ለመፈራረም እንግዲህ ንግግር መጀመራቸውን መረጃዎች እያመላከቱ ይገኛሉ። የተጫዋቹ ያሁኑን በ2028 የሚጠናቀቅ ሲሆን ውሉን ለማራዘም ንግግሮች እየተደረጉ እንደሚገኙ ነው በርከት ያሉ መረጃዎች እያመላከቱ የሚገኙ። ታዲያ ካለን ሰዓት አንጻር ለሰዓቱ ያስኳቸው ስፖርታዊ መረጃዎች እኚህን ይመስላሉ። ስለነበረን ቆይታ አንተንም አድማጮችንም እጅግ አድርጌ አመሰግናለሁ።
0: እኛም እናመሰግናለን አቤል። የክብር አገራችን የነበረው ስንቄ ባንክንም እናመሰግናለን። የተከበራችሁ አድማጮቻችን የመስከረም 22/2019 ረቡዕ ብስራት ማለዳችን የተከታተላችሁትን ይመስል ነበር። በመስተንግዶ ታለመ ብርሃቶም፣ ቴክኒኩን እየተቆጣጠረች ደግሞ ህይወት አሰፋ አብረናችሁ ቆየን። አሁን የቢዝነስ ዘገባዎቻችን ይቀጥላሉ። ከቢዝነስ ዘገባዎቻችን በመቀጠል ደግሞ አውቶ ሴፍቲዎች ስቱዲዮን የሚረከቡ ይሆናሉ። መልካም ቀን። ሰላም።
2: እንደምን አድራችኋል አድማጮች። ከብስራት ኤፍኤም 101.1 ወደ እናንተ የሚደርሰው የብስራት ቢዝነስ የመረጃ ሰዓታችን ተጀምሯል። ሚኪያስ ጸሐዬ መረጃዎቹን ወደ እናንተ እያደረስኩ አብሬያችሁ እቆያለሁ። ቀዳሚ የምናደርገው የውጭ ምንዛሬ ተመንን ነው። በዛሬው ዕለት በዳሽን

0: የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየዕለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም፣ የሚገባውት ምቾት።
1: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የሕክምና ተቋም በልዩ እንክብካቤ ሕክምናን ማግኘት የልቡ መሻት ነው። ታዲያ ይህ ምኞቶ እንዲሳካ አንድ አንጋፋ የሕክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የሕክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል። ዘንባባ የሕክምና ማዕከል ዛሬም አንጋፋው የሕክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የሕክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ሕንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የሕክምና ማዕከል።
2: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
3: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ። በያለውበት መልካም
4: አመት ባለ። ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
5: ወይኔ እኔ ራበኝ፣ ምንም አልሰራውም ግን።
6: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
5: አንቺ ከደወልሽልኝ በኋላ ነው የሰራሁት።
6: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው?
5: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
6: ጥብሱም፣ ቀይ ወጡ፣ ክትፎም ሶስት ሶያ ነው።
5: አዎ ለአበሳሰልም በጣም ቀላል ነው።
6: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
5: በዛ ላይ በፕሮቲን የበለጸገ ነው።
6: እሺ የት ነው የማገኘው?
5: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
6: ባለሱቅ ሶሲ ሶያ ስጠኝ
7: አለ። በድቃቁ ባንኳሩ
6: ሁለቱንም አይነት ስጠኝ።
2: ስንደክም የሚያበረቱን፣ እንዳንወርቅ የሚጠብቁን፣ አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለሕክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የሕክምና አገልግሎት የሚጀምረው ከሰብአዊነት ነውና።

0: ኒው ሊፍ ሜዲካል ኮምፕሌክስ ከትክክለኛ ምርመራ እስከ ተገቢው ሕክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የሕክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፓልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ፣
1: ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ ስልክ ቁጥር 0994111111 ላይ ይደውሉ።
3: የጠቅላላ ጉባኤ ጥሪ የንስር ማይክሮፋይናንስ አክሲዮን ማህበር ባለ አክሲዮኖች 13ኛ መደበኛ ጠቅላላ ጉባኤ አምስተኛ አስቸኳይ ጠቅላላ ጉባኤ ቅዳሜ መስከረም 30/2019 ዓ.ም ከጠዋት 2:30 በስካይላይት ሆቴል ይካሄዳል። ማሳሰቢያ፣ በስብሰባው ላይ ለመገኘት መታወቂያ፣ ብሔራዊ መታወቂያ ወይም ፓስፖርት ይዞ መቅረብ። በጉባኤው ላይ መገኘት የማይችሉ ባለአክሲዮኖች ከሶስት ቀናት በፊት ቦሌ ሩዋንዳ በሚገኘው ዋናው መስሪያ ቤት ወይ ደግሞ አቅራቢያችሁ በሚገኙ ቅርንጫፎቻችን በመገኘት የውክልና ቅጽ መሙላት። በማኅበሩ ጠቅላላ ጉባኤ መወከል የሚቻለው አንድ ሰው ብቻ ነው። ከጳጉሜን 1 እስከ መስከረም 10 የወጡ ካፒታል፣ ፎርቹን፣ ሪፖርተር፣ አዲስ ዘመን ጋዜጦች ላይ መመልከት ትችላላችሁ። በ0115622225 ወይም በ9404 ይደውሉ። የንስር ማይክሮ ፋይናንስ ኢንስቲትዩሽን የዳይሬክተሮች ቦርድ።
4: አመት እስከ አመት ሽክ ልክክ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ

0: ጥላ ለወጥ
1: አውቶ ሴፍቲ አውቶ ሴፍቲ
2: ውድዬ አባቴ መንገር ስትሻገር ተንቀቅበል በሞቴ ውድዬ ናባቴ መንገር ስትሻገር ተንቀቅበል በሞቴ

0: ኦቶ ሴፍቲን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ዛሬ ረቡዕ ነው። የእናንተን ሀሳቦች፣ አስተያየቶች፣ ጥቆማዎች፣ መልእክቶች፣ ጥያቄዎች እንቀበላለን።
1: መሳይን የማለዳ ፎም ኮሚኒኬሽን ኃላፊውን እናስገባለን። ምክንያቱም ማለዳ ፎም እንደሚታወቀው የዚህ የተለያዩ ቻሌንጆችን እየፈጠረ ህብረተሰቡን እያነቃቃ ተጠቃሚ ለማድረግ ጥረት እያደረገ ነው ያለው። እንደምታስታውሰው የበዓሉንም በጣም አሪፍ በሆነ መልኩ አጠናቀን ለዚያውም ከሴፍቲ ጋር ከመንገድ ደህንነት ጋር ተያያዥ የሆኑ ሰዎች በጣም የእውነት እኔ በጣም ነው ውስጥ የተደሰተው። እዚህ ያለው ልጅ እንዴት መጥቶ እንዳመሰገነ ሁሉም ያመሰገኑበት እንደዚህ አይነት ነገር ግንዛቤም እየሰጠ እንደገናም ደግሞ ህብረተሰቡን ተጠቃሚ እያደረገ ነው። ከምርቱ ባሻገር ምርቱ ራሱ ጠቃሚ ነው፣ ጥያቄ የለውም። እንግዲህ
0: ከኳሊቲ ባሻገር
1: የህይወቱን እርግጠኛ ነኝ አንድ ሶስተኛ አይደለ
0: ቢያንስ
1: የሚያሳልፍበት ነገር ነው። እሱን አመቻችቶ ምርቱን ጥሩ አድርጎ ማቅረቡ ራሱ አንድ ነገር ሆኖ እንደገና ደግሞ የህብረተሰብ ተጠቃሚ ማድረግን ስራ ይዞ ተያይዞታል። ስለዚህ ዛሬ የምንጀምረውን ቻሌንጅ ራሱ የማለዳ ፎም ኮሚኒኬሽን ኃላፊ አቶ መሳይ በቀጥታ መረጃውን ይሰጠናል። ጤና ይስጥልን መሳይ።
0: ሰላም ነው።
2: ማለዳችሁ እንዴት ነው?
1: ማለዳችን በተነቃቃ መንፈስ ነው ያለው፣ ምክንያቱም ለሽ ብለን ተኝተን
0: ማለዳ ላይ አርፈን የተነሳ ነው።
2: እንዴት አደራችሁ ስንል እኛ የምንባባለው ማለዳ ላይ ነው።
1: ማለዳችሁ እንዴት ነው ነው?
2: ሰላም ናችሁ?
1: አለን፣ እግዚአብሔር ይመስገን። ምን አሰባችሁ? ምን አቀዳችሁ?
2: እንግዲህ ያው ማለዳ እንደምታውቁት በአብዛኛው ግንዛቤ ማስጨበጥ ላይ ማህበራዊ ላክነቶች ላይ ነው ሞሮ አተኩሮ የሚሰራው እና አፕካሚንግ እንግዲህ ትልቅ ካምፔን ይኖረናል። የዛ የማስጀመሪያ የግንዛቤ ማስጨበጫ መርሃ ግብራችንን እንግዲህ የማስታወቅ ነገር ነው አሁን እያደረግን ያለ ነው። ባጭሩ እንግዲህ አሁን ባለፈው እንግዲህ ከአንተ ጋርም ከሹ ጋርም እንደተለያየ ነው፣ ሁሉም ሰው በህይወቱ አላማ አለው፣ እቅድ አለው ይኖርላቸው ሊያሳካቸው የሚፈልጋቸው ትልቅ ተግባራት ሁሉም ሰው ይኖረዋል። ያንን ለማድረግ ሰዎች ምን እያደረጉ ነው? እንዴት ነው ስጋታቸው? ምን ይመስላል? እዛ መሳካት ለልጆች ለቤተሰብ እንደ ከእናንተ ፕሮግራም እንኳን አየ ይዤ በወረው የሀገር ኢኮኖሚ ጀርባ ጠንት የሆኑ አሽከርካሪዎቻችን ረጅም ርቀት ይሄዳሉ ይመጣሉ። ያን ነገር ትልቁ ለእነሱ እንግዲህ ሰላም ወጥቶ መግባት ዋነኛ አላማቸው ለቤተሰቦቻቸው መኖር ለሀገር መኖር ነው እና ያንን ለማድረግ በምን ደረጃ ነው የሚጠጉት የሚለውን ነገር ነው ማውራት የፈለገው። ያ ሲሆን ደግሞ እንግዲህ ሰው ፕሮፐርሊ ማረፍ አለበት፣ ፕሮፐርሊ ማረፍ አለበት። እንግዲህ ከሁሉም ስኬቶች ጀርባ ይሄ ነገር ቁልፉ ነገር ነው አናስተውለውም፣ እና እዚህ ነገር ላይ ትኩረት መስራት የምንፈልገው ኢንስፔክተር ና ሰዎች ይሄን ልምዳቸውን እያካፈሉን ለዛ ደግሞ ለትጋታቸው ደግሞ እኛ እንዲሁ የማለዳ ምርቶች የሸለምናቸው ቤተሰቦችን ቤተሰብነታችን እያጠናከርን አብረን የምንዘልቅበት ጊዜ እንዲሆን ነው። እንግዲህ ረዥም ስራ ነው ከእናንተ ጋር የዛን ነገር እንግዲህ መሰረት እየጣልን ነው ይመስለኛል።
1: ጥሩ። ስለዚህ አሁን ለምሳሌ ከአሽከርካሪዎች ጋር ማያያዝ ይቻላል። አሽከርካሪዎች ምንድን ነው እቅዳቸው? ምንድን ነው እንደው ወደፊት በቃ ይህን አቺቭ አደርጋለሁ ይህንን በደንብ ከግብ አደርሳለሁ ብሎ የሚሉት ከነገሮቻቸው ሁሉ የሚያስበልጡት ነገር ምንድን ነው? ከሚኖሩት ኑሮ ከሚሄዱበት ሁኔታ ሁሉ የሚያስበልጡት ትልቁ ነገር ምንድን ነው? አሽከርካሪዎች ለዛ ለሚያስበልጡት ነገር ደግሞ ምንድን ነው እያደረጉ ያሉት? ምን አስተዋጽኦ እያደረጉ ነው ያሉት? የሚሉትን ነገር እያወያየን ቤስት ኤክስፒሪየንስ ያላቸውን ሰዎች እንግዲህ የመሸለም ጉዳይ ነው አይደለ?
2: እንደዛ ነው። እንደዛ እያደረግን አብረን እንርቅ ነው።
1: እናመሰግናለን። ማለዳ የእውነት አዳዲስ ነገሮችን እያመጣ ነው ያለው። ማለዳ ፎም የእውነት ከኛ ጋር ስለሚሰራ እናመሰግናለን። ስላሉ አዳዲስ ነገሮች እንግዲህ እንነጋገራለን፣ እንደውላለን፣ እናንተንም እናሳውቃለን ማለት ነው።
0: እናመሰግናለን።
1: እንግዲህ ጥሩ ነው። አንደኛ ሞቲቬሽኑም ጥሩ ነው፣ ደረቅ በደረቅ እንዳይሆን
0: ያነቃቃል።
1: ምክንያቱም በተለይ ሾፌሮች በሚሄዱበት ቦታ በጣም በርካታ ነገሮች ነው ያሉ። አድማጭ አስገባ።
0: አንድ አድማጭ አስገባ። ጤና ይስጥልን። ሬዲዮ አትዘጋ።
3: እሺ፣ ሰላም አጥሩክ። እንደነበረ
0: አለን አለን። ሰላም ነው። እንታወቅ።
3: እሺ፣ ኤርሜስ እባላለሁ። አዲስ አድማጭ ነኝ። በጣም ለመስማት ጀመርኩት። አስተያየት ወይ ውሳኔ እንዲሰጡ ነበር አደዋወለኝ።
0: አስተያየት። እሺ፣
3: እዚህ ጳውሎስ አኪ ቤት መመላለሳት እህታለች ዳይሌስስ የምታደርግ እና ከጳውሎስ አጠገብ የዳይሌስስ ቦታ አስፋልት ነጭ ፎቅ አለች። እዛ ነው ዋናው ጳውሎስ ሲሆን ከሱ ወረድ ብሎ እና እዛ እህቴን አሳክሜ ስወጣ እሷ ጋር መዞር ያለች ትወጣላለች። ነዳጅ መሙያ አለች አውቃት
0: ነዳጅ መሙያ
1: አለፍ ብሎ
3: ጳውሎስ እንዳለፍ ካለች በስተግራ ነዳጅ መሙያ አለች መዞርባት። እዛ ሞልቼ ስመለስ ወደ ፒያሳ እኔ በጠገኛ በኩል ቀኝ እንጂ እየተመለስኩ ነበር። መንገድ ትራንስፖርት አስቆመችኝ።
0: በዳርኛው መስመር ማነው? በቀኝ በኩል
3: በዳርኛው መስመር። ጠዋት ነው፣ ጠዋት ሶስት ሰዓት አካባቢ ነው። አስቆመችኝ።
0: ትራፊክ ማኔጅመንት።
3: አዎ፣ ምንድነው ጥፋቴ ስላት፣ ጠዋት ጠዋት በስተቀኝ ያለው ለአውቶቡስ ብቻ የተፈቀደ ነው። አንተ መምጣት ያለብህ በያዝከው መስመር ነው፣ በዚህኛው
0: በመሀል
1: በመሀልኛው
0: ላይ ማለት ነው።
3: በመሀል ሳይሆን
0: በግራ በኩል ያው እንትን እኮ ስለሆነ መሀሉ የተከፈለ ነገር አለ።
3: በቀኝ ሆኖ ሁለት
0: መኪና
3: ሳለሆኑ ጥገኛውን መያዝ አችልም። አንተ በዚህኛው ነው መያዝ የምችለው። ተኛለች።
0: ቀኙ ለአውቶቡስ ብቻ ነው
3: ነው እ እዚህ ጳውሎስ አሳኪ ቤት አሳክሜ ነው መጣ ያለሁት እና ምልክቱ ደግሞ የለም። ምልክቱ ከነዳጅ ማደያ በፊት ለፊት ነው ያለው አውቶቡስ ብቻ የሚፈቀድ እንደሆነ። እኔ ደግሞ እንግዳ አለኝ እንደዚህ ብዬ ልሽ ኩላሊት ምሳጥባ ትህታለችኝ እሷም ከላይ ቆመ ውጭ ላለች ማየት ትችላለች። እንደዚህ ነው የመጣሁበት መንገድ ምክንያት አላልኳት ኖ መቀጣት አለብህ አለችኝ። ተቀጣው ያኔ ማለት ነው። ቅጣቴንም ከፈልኩኝ እና ይሄ ነገር አግባብ ነው ወይ ለማለት ነው አደባባይ እንደ ሀሳብ አስተያየት ካላችሁ ለመጠየቅ ነው የደወልኩት።
1: ምልክቱ መሬት ላይ የተሰመረ ድፍን መስመር
3: ነው። ማዲያው መስመር ላይ የተሰመረ ነገር ቀይ መስመር የለውም። ልክ እንደዚህ እንደ ሳር ቤቱ እንደ ቀይ መስመር ከጀው ሄል ከመካኒሳ እንደሚመጣው የለውም። እዛ አካባቢ ካስተዋልክ
0: የለውም እንዴ ምልክት? ጭራሽ ለብቻ የተሰመረ ነገር የለም።
3: በፊት ነው ከነዳጅ ማዲያው በፊት ነው ያለው።
1: እሱ የቆመ ምልክት ነው።
3: አዎ፣
1: እንጂ መሬት ላይ በድፍን ቀለም ምናምን የለም።
3: የመኪና ነጭ መስመር ነው እንጂ አውቶቡስ ምናምን የሚል የለውም።
1: ጽሑፍ የለውም።
0: ቅብ የለውም።
3: ፌርማታው አደባባይ ጋር ስደርስ ነው የፌርማታ ያለው ምልክት ያለው።
1: ይሄን እንግዲህ
0: ሰው ታዲያ በምን አውቆ ነው ቀኝ ውስጥ የማይገባው? ታዲያ በምን አውቆ ያከባል?
1: ማደያ ውስጥ የሚወጣው ሰው አይታየውም። ከወዲያ የሚወጣው ሰው አይታየውም።
3: በስንት አንድ ጊዜ ነው የምንመጣው። ቀን በቀን የምንመላለስበት መንገድ አይደለም። እኛ ገጠማ ሰጠዋት እዚህ ዋሽንግተን ሩዋንዳ አካባቢ ነው ዳይሊስ የምናረገው። እዛ ከአያተር ለመቀየር በስድስት ወር ምናምን ነው የምንመጣው እና እንደው እንደ ህሊና እንደው በዚህ ባለበት ሁኔታ እንደዚህ ነገር አጋጥሞኛል። ልጅ ዳይሊስ የምታደርግ እህት አለችኝ። ደግሞ አስቀምጫለሁ ከፊት ለፊት እሷ
0: እንደው
3: ጭፎ ቀደው ከዚኛው ነው ልሽ ዞሬ ነው ነዳጅ መሙያ እንደሞላ አይትሽኛል። ከዛ መጣው በስተቀኝ እንጂ እና በየትኛው በቃ ክፉንም ደጉንም አልተነጋገርም። በቃ ቀጣለሁ ስትለኝ በቃ ችግር የለም ብዬ ተቀጥቼ ከፍዬ አለው እና ይሄ ነገር አግባብ አለው ወይ ነው
0: ምን እኮ ይል እንደው ሌላውን ቶ እንደው ምልክት አለመኖሩ መንገድ ቅብ አለመኖሩ ምናምን እንዳለ ሆኖ ግን እንደ ሰው እዛ ዳይሌትስ የምታደርግ እህት ካየች ብቶ ምንም ማለት አለበት።
1: ሲነሳም እኮ ይል
0: ይህ ስብዕና ጉዳይ
1: ሰው ማደያ ውስጥ ነው ያለው። ከዛ ቀዳ ወጣ እዛ ውስጥ ገባ። ከዛ አለመውጣቱ ማለት ቀጥታ
0: ከማዲያውንጌት
1: አለመምጣቱን ካረጋገጠች በቂ እኮ ነው።
0: እንደው ሌላውን ህጉን ቶ ይህ ስብዕና ምን ሰውነት በራሱ እሷን አይታ በልሺ በቃ መስመርን ይዘህ ሂድ ብትል ምንም ምኗም አይጎዳም።
1: እንደው ሬዲዮ ገዝቼ ኤርፎን ገዝቼ
0: እንደው ምኗም ይህን ለፈጣሪ
1: መስጠትያሉሚሰውቻለ
0: ማላቅም ይህ እንደ ሰው ማሰብ ካልቻል ከባድ ነው እንግዲህ የትኛውም እንደ ሰው የሚያስብ ሰው እንደዚህ አይነት ሁኔታ ውስጥ ያለን ይቀጣል ብሎ ማሰብ ከባድ ነው። እንደ ህጉን ትተ ነው ማለት አልተቀቅቧል እንትን አላለም። ከማደያን የወጣኸው ገና መስመሩን መያዝ የምትችለው እሱን ነው። ሌሎች ተሽከርካሪዎች ጠብቀ ምናምን ነው ገና ወደ ግራኛው ወደ ሌላው መስመር የምትሄደው እሱን እንኳ ትተ ነው። እንደ ሰው ግን ይህን ካስረዳሃት በቂ ነበር
3: ያው ይኸው የተቀጥቻለሁ። እንደ ሰው እንደው መንገድ ትራንስፖርቶችም አንዳንድ እያስተዋሉ እንትንዲሉ
0: ትራፊክ ማኔጅመንቶች ናቸው። እሺ ወንድማችን፣ እንግዲህ እሺ ወንድሜ ሰላም። እሺ
1: እኔ ምናልባት እዚህ አሁን ስልጠና ላይ ያሉት
0: የሲቹዌሽናል አዌርነስ
1: እንትን ነው፣ ስልጠና እየተሰጠ ነው የፖሊስ ኮሌጅ ላይ ለትራፊክ ማኔጅመንት ሰራተኞች በሽፍት ገብቶ እዛ ስልጠና እየተሰጣቸው ነው። ተግባቦት የሚባለው አንዱ ይሄ ነው። እንግዲህ ከኃላፊው እንደሰማሁት አንዱ ስልጠናው ተግባቦት ላይ ነው። አንድን ሰው እንዴት ኮሚኒኬት ያደርጋሉ፣ ካደረጉ በኋላ እንዴት ይረዳሉ፣
0: መረዳት የሰዎች
1: በነገራችን ላይ ይሄ የከተሜነትን
0: የስልጣኔ ጉዳይ ነው። ስልጣኔ በትምህርት ብቻ ማታመጠው ስለተማሩ ብቻ እነዚህ ልጆች ምናልባት ዲግሪ ስላላቸው ምናምን ሰልጥነዋል ወይንም
1: አይደለም። እሱ ቢሆን ኖሮ
0: እንትን ማለት አይቻልም፣
1: ስህተት አይሰራም ነበር።
0: እንደዛ አይደለም።
1: ጤና ይስጥልን። ሰላም ነው
2: ዶክተር፣ እንደምናችሁ?
0: አለን አለን። ሰላም ነው።
1: እየነዳ ነው ፍሬቻ? እየሰማው ነው? እየነዳ በመኪናው ስፒከር ነው የምታወራን ወይስ እንዴት ነው?
0: በስልኩ ነው።
1: በስፒከር ነው። እሺ፣ አምስት ነው። አደጋውም አለ ወዳጅ፣ ይቅርብን። ስ
2: አዎ፣ ፊት ለፊት እያየን የጠንቀ ያሽከረከር ነው። ጊዮርጊስ አካባቢ ነው ያለሁት።
1: ጊዮርጊስ አካባቢ ነው። ማንም በል
2: አቶ ዮናስ እባላለሁ።
1: ዮናስ ዮናስ፣ ምን አስተያየት አለ ዛሬ?
2: ሁለት ሀሳቦች ነው። አሁን ወንድማችን በተናገረው ቦታ ላይ እና ጦር ኃይሎች ላይ ባለው ቦታ ላይ ነው። አሁን በተናገረ ላይ እውነት ለመናገር ምልክቶች አሉ። የመሬዛ ምልክትም አለ። በቂ ምልክት አለ። እስከ አደባባዩ ጫፍ ድረስ ምልክት አለ። ከአደባባዩም ተሻግረ ወደ እንቁላል ፋብሪካ ስትሄድ ምልክቶች አሉ። በኬምበርኩል እስከ አራት ሰዓት ለባት ብቻ ነው። ሰው ያውቃል። ሁሉም ግራውንድ ነው የሚሄደው። ማንም ቀኝ ይዞ የሚሄድ የለም። የቆየ ምልክት ነው። አዲስ ምልክት አይደለም።
1: ምን መሰለ ምልክቶቹም አሉ እኮ። አንዳንድ ምልክት ምን ይሆናል? ምልክቱ ቀደም ብሎ የሆነ የሁለት ሜትርም የሶስት ሜትርም ቀደም ብሎ ምልክት ተተክሎ ይሆናል። ከዛ በኋላ ያለው ሰው አሁን ይህ ሰውዬ ከጳውሎስ መጣና ዞሮ ወደ ማደያው ገባ፣ ማደያ ነዳጅ ቀዳ፣ ወጣ ወደ መንገዱ። መንገዱን ከዚህ በፊት አያውቀውም። መረዳት እኮ ነው ይሄ። እኔ አንድን ሰው አይቼ እውነተኛ ነው አይደለም በደንብ መረዳት ይችላለሁ። እንኳንስ አስረድቶኝ አይደለም፣ ከዛ በኋላ ነገሮቹን ሲያስረዳ
2: ምልክቱም አለ፣ መሬት ላይ አለ። አሁን እሱ መርዳቷ እሷ እንደ አንድ ግለሰብ መረዳት ነበረባት፣ ግን መሬት ላይ ምልክቶች አሉ።
1: መሬት ላይም አለ፣
2: በቀይ የተጻፉ ምልክቶች አሉ።
1: መሬት ላይም አለ።
2: ኦኬ፣ አለ፣ በደንብ አለ። እስከ እንቁላል ፋብሪካ ድረስ ብትሄድ አለ፣ ምልክት አለ። ይገባሉ መንገድ ትራንስፖርቶች ሚያፍት ለመክሰል። ሌላው አርነት የሰማሁትም አንድ ልጅ አለ፣ ተማሪዎች አካባቢ ከዳር መተ ሬቻ ካላበረ የከሳሉ ልጅ አለ፣ ሰምቼዋለሁ። እሱንም እሱ ደግሞ ከዳር ለመጣ አይደለም፣ ከመሀል መተ ከመሀል በፈጣኖች መጣና ወደ ዘነበወርቅ ለመሄድ ስትታጠፍ ሬቻ አብራ ነው እንጂ ከዳር መተ ፍሬቻ አብራ የሚል
1: ሁለተኛውን ሌን ይዞ መጥቶ ከዛ በኋላ ወደ ቀኝ ለመታጠፍ ሲፈልግ ምልክት አሳይ ነው እንጂ ከላይ ጀምሮ ቀኝ መስመሩን ይዞ ከመጣ ለምን አሳየ?
2: አይበጣም።
0: ከመሀል የመጣው
1: ሳያሳይ እንዴት ይታጠፋል? እሱ ትክክል ነው።
0: ሲጀምር የፍሬቻ ጉዳይ ግን የምንደራደርበት መሆን የለበትም። ልምድ እናድርገው።
2: ሚቀስት እነሱ ይህንን ነው። ከዳር ከመጣ ትዝም አትላቸውም። እነሱ ሲያዩ አይናቸውም ከመሀል የመጣው ላይ
0: ከመሀል የመጣውን ነው
2: ታርጌት ከመሀል የመጣውን ነው ለመክሰስ ያላበራው ታርጌት የሚያደርጉት እንጂ ከዳር ሲመጣማ መንገዱ ነው ፍሬቻ ያበራል።
1: እሱ ትክክል ነው። እንደሱ ከሆነ በነገራችን ላይ ፍሬቻ ማሳየቱ ለእጅ ልምድ
0: ነው።
1: እኔ ቀኝ መስመሬንም ቢይዝ ቀኝ መስመሬንም ይዤ እኮ እየታጠፍኩ እጄ ስለለመደ ቀኝ ፍሬቻ ሳያለ
0: በቃ ማሳየት ልምድ መሆን አለበት።
1: ደንብ ነው ክፋት የለም። እሱ ይኸውልህ ለምን ያገለግላል እንዳልከው በቀደም ዕለትም እንትን ብለኸኝ ነበር መሰለኝ፣ ለእግረኞችም ጭምር ነው። እግረኞችም
0: የነቃ እግረኛ በነገራችን ላይ ፍሬቻ ነው የሚያየው። ታውቃለህ፣ ሊታጠፍ ነው፣ ፊት ለፊት ነው፣ ወደ ግራ ነው። የነቃ እግረኛ
1: ኤግዛክትሊ እንደሱ ነው።
0: እንትን ነው የሚያው፣ በቃ ፍሬቻ ነው የሚያው።
2: የጎጃምርና ዝም አላችሁ አሹና ኢንስፔክተር
1: የቱን
2: ጎጃምርና ሰባተኛ ወደ አብነት ወደ ሰባተኛ ወደ አማኔል የሚወስደው መንገድና ከጎጃምርና ወደ አብነት የሚወስደው መንገድ በጣም እኔ መንገድ ትራንስፖርት ራሱ ቆሞ ምን እንደሚያስከብር አላውቅም።
1: ምን ነበረ ችግሩ? መዞሪያ ነው
4: ምንም እዛ አንተ ባን መንገድ መጥቶ ይያል የሚያሳልፍ
5: ቁልቁለቱ ላይ አዎ
4: እዛ ያዞራል እንደገና አንድ ብቻ አይደለም አራት አምስት መኪና ተከታተሉ ላይ ያዞራል
5: አይ እዛ ጋር እኮ መዞር ክርክር ለሚል ምልክት የለም እንዴ
4: ያለም ግን አንድ ቀጭን መንገድ ነው ካው እኮ
5: መንገዱ ቀጭን ነው ቀጭን ነው አጣባ መንገናታ ነው
4: ዳረገ ነገር አጣባ አንተ ወደ ታየ መንገዱ ዳንፎዛት ቸልከላለ ለክላሽ ቴሌግራም ላይ በጣም ነው የምትፈጠቀው በቃ
5: መድኃኒቱ እዛ ጋ መዞር ክርክር ለሚል ምልክት መትከል ነው የሚያስፈልገው። እሱ ሲተከል ከዛ በኋላ እሱን ለማስከበር ይመጣሉ ትራፊክ ማኔጅመንቶችም ትራፊክ ፖሊስም። አሁን ችግሩ እንደ መንገዱ ሁኔታ ግዴ ለመንገድ እንዳልዘጋ ብሎ የሚያስብ አሽከርካሪም የለም። እዛው ለራሱ ከተመቸው ይዞራል፣ መንገዱ ይዘጋጋል። እሱ ነው ችግሩ።
4: መዞር ብቻ ሲሆን እዛ ጋ ነው የሚያራግፈው።
5: ሰላም ነው
0: አለን። ድምጽ ይጨማል።
6: ድምጽ ይራቃ
0: ይራቃል። አህመድ ቀረብ።
6: አሁን
0: አዎ
6: አስተያየት ለመስጠት ነበር።
0: እሺ።
6: አሁን የሆነ ጊዜ መስከረም ዛሬ አመት በጫፍ ጋር ታወጣ ቃሊቲ ፈተና ነበር።
0: እሺ።
6: ታ ቃሊቲ ፈተና ስገባ እኔ ሁለተኛ መጃፍ ጋር ነው አስተጭ በፊት አውጥቼ ሰራበት
0: ምን ከዚህ በፊት እንደብረ ያጣው አውቶ ሄሎ ስልኩ ልክ አይደለ? ምናልባት ያለበት ቦታ ነው። ሬዲዮ ካለ ሬዲዮን ዝጋው እልም ይላል መሃል ላይ ድምጽ።
6: አይ ላውድ አርጌ ስለሆነ ነው የነዳው።
0: ቆም በል። ይሁን የምትቆምበት ቦታ ካለ ቆም ብለህ አዋራን። እሺ
6: እሺ። እና መንጃ ፍቃድ ታወጣ ሰኔ በፊት የሚፈተኑ የነበሩ ልጆች ፈተናውን
0: ሳይጨርሱ
6: መሰናክሉን ነው
0: የሚወጡት። ሳይጨርሱ
6: መሰናክሉን ተግባሩን ባት አንዱ ጋር ወይም ስምንት ቁጥር ይገባሉ ወይም ደረጃ ይገባሉ ውጡት ይባላሉ።
0: ጨረሱ
6: ሳይጨርሱ ናቸው።
0: ቀድመው ጨርሰው ነው?
6: አይ አይደለም።
0: አይ
6: መጀመሪያ ስትገባ
0: እኮ ቀድመው ጨርሰው የምልህ በእጅ ገብተው። እሺ።
6: አዎ አዎ ቀድሞ ጨርሰው።
0: ቀድሞ ጨርሰው
6: አባኝም ነበር።
0: አዎ እሺ።
6: በኋላ ነው እኔ ብቻ ሙሉ ጨርሼ የወጣሁኝና
0: አንተ ምንም የተነጋካው የተነጋገርከው ነገር የለም?
6: አይ ምንም የለም። እኔ ግራ ገብቶኝ ነው እንጂ ምን ሆኖ ነው ምናምን። እኔ ሁለተኛዬ ስለሆነ በዛ ላይ መኪናም ስለምነዳ ለኔ ችግር የለም።
0: አንተ ቀላል ነው ጉዳዩ።
6: ለኔ ቀላል ነው፣ ለነሱ ግን ጀማሪዎች ለሆነ ግን ይከብዳቸዋልና ገብቼ ወጥቼ ስጠይቅ አይ ቅድሚያ ብር እኮ ስለተከፈለ ነው ማለት ነው።
0: አዎ
6: እዛም ሆኖ ፈታኙም ወደ ግራ ያዝ ወደ ቀኝ ያዝ ምናምን ይለዋል ታች ሆኖ ማለት ነው። እና አሁን እነዚህ ልጆች መንጃ ፍቃድ ተሰጥቷቸው ወጥተው ህዝብ ቢፈጁ ማን ነው ተጠያቂ የሚሆነው?
0: ማን ራሳቸው ይወጡታል እንጂ እሱማ ተጠያቂ መሆን የነበረበት እዛ ውስጥ ያለው አካል ነው። ይሄ ዝም ብሎ እየተቀበለ የሚሰጠው አካል ነበር ተጠያቂ መሆን ያለበት። ግን ተቋረጠ። ተጠያቂ መሆን ያለበት እኮ እውነት ለመናገር እዛ ፈተና ፈትናለሁ ብሎ ምንም ሳይፈትን ብቃቱን ሳያረጋግጥ ገንዘብ እየተቀበለ የሚሰጠው አካል ነበር መሆን ያለበት። ግን ያሰራር የለንማ። አናስተለን ኢንስፔክተር ለግሪ ያቅድና ሰጠን ነው የሚለው። ሬዶ አንዘጋ ሬዶ ዘጋ ሬዶ
7: እሺ ለግቻለሁ።
5: አሁን ያንተ ድምጽ ይመቃናል።
7: እንዴት አደራችሁ?
5: ደህና ደህና ሰላም ነው።
7: እግዚአብሔር ይመስገን። አንተ እኮ ማለት ታችሁ ነበር።
5: እሺ አንተዋወቅም?
7: ስሜ ይቆየኝ።
5: የት አካባቢ ነህ?
7: እዚህ ቀበና አካባቢ።
5: የመንገድ መጨናነቁ ምናምኑ ሰላም ነው?
7: መንገዱ በጣም ተጨናንቋል። እዚህ የቀበና መብራት
5: ከየት የሚወጣው ተሽከርካሪ ነው የሚበዛው?
7: ከመገናኛ ወደ
5: የሚመጣው መብራቱ እየሰራ ነው?
7: መብራቱ እየሰራ ነው። በጣም
5: ትራፊክ ፖሊስ የለም እዛ ጋር የሚያስተናብር
7: አለ? ግን አልቻለም፣ ከመጠን በላይ ነው የሆነው። አሁን ራሱ እንግዲህ ኤምባሲ ያለችው መብራት አለቻ እሱ ጋር ነው ያለው እንትኑ ጃሙ
5: ትዝታች በጣም የሚገርም ነገር እዚህ መብራቱ መኖር ነው እኮ መብራቱ መጀመሪያ ያጠራቅምና ከዛ በኋላ ቤት ይሁን አባካቾ አሁን ትብርቱ የተጀምሯል የመንገድ መዘጋጋት አለ በተለይ አንዳንድ ትራፊክ መብራቶች ጋር ምንም በትራፊክ መብራቱ መስራት የለበትም በጊዜ ነው ደግሞ ማስተናበር የሚጀምረው እኔ ማስተናበር መጀመር ያለበት ከአንድ ሰዓት ተኩል ጀምሮ ከአንድ ሰዓት ጀምሮ ነው በኋላ ከተጠራቀመ በኋላ ማለት ስለማይቻል ስለዚህ አስቀድሞ ከተጀመረ መንገድ ፍሰቱ ጥሩ ይሆናልና በየአካባቢው ላይ ያላችሁ ኃላፊዎች ይሄን ነገር ብትቆጣጠሩ ጥሩ ነው ወደ አንተ ሐሳብ እንግባ
7: ለላ ይሄንን ቆማነሳችሁ ነበር አመሰግናለሁ
5: አታችሁ ነው ኦ ይሄንን ነው እናመሰግናል
0: ሌላ ሬዳ ተዘጋ እንዴና
8: አዘያሹ
0: አማን ነው
8: እንኳን አደረሳችሁ
0: እንኳን አብሮ አደረሰን ሰላም ነው
8: አለናለን የዞ ትራ አድማጫችሁ ነኝ ሳሙ ምን ወዳችሁ ታከብራችሁ
0: እኛ ምን ወዳችኋለን ማን ነው ማን እንበልስም
8: አንዳን ጥቆማ መስጠት ነበርሽ
0: እሺ
8: እዚህ ከጦራሎች የሚመጣው መንገድ ወደ ሆላንድ የሚሄደው መንገድ እየተዘጋጋብን ነው በጣም ጧጧት
0: ከጦራሎች ወደ ሆላንድ ባሲ
5: ወደ ኮልፌ የሚሄደው ማለት ነው
8: አብሱን ነገርና
5: የመንገድ ስራ ወደ ታች ዝቅ ብለዋል የመንገዱ ስራ እኮ ነው መሰለኝ
0: የመንገዱ ስራ ነው አይደል እሱ አላለቀም
8: አይ አይደለም እዚህ ጋር ነው ከሆላንድ ባሲ መንገድ የለም ታሪው ጋር ነው በቃ
5: ኦ እዚሁ ታች ማለት ነው ኦሜድ ላጋ ማለት ነው
8: በጣም ዝግ ነው እዛ አካባቢ ያለ ነው በጣም ዝግ ነው ኮላንድ ዲማክ ቶራል ድረስ ያለው መንገድ
5: ወረደው ከላይ ወርታች ስንመጣ ነው ወይስ ወደ ላይ ስንሄድ
8: ወረታች
0: ወርታች
5: ኦ እሱ እንግዲህ እዚህ መስቀለኛው መንገድ ላይ ያለ እኮ ነው ጦራይሎች መስቀለኛ መንገድ ላይ ያለ ነው
8: አው እሱ ጋር ትራፊኮች እኮ አሉ ግን ያው እነሱ እየከሰሱ ነው ያሉት ሶስት ትራፊኮች አሉ ግን መንገዱ አልተከፈተም እነሱ ማለክስ እየከሰሱ ነው ያሉት
0: ምን ለሚከሱት በዚህ ሰዓት ምን ለሚከሰሱ
8: አው ማለክ ቁጥጥር ያረጉ ነው
0: ግድልም ቅድሚያ ለማስተናገሩ ነው አሁን
5: ይሻል ምንም ቅድሚያ የሚሰጠው ነገር የለም
0: ሰዓት ንግን የመክሰሻ ሰዓት እና እንትን ሰዓት እኮ መወሰንም አለበት ወይ ካልሆነ
5: በጣም
0: አይዚህ ሰዓት ከዛት እንዳትከሱ ካልተባሉ በስተቀር
5: የትራፊክ ደንብ መተላለፉ የሆነ በቃ
0: ለከባድ ለአደጋ አዎ
5: እንዴ
0: ማስተናገሩ ነው የተሻለ የሚበልጠውም ጥቅሙም እሱ ነው
8: እና እሱ የሰባተኛውን መንገድ እንዴት እንዳረጋችሁ
0: እንግዲህ የሰባተኛው
8: ከሶስት
0: ተኩል ከአራት ሰዓት ጀምሮ የሚዘጋውን ነገር እሱም የትራፊክ ማኔጅመንቶቹ መዞሪያ ጋር መንገድ እያስቆሙ እነሱም በክስ ምክንያት ነው እሱም በክስ ምክንያት ነው እንግዲህ በጣም በተደጋጋሚ እየተነሳ ነው
8: ይሁን እኮ ወይ ብዛት ስላላቸው አራት አምስት ናቸው
0: ፉክክር ነው አንዱ ከሶ ደግሞ አንዱ ሲሰራ ዝም ብሎ ቢገባ የሰራው እንዳልሰራ ነው የሚቆጠረው ችግር እኮ እሱ ነው ቅጣትን ነው እንደ ስራ እየቆጠሩት ያሉት ብዙዎቹ ይመስለኛል ተቋረጠ የእኔ ስልክ ነው ምንድን ነው
5: የአንተ ስልክ
0: የተወሰነ ያወራና ይቆርጣል
5: ደንበኞችን እያስከፋ ነው
0: ሊሚትድ ነው ሊሚትድ
5: ወሬያቸውን ሳይጨርሱ ለነገሩ እንዲዳረስ ተብሎ ነው ታደለ ምን አለ
0: እንደዚህ ነው እንዴ
5: ታደለ ምን አለ
0: አዎ ታዴ ገባለሁ ይያለ ነበር
5: አላይ ስለኝ ታዴ
9: እንዴት አደረራችሁ
5: እንደ እድል ገባ ይሁን የሱስ እርግስ ቆረጠ
0: አዎ ገባለሁ ብለኝ ነበር
5: ባለፈው
9: ደውልልኝ ነበር አዎ ትላንት አሸን አግኝቼው ነበር
0: ደውዬ ትላንት ነው አዎ
5: ያንተን ስልክ አይቼ ነበር በቀደምነትም ደውላ ነበር አክቲቭ
9: አዎ ደውዬ ነበር ልክ ነው የዛን ቀን ሰኞ ቀን ነበር ያው እኔ አንድም በቀደም ልገባ አይፈልኩት አሁን ቅድም ስትተናገሩት የነበረው የማሪዳፎም ተቋም በእናንተ በኩል በደረሰኝ ነገር በጣም ምስጋናዬን ለማቅረብ ፈልጋለሁ
5: ማሪዳፎሞችን እናመሰግናለን ታደለ ምን አለ የመንገድ ደህንነትን ስራ ለማሳለጥ ስራውን ጥቶ የራሱ ቢዝነስ ያለው የራሱ ኑሮ ያለው የራሱ መኪና ያለው የራሱ ሞተር ያለው
0: ታዲያ
5: ግን ሞተርም
0: ተሽከርካሪም ባላብት
5: የሆነት አላፊነቱን ግን ለመወጣት ስራ ከመጓቱ በፊት ቆሞ አስተናብሮ በደህንነት ሰው ወደ ስራው ወደ ትምህርት ቤት ልጆች እንዲገቡ አድርጎ ማን ነው ይሄን የሚያደርግ
0: ብቸኛ ባላብት በጎ አድራጎት ሰራተኛ ነው እኮ ታደለ ታቃላ ብቸኛ
5: እናመሰግናለን
0: ሰውትን ሲኖረው ሌላ ነው አጉራው ማት እኮ ነው አችለውም እንኳን
5: ቆሞ ለወርዳ
0: እንኳን በነፃ ቆሞ ለመስራት ለማስተናገድ
5: እየደማ ያለው ሰው እንኳን ወደ ሆስፒታል ለመድረስ እኮ ፈቃደኛ
0: ሰው ሸልማ
9: አረ በጣም ምክንያቱም ያው ባለሀብቱን ካምባኖ ናሺ ትልቁ ነገር ጤና ሰጥቶናል። በጤናችን ደግሞ
5: ባለሀብት ማለት ይሄ ሰው ሰርቶ መግባት የሚችል ከሆነ አንተ የራስህ ስራ ያለ ሰው
0: የራስህ ብዙ ነገር እያለ
5: ይሄ ነው።
9: እና ትላንትና ለአሺ አንድ አይነት ሰው ታሳብ ነበረና ለምሳሌ አሁን በዚህ ሞተር በተከለከለበት ሰዓት ኢንስፔክተር እንግዲህ የታዘብነው ነገር አለ። አልፎም አንዳንድ እነዚህ ያው እኛ የምናውቃቸው ሞተረኞች እንዲሁም ሞተረኛ ስራ የሚሰሩ ልጆች ከተማው ላይ ሲያሽከረክሩ እናያለን። ምናልባት ከእኛም አልፎ የሆነ ቦታ ሊያዙ ይችላሉ። በእርግጥ እሱ ብዙ የሚጨንቅ ነገር አለ። መያዛቸው አይቀርም የሆነ ቦታ ላይ፣ ምክንያቱም ሀገሪቷን ህግ እየጣሱ መኖር አይቻልም እና ነገር ግን አንዳንድ ጊዜ ኮድ 2 ተከልክሏል፣ በቃ ኮድ 3 ተከልክሏል። ኮድ 4 እና የፖሊስ ነው
5: እንግዲህ
9: የተፈቀደው። ነገር ግን ፖሊስ ሆኖ የመከላከያ ልብስ ለብሶ ኮድ 3 እና ኮድ 2 የያዙ ሰዎችን አይቼ ነበር።
5: ፖሊስ ሆኖ በጣም መጥፎ ነገር እሱ ነው። በነገራችን ላይ የትራፊክ ፖሊሶቻችን ዩኒፎርም ለብሰዋል ብሎ ኮድ 3 ኮድ 2 ሞተር ይዞ መሄድ ከሆነ አደገኛው እሱ ነው።
0: አደገኛው እንደውም ከዋናው ሲቪል ለብሶ
5: እነኛማ ልጆቹ ይታወቃል
0: ይዞ ከሚሄደው አደገኛው ወንጀል ሊኖር የሚችለውም ደግሞ በዚህ መልኩ እንደዚህ አይነት ነገር የሚሰራው።
5: ኧረ በጣም እንደዚህ አይነት ነገር ስታገኝ ታዴ እንደው ሰሌዳ ቁጥሩ ዝም ብለህ ለእኔ ላክልኝ፣ ቴክስት አድርግልኝ። እኔ ለኃላፊዎች ስለማ
0: ለምን ብዬ ጠየቅኩት አለኩ ትራፊክ ፖሊሱን ጠይቀው ነበር አይደል?
5: የት
9: ትራፊክ ፖሊሱን ምን አየህ ህንፃ ጋር? በእርግጥ አውቀዋለሁ፣ በአይን ትራፊኩን አውቀዋለሁ። እሱም ያገኛል ያው እንደማስተናብርም ስለሚያውቅ በጣም በበጎ ነው የተቀበለኝ። ግን ነገር ግን ያለፈው ሞተረኛ በፍጹም አላየሁትም፣ አላስተዋልኩም። በእርግጥ አዎ አንዳንድ ጊዜ አይን ያህል ልብ ካላየ ትርጉም የለውም።
5: አይደለም እንዳላየህም እንዳላየህ ካየህም አላየህም ተወሱ።
9: እሱ እንግዲህ ፈጣሪ ነው የሚያውቀው የውስጡን። ተናግሬዋለሁ፣ ግን ከአሁን በኋላ እንደዚህ ነገር ቁጥጥር ብታደርጉ የተሻለ ነው። ምክንያቱም አንዱ ለሀገሪቷ ለአንዱ እናት ለአንዱ የእንጀራ እናት መሆን የለባትም። ማንም ሰው ከተከለከለ
5: እንደው እሱ አይደለም እሱ አይደለም
0: እንጀራ እናቱ ቀርቶ
5: ሞተሩ እኮ የተከለከለው ልጆቹ ስራ እንዳይሰሩ እንጀራ እንዳይበሉ
0: አይደለም።
5: የተፈለገበት
0: አላማው የደህንነት ጉዳይ ነው፣ የጸጥታ ጉዳይ ነው።
5: ደግሞ አንዱ በጣም አደገኛው ተመሳስሎ
0: ዋናው አደገኛ ነገር እሱ ነው በነገራችን።
5: ስለዚህ እዛ ላይ ትኩረት አድርጎ ማነው ዩኒፎርም የለበሰው ማነው እሱ ብሎ አስቆሞ መጠየቅ ተገቢ ነው የሚሆነው።
0: እርምጃ መውሰድም ሲጀመር
9: አሁን የሚሰሙት የህግ አካላቶች እነዚህ ሰዎች አስቁሞ እንዲጠይቁ እንዲያጣሩ፣ ደግሞም ደግሞ ያ ሞተር ራሱ ከተምቶ ነው የሚነዳው። የሰው የቆመ ሞተር ተይዞ የቆመ ሞተርም ሊሆን ይችላል።
5: አታቆም
0: ብቻ የሆነ ነገርማ አለ እኮ የሆነ ሮንግ ነገር እኮ እንዳለ ይታወቃል።
5: አንዳንዱ ልቡ ደንዳና ነው። ስለዚህ ምን ችግር የለበት።
9: ከዚህ በፊት አይተናል፣ የሰው ሞተር ፖሊስ ጣቢያ ተይዞ ቆመ ፖሊስ ሲነዳ አግኝተናል፣ ከዚህ ቀደም ማለት ነው።
5: ይሄ በጣም
9: ተገቢ
5: ቆንጆል እኮ ነው። አደጋ ሊፈጠር ይችላል፣ ሰው ሊሞት ይችላል። እና በዛ ምክንያት ይሄ መኪና ሞተር ባለቤት ይፈለጋል፣ አንዱን ቀን ይያዛል።
0: በስርቆትም እኮ ሊከሰስ ይችላል ይሄ ፖሊስ። በነገራችን ላይ ሰርቆ ነው ይባል
5: እውነት ነው።
9: ትላንትና ኢንስፔክተር እዚህ ያየ በአየር ጤናው ሳይድ ቆሜ በማስተናግድበት ቦታ ማለት ነው፣ እንደው ፈጣሪ ልብ ሰጥቶኝ ለዚህ ስራ አይቶኝ ሊሆን ይችላል። በቃ ዝም ብለ ስራ ሰው የፈልገውን ያደርግ፣ ምንም አቢዩስ ተደረግ ዝም ብለ ስራ የሚል ግፊት አለ ውስጤ እንጂ ትናንትና ተስፋ የምቆርጥ የሆነ ሰው ጥላቻ አለበት። አንደኛ የሆነ የህግ አስከባሪ ጥላቻ ስላለበት ነው። ሁሉም ደግሞ ህግ አስከባሪ ተቋሙ በሙሉ መጥፎ አይደለም፣ ይህንም መገንዘብ አለበት። ጭራሽ በመንገድ ላይ እንዳኔ ልትከለክሉን ነው ወይ እስኪልድር ብሎ ተናገረኝ አንዱ ማለት ነው። እንዴ ወንድሜ ለአንተ ነው መኪና ማብራት አቅራቢያ ላይ ነው ያለው፣ ይሄ ማብራት መዳረሻ ነው፣ መኪና ይሮጣል። ስለዚህ እሱም ሳያቅ አንተም ደግሞ እንደዚህ በእንዘላልነት ወይም ደግሞ ተገቢ ባልሆነ መንገድ ስትገባ ልትገጭ ትችላለህ። ለአንተ ነው ስል በቃ እናንተ ጭራሽ ነፃነት ልታሳጡ ነው የሚል ሀሳብ ነው ያነሳውና፣
5: ማን ነው?
9: እግረኛ ነዋ።
5: ዝም ብሎ እግረኛ
0: ስናቅ ብለ
5: እሱ ማቶ እንደዚህ አይነት መቼ ቦታ ትሰጣለህ? ይኸውልህ እሱ እኮ መጀመሪያው ነው የተበላሸው። እንደዚህ ንግግር ከመጀመሩ በፊት ነው የተበላሸው። ለራሱ ህይወት የማያውቅ ሰው ምንም ነገር
0: ራሱን ከአደጋ መጠበቅ የማይችል ሰው
5: ምንም ነገር ልትለው የምትችለው ነገር አለምናቸው። እንደዚህ አይነቱን ሰው መተው ነው። ግን ትልቁ ነገር እዛ ጋር እንደዚህ ያለውን ሰው እኔ ፖሊሶች እዛ ካሉ የትራፊክ ፖሊሶች እዛ ካሉ ጥቆማ ሰጥተው ያንን ሰው አቆይቶ ቁጭ አርጎ ቁጭ በል ቁጭ በል በቃ ቁጭ በል ከዛ በኋላም ቤ የሚያገራግር ከሆነ መታወቂያን ተቀብሎ ፖሊስ ጣቢያ ወስደው እቺ 80 ብር ወይም ይሄ ትራፊክ ቁጣቱን ሳትቀጣ ከዚያ ተወጣም ብሎ ማለት ነው ያስተምራል በነገራችን ላይ በደንብ ያስተምራል እኛ ትኩረት ሰጥተን እግረኞቹ ላይ ስላልሰራን ብቻ ነው እንደዚህ በተለይ እንደዚህ ሞገለኛ የሆነውን ሰው ማለት ነው
10: ህግ እናስራለን
5: የእውነት እንደሱ ነው
10: ማለት
5: እንደሱ ነው ማድረግ ያለም
10: እንደዛ አደርጋለሁ አመሰግናለሁ መልካም ቀን ይሁንላችሁ
0: መልካም ቀን ታዲ
5: እሺ ሞገለኛ አንድ አሽከርካሪ ነው ገጥሞኝ ነበር ትላንትና 7531 ኮድ 2 A7531 ኮድ 2 DX መኪና ነው ከቦሌ ወደ ሳሪስ አቦ ነው
0: 7531 የሚጨርሻው ተው ነው
5: 07531 07531 ሰው ይው ወይም ሰርቋል ወይ አደጋ ደርሷል ያለ ምክንያት ምንም መብራት የለው እንኳን ምን ጨለማ ነው
0: ማታ ነው
5: እኔ አስተምሬት እየመጣሁ ነው ምንም መብራት የለው ጨለማ ነው ከኋላ የሚበረው ከባድ መኪና ስር እንዴት እየተሽለከለከ እንደሚሄድ ብስክሌት ሞተር ሳይክል እንደዛ አይነዳ እኔ ክላክስ አረኩለት አንድ ቦታ ላይ በጣም ያያየሁት ስለነበ ለመጣቀስ ሞከርኩ አልቻልኩም ግን እኔ ገመትኩት ሰርቋል ማለት ነው
0: ያው ይሁን የሚያመልጣው አካል አለ ማለት
5: የሚያመልጣው ነገር አለ አንተ 07531 ኮድ

0: ማለዳ ተነስታችሁ በብርቱ ስሜት በተነቃቃ መንፈስ ቀናችሁን ጀምሩ፣ ማሽከርከራችሁን ጀምሩ። ማለዳ ፎም የዚህ ፕሮግራም የክብር ስፖንሰር የሁል ጊዜ አጋራችን ነው። ዞሮ መግቢያዬ አያት ሪል ስቴት በአዲሱ ካሳንቺስ ሳይት በ15% ቅድመ ክፍያ በማስታወቂያ ዋጋ ኑ ቤቶችን ተረከቡኝ እያለን ነው። በአዲሱ ካሳንቺስ ሳይት ብቻ ነው፣ በሌሎች ሳይቶችም አፓርትመንቶችን፣ ሱቆችን ገንብቶ ኑ ጥሪት ያዙ፣ ገንዘባችሁንም ትክክለኛ ቦታው ላይ አውሉት ይላል። አዲስ ባንክ ኮከብ 870 መሰላል ላይ ይደወል፣ አፕሊኬሽኑን አውርዱ፣ ገንዘብ ወደ ቴሌብር፣ ወደ ኤምፔሳ፣ ወደ ወዳጅ ዘመድ፣ ወደ ባንኮች መላላክ ይቻላል። የትምህርት ቤት ክፍያንም ቀላል አድርጓል፣ ተገልገሉበት ይለናል። ሶሲ ሶያ ከንጹህ አኩሪ አተር የሚመረት ከእጅ ንክኪ ከኬሚካል የጸዳ በ15 ደቂቃ የሚደርስ በፈለጉት የምግብ አይነት መስራት የሚችሉት በጾምም በፍስክም የሚበላ ዋጋው ተመጣጣኝ ምርቱ ተፈጥሯዊ በአይኤስኦ ምግብ ደህንነት ስርዓት የተረጋገጠ ሶሲ ተመገቡልኝ እያለኝ ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስ በ ወደ ተስፋን ወደ እውነት የቀየረ ከ2013 ጀምሮ ኒው ሊፍ ከ500 በላይ እናቶች ልጅ የናፈቃቸውን እናቶች ልጅ እንዲታቀፉ ያደረገ ህልማቸው እውን እንዲሆን ያደረገ ተቋም ነው። አሁን ደግሞ ባለ 13 ወለል ዘመናዊ ሜዲካል ፕላዛ እዚህ አዲስ አበባ ውስጥ ገንብተዋል። ከ20 በላይ ስፔሻሊስትና ሰብ ስፔሻሊስት የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎች፣ 8 ዘመናዊ ቀዶ ህክምና ቲያትሮችን ያሟላ ኮምፕሌክስ ፕላዛ ነው። ሜዲካል ፕላዛው በውስጡ የያዛቸው የህክምና መሳሪያዎች እጅግ ዘመናዊና በህክምናው ዘርፍ የመጨረሻውን ቴክኖሎጂ የሚጠቀሙ ናቸው። ከዚህ አገልግሎቱ ባሻገር የካንሰር ህክምና ዘርፍም ትልቅ ተጽዕኖ ያለውና በግል ተቋም ደረጃ የመጀመሪያ የሆነውን አሜሪካ ሰራሽ ጂኢ ብራንድ የፔትስካን ማሽን ይዟል። ይህም ፕሮግራምም ስፖንሰር አድርጎ ኒው ሊፍ እያስደመጣችሁ ነው። አንድ አድማጭ እናስገባ። ጤና ይስጥልን። ሰላም ነው? አለን አለን አለን። ማንም በል እንታወቅ።
1: አናኒያ ይባላሉ።
0: አናኒያ አናኒያ፣ ደስ የሚል ስም ነው። እሺ አናኒያ፣
1: ከብሪቲሽ ኤምባሲ እና መብራቱን ድረስ ያው ቢዚ ነው። እንደዚህ የሚሆንበት ምክንያቱ ደግሞ ያው የሁል ጊዜ በዛ መስመር ስለሆነ ሁል ጊዜ የሚሄደው
0: ይሄ የቀበና መስመር
1: ኤግዛክት። ያው እና መብራት ሲኖር እና ሳይኖር በጣም ልዩነት አለው። ኦፍኮርስ መብራት መኖር አለበት፣ ግን የሰዓት ሊሚት ቢኖረው አሪፍ ነው።
0: አይ ያ ቦታ የሚገርመው ነገር ሁሉም የሚስማማበት እኮ ነው። ያ ቦታ መብራት አያስፈልገውም የሚል ድምዳሜ ተደርሷል። ሰውም እንደዛ ብሏል። በነገራችን ላይ መጀመሪያ መብራቱ ሲተከል ዋካችሁ ተብሎ ነበር። ከዛ የተወሰነ ጊዜ እኮ አቋርጠውት ነበር። ከዛ አሪፍ ሆን አለ ሰው፣ በቃ እንቅስቃሴው አሪፍ ነው። አሁን ጃም የለም፣ ሁሉም ተያይቶ ነው የሚያልፉ። መልሰው ደግሞ መብራቱን ጀመሩት።
1: እውነት ነው። በእርግጥ መብራት መኖሩ የሚጠቅመው እሺ፣ አንዳንድ ከሚኒሊክ የሚመጣው ቁልቁለት መንገድ ለከባድ መኪኖች በጣም አስቸጋሪ ነው።
0: ይወጣል ሰው
1: ምክንያቱም ብዙ ጊዜ አደጋ የሚደርሰው
0: ለቀውት ነው የመጡት።
1: አዎ ከሚኒሊክ የሚመጣው መስመር በጣም ብዙ ጊዜ አደጋ የሚደርሰው ያው በስፒድም ፕላስ ዳሞት አነስ ያሉ አውቶሞቢል መኪናዎች ነው። ላይክ ይሄ ሹልክሉክ የማለት አይነት አነዳድ አለ እና በዚህን መሀል ከባባድ መኪኖች ቶሎ ፍሬን የሚያዝ ነገር አይኖርም። ፕላስ ደግሞ ቁልቁለት ነው እንዳልኩ እና መሀል አካፋዩ ላይ ሁላ ሰሞኑን የወጡ መኪኖች ነበሩ ወደቀበና የሚወርደው ላይ እና
0: የሚወርደው መስመር
1: መብራት ባይኖረው ተመራጭ ነው። ጠዋት ጠዋት ላይ ምናልባት ከጠዋት አምስት ሰዓት በኋላ መብራቱ እንዲሰራ ቢደረግ ሞር የተሻለ አሪፍ ነው።
0: ወይ እንደሱ በሰዓት መወሰንም ከተቻለ
1: ያው። ሌላው ደግሞ ነው ቅድም የመጀመሪያ ይሄ ጳውሎስ አካባቢ ብሎ ያነሳው ልጅ ላይ ልሰጥ የምፈልገው
0: አሳብ ይህ ቀኝ መስመር ዴዲኬትድ ቤስ ላይ ነው።
1: ምን አለ መሰለ አሺ፣ ምናልባት ይሄ ሁሉም ማማበት ሀሳብ ሊሆን ይችላል። ብዙ ሹፌሮች፣ በጣም ብዙ ድራይቨር የመንገድ ማኔጅመንት ተቆጣጣሪዎችን፣ መንገድ ትራንስፖርቶችን፣ ትራፊክ ፖሊሶቻችንን ሁሉንም ለእውነት ነው የምነግርህ ቀላይ እኔ በጣም ብዙ ቦታ ስለምዞር ነው እኔም

0: ማትኖርበት ቦታ የለም በከምስ አዲስ አበባ ውስጥ እና በቃ ሲሸኛቸው ያለው አስቆማቸው በስነሳት ሲሸኛቸው ሲተባበሯቸው ያለው ይሄ ከምን ነው ከቅንነት ነው አይደል
1: ከቅንነት ነው
0: እንደ ቀድሞ አይነት ነገር ደግሞ ሲያጋጥም እኔም ሹፌር ስለሆንኩኝ ነው ብዙ ጊዜ እንደዚህ ነገሮች ስለሚያጋጥሙኝ ነው እና መኪናው ውስጥ አስገብቼ ሲሸኛቸው ሁሌ ነው ማውራቸው ሁሌ ለምሳሌ እኔ አሁን እናንተን እየተባበርኳችሁ መንገዴ አይደለም ነገር እየተባበርኳችሁ ነው
1: እውነት ነው
0: እናንተ ለምንድን ነው የማትተባበሩት ሰው ነው
1: ስፔሻሊ ደግሞ ማትረዱ
0: ስፔሻሊ ደግሞ የእውነት ለሚያወራ ሰው ለምን ለምሳሌ ሰው ውሸት ሲያወራና እውነት ሲያወራ ዴፊኒትሊ ያስታውቃል
1: ኦፍ ኮርስ አዎ
0: እንደዚህ አይነት ትብብሮች ለምን አታደርጉ ምናምን ስታወራቸው እነሱ ውስጥ ያለው ባህሪ ንጹ ነው ለምሳሌ እውነት ነው ለምሳሌ እኔ በስራዬ እንደዚህ ያደርጋለሁ እንዲሆናለሁ ብለው ኢንፎርም ያደርጓል ግን ደግሞ መሬት ላይ ወረደውን ነገር አሁን ዛሬ እኛ ልክ እንደዚህ እንደምናወራው ደግሞ አንዳንድ ሰዎች መጥተው ሲያወሩ በዚህን ያህል ደረጃ ሲሆን መተባበሩ ይቆማል ገብቷል ማታ 2 ሰዓት ላይ
1: መጨካከን ይመጣል
0: አዎ ያንን ትራን መንገድ ትራንስፖርት ወይ ትራፊክ ኤኒ ካይን ኦፍ ጋስ አሳስፈጻሚው መንገድ ላይ ተው እንዳትሸኘው ነው የሚሆነው ሰው ወደዛ አሳሰብ ውስጥ ይመጣል አለ መተሳሰብ የሚባለው ነገር ይመጣልና ይሄ እንዳይኖር ሰው በጣም ቢተሳሰብ ቢረዳዳ መልካም ነው ላለው እቺን ለመጠቆም ነው
1: እውነት ነው እውነት ነው
2: በጣም አሪፍ ሀሳብ ነው
1: ሰላም ዋል እሺ
2: መተሳሰብ ከምንም በላይ
1: እውነት ነው መተሳሰብ ነው ትልቁ ነገር እሱ ነው መተዛዘን መረዳዳት ታናሽ ሰው ሀሳብ መረዳት መቻል
2: ሰላም ነው
1: ትልቁ
3: ሰላም አንቺ
2: አለን አለን ድምጽ ታፍኗል ትንሽ
3: ጉንፋን ነገር ነች
2: አይ ታባቱ አጥፋው በትኩስ በትኩስ ነገር
3: እውነት ነው ሰላም ናችሁ
2: አለን እንተዋወቅ
3: ስሜ ለጊዜ ቆይ
2: እሺ
3: አሁን እኔ ከትምህርት የመጣሁት ከየት ከአዲስ አበባ አካባቢ ነበረ በቡልቡላ ማለት ነው
2: እሺ
3: እና በጣም ትንሽ ተዘያግታለች አደባባይ አካባቢ ደርሷል ጠጋ ስንል ግን ምንድን ነው ትራፊኮች ታውቃለህ ሶስት ሞተረኞች ናቸው እና እዛ ታክሲ እያስቆሙ መንገዱ በእነሱ ምክንያት መሰለኝ ይዘጋጋል
2: የቱ ጋ
3: እዚህ ካርጎ ጋር
2: ካርጎ ጋር ማለት ኦ
3: እቺ መገንጠያ አለች አይደለ ወደ ቡልቡላ ወደ አሪፍ ሳስገዱ መንገድ ካለበቱ
2: ወዛው መታጠፊያው ላይ
3: መታጠፊያ
2: ላይ ማሰልጠኛ አይደለም ካርጎ ማለት የኤርፖርቱ መንገድ እኮ ነው ከኤርፖርቱ መንገድ ወደ ቡልቡላ ስትታጠፍ ማለት ነው
3: አዎ
1: እዚህ ነው እንዴ
2: እዛሽ መታጠፊያው ላይ ነው ቆሞ ያሉት
3: እናቆሙት ከታሪስ የሚመጣውን ታክሲ ከቡልቡላ የሚታጠፈውን ታክሲ እንዳለ ዳራ ይዘውት መንገዱ ተጨናንቋል መኪኖቹ ደግሞ እዛ ነው የሚቆሙት የተያዙት መኪኖች
2: የሆነ አቅጣጫ ወርዶ ቁጥጥር ምናልባት ትራንስፖርት የሚሰጡ ታክሲዎች አለመስመር የሚሄዱ እና ትዕዛዝ ተሰጥቶም ከሆነ ከመንገድ አውጥቶ መታጠፊያው መንገድ አልፎ ወደፊት ማስቆሙ የተሻለ ነው የሚሆነው
3: ግን መንገዱ የሚሄደው በጣም ተዘጋግቶ በጣም እንኳን በጣም ይሄ ድልድይ ስራ ሞልቷል ወደ ታሪፍ የሚወስደው
2: አስቸጋሪ ነው ያው መረጃው ይድረሳቸው እንግዲህ ለቦሌ ክፍለ ከተማ ቦሌ ሚካኤል አካባቢ መንገዱ ተዘጋግቷል እና በእናንተ ቁጥጥር ምክንያት ቦታ ሲይዛችሁ በስነ ስርዓቱ ተቆጣጠሩ የምትቆጣጠሩ ግን ለማንኛውም አሁን የማስተናበሩ ሰዓት ቢቀድም ጥሩ ነው ነው እናመሰግናለን
1: ማስተናበሩ ነው በዚህ ሰዓት መቅደም የነበረበት እሱ ነው አሁን ብዙ ቦታ ላይ ጤና ይስጥልኝ
4: ጤና ይስጥልኝ እንዴት ዋላችሁ
1: አለን አለን ጥርት ያለ ድምፅ ነው ሰላም ነው ማንንም በል
2: አለን ማለት
4: ከዚህ ከሜክሲኮ አካባቢ
1: ማናልከኝ
4: ናቲ
1: ናቱ ናቲ እሺ ናቲ እንዴት ነህ
4: እግዚአብሔር ይመስገን እንዴት አደረራችሁ
1: አለን አለን ምን ረምት ነው
4: የተወሰኑ ሐሳቦችን ለማንሳት ነበር
1: እሺ
4: አንደኛው ሐሳቤ ይሄ ከተማ ላይ ጥሩምባ በጣም ተቸግረናል በተለይ አውቶቡሶች ከባድ መኪኖች መኪኖች ሲሰሩ ትንሽና ትልቅ ክላክስ የሚባሉ አሉ ጥሩምባቸው
1: አዎ ይገተማና ከተማ
4: አዎ ሚኒባሶቹም ይጠቀሙታል በጣም አስቸጋሪ የሆነ ነውና ተባካቹ እሱን አሳስቡልን ነው ሁለተኛው ደግሞ መብራት ከመሸ ረጅም መብራት
1: አዎ
4: ረጅም መብራት በጣም ተቸገረ
2: አጭሩ መብራት አሁን ኤልዲ መብራት እኮ አጭሩ ራሱ በጣም ረጅም ነው በዛ ላይ እንኳን አብርተውበት አይደለም ከባድ ነው እሱ
4: አው ይሄን ለማናገር ነው ሌላው ዋንኛው ግን ከትናንትና ወዲያ ማለት የመስቀለት ፈረንሳይ አካባቢ አንድ ትንሽ ያደጋ ደርሶ ነበርና ያደጋ ጓደኛዬ ነው ከባለቤቱ ጋር እየሄደ እሷ የዘጠኝ ወር እርጉዝ ነችና እሱን ላዳ ታክሲ ነው እሱን ይመታውና እሱ እሷ ላይ ይወድቃል ባለቤቱ ሚስቱ ላይ ማለት ነው።
1: በእግራቸው ነው የሚሄዱት እነሱ?
4: በእግራቸው እየሄዱ አው ዜብራ ላይ ነው የመታቸውና
1: እሺ ላዳው
4: ላዳው አው
1: እሺ
4: እሷ ትንሽው 9 ወር ስለሆነች ወዷን ይመታታል ወደ ሐኪም ቤት ይሄዳሉ። ነገር ግን ከሰውየው የሚወራው ወሬ ትንሽ ደስ የማይል ነበር። እኔ መከላከያ ነኝ ምን እንደማረጋቸው አሳያቸዋለሁ የሚል ዛቻ ነበር ከላዳ ሹፌሩ የሚወጣ የነበረው በሰዓቱና።
1: ላዳ ሹፌሩ ነው ወይስ?
4: ላዳ ሹፌሩ አው
1: መከላከያ ነኝ ማለት የሚለው
4: መከላከያ ነኝ እኔ ጀነራል ሹፌር ነኝ ምን እንደማረጋቸው አሳያቸዋለሁ።
1: ጀነራሉ ላዳውን ያዘው ብሎት ነው እሱ ስራ ሄዶ
4: ትንሽ አስቸጋሪ ነበር።
1: ላዳ እንደዚህ አይነት ጉራ አለ እንዴ?
2: አይደለም እኔ ይሁንም የባይፈልግ
1: አረ ምንም ሊሆን አይችልም። ሲጀምር በቃ የላዳ ሹፌር ነው አለቀ። ምንም እኮ ምን
2: አይደለም በትርፍ ጊዜው ሊሰራ ይችላል።
1: ምንም አይሰራም። ምንም አለ ላዳ ሚሰው ጀነራል ሹፌር ነው አለ። ምንም
2: አይደለም
1: ለያ እንዴ ሁሉንም መነጋገር ነው የሚሻለው እኮ። እሺ
4: ፖሊስ ጣቢያ መረጃው አለ። ምናልባት ልጅቷ አልተጎዳችም እውነት ለመናገር ግን እግዚአብሔር ይመስገን አንድ ቀን አድራ ያው የተወሰኑ ክትትሎች ተደርገውላት ወጣለች።
1: ምንም ማለት ነው ሆዷ ውስጥ ያለው ጽን ሰላም ነው
4: ደህና ነው ተብሏል። እንግዲህ በጊዜነት
1: ዋናው
4: አው ግን በዚህን ያህል ደረጃ አደጋ ያደረሰ ሰው ማንም ሊሆን ይችላል እዛ ቦታ ላይ።
1: ቶ ማንም አይደለም ለማምለጥ ነው ብቻ በቃ አደናብሮ ምናምን ለማምለጥ ነበር በቃ አላመለጠም። ዞሮ ዞሮ ተይዟል
4: የካቲት 12 ሆስፒታል መረጃውም ስላለ
2: ምርመራው ተጣርቷል።
1: ምርመራ እየተደረገ ነው። የት ጉለሌ ነው?
4: የካ
2: በየካ ነው የተያዘው?
1: የካ ነው የተያዘው።
4: የካ ነው ሾላ ፈረንሳይ ጣቢያ ነበረ። ከዛ ወደ ሾላ ወደ ዋናው ማዘዣ
1: እንደው ይሄ ሰው ምንድን ነው?
2: አይ አጣራለሁ።
1: እኛ ማን አጣራለን? በደንብ ነው የምናጣራው።
2: እውነት እንደዚህ
4: ማንም ሊሆን ይችላል። አካል ጉዳት ወይም የሆነ ነገር ቢደርስ ልጅቷ በደንብ ሲጀመር ስለሱ ማንነት አይደለም እዛ
1: ጋር አው አይደለም። ላዳውን ይዞ አልኩ እኮ ጀነራል ሹፌር ነው ቢል የጀነራሉን መኪና ይዞ እንኳን ቢሆን በትትና እነሱን አንስቶ ወደ ሕክምና መውሰድ ነው እንጂ እኔ እንዲህ ነው ብሎ እንትን ማለት ምንም ጥቅም የለውም። ማንንም አይጠቅምም።
4: ከሚገባው በላይም ሰክሯልም። ደግሞ በቃ እኔ ከበቃ ሲወጣው ነው ከጀነራል ቤት ድግስ እየወጣው ነው ምን እንደማረጋቸው አሳያቸው።
1: ይሄ እውነት ሊሆን ይችላል።
2: ችግር የለም አይቶ
1: ይሄ እውነት ሊሆን ይችላል።
2: ምርመራውን በደንብ ተያዘ አልተያዘም የሚለውን ነው እሱ ነጠ
4: ለመከላከያንም ዲሲፕሊን ማውረድ ነው ቢሆን ራሱ።
1: ኧረ አይሆንም አባቴ የፈለገው ነገር ቢሆን
2: እንደውም መከላከያ እንዲከሰው እናደርጋለን ካስፈለገ በቃ
1: እዛ ድረስ ሄደን እንኳን ጨክንም። ግን
2: ለምን አንጨክንም? በሰው ላይ ከጨከነ እሱ ለምን አይጨክንም?
1: ምን ሰክሮ እኮ ነው? አንተ ደግሞ በቃ ሰክሮ እኮ አፉ ያመጣለት ነው የሚዋረው። እንግዲህ የሆነ መከላከያ ውስጥ የሚሰራ ሰው ድግስ ማህበር ምናምን ነበርና እዛ ውስጥ በልቶ ስለወጣ እሱ ራሱን እንደ አንድ አባል ነው ያየው። በቃ በወቅቱ እንትን እኮ ነው ጠጁ የምጠላው ነገር ነው ሌላ ነገር አለ።
2: እናመሰግናለን።
1: ሰላም ዋና እሷ ሰላም ሆኖ ነው አባቴ። ግን እናጣራለን። ዞሮ ዞሮ የዚህን ውጤት እኛ እናወራበታል።
4: እናመሰግናለን።
2: ሌላ አድማጭ ገብቷል። ጤና ይስጥልን።
5: አብሮ ይስጥልን። ሰላም ነው?
2: ሰላም ነው። እንዴት ነው?
5: እንዴት ናችሁ?
2: አለን ይመስገን። ማንም በል እንኳን አብሮ አደረሰን። እንተዋወቅ።
5: ይቆየኝ ወይ? ሰርቶ በላ።
1: ሰርቶ በላ። አማን ነው?
5: እንዴት ናችሁ?
2: ደህና ነህ?
5: ሰላም ነው?
2: ስልኩ ላይ ቁጭ ብለህ ነው አይደለም የምታገኘው አንተ?
1: ኧረ በስንት ጊዜ ነው የገባው? ረዥም ጊዜ ሆነዋል።
2: አሁን እኮ ቆይታል።
5: እንደውም አሁን በጣም ብዙ ጊዜ ቆየ እንጂ ባለፈው በሱ ተደውል እንዲህ ብሎ ነው እንጂ ለመናገር የካ ክፍለ ከተማ መንገድ ትራንስፖርት ኃላፊ ወይዘሮ ጸገነት መሰለኝ
2: ጸገነት
5: ያወሩት ላይ ቅሬታ ነበረኝና
2: እንዴት የመቼው
5: ባለፈው የሆነ ልጅ መኪና 5000 ብር ከዛ 10000 ብር ሊገብ ተቀጣ።
2: አልፎ እሱ ስንት ጊዜ ሆነ እኮ።
1: አይ ቆይ ቢያልፍም ሰምተዋል በደንብ ሰርቶ በላ።
5: ይሄ የሆነ ሀይገር መኪና ነው መሰለኝ ሲሄድ እዛ ዘፍነሽ ጋር ሲጭን 5000 ብር ይቀጡትና ሊከፍል ሲሄድ ከባለ ሰዓት አልፎ 10000 ብር ሆኖብሃል የሚል እንትን ተቆም አቅርቦላችሁ ነበር። እሳቸውም የደንብ ቁጥር ጠቅሰው በዚህ ምክንያት ነው። ግን እንዴት ነው ቅዳሜና እሑድስ ቶሌሬት አይደረግም ወይ ሲባል ቶሌሬት ያደርጋል ምናምን እናደርጋለን ብለው
1: ቅዳሜ እሑድ የበዓል ቀን ምናምን ከሆነ እሱ አይቆጠርም ነው። ምንድን ነው መሰለ ቅሬታ ካለ በ72 ሰዓት ውስጥ
2: ወደኛ
1: ቅሬታው ማቅረብ አለበት ይላል መመሪያ እኮ ነው። በ72 ሰዓት ካለፈው ግን ቀጣቱ ይጨምራል።
5: ተረታው መመሪያው ላይ አይደለም። መመሪያው እንግዲህ ለምንድን ነው ተለይቶ የታክሲ ወይም የህዝብ አገልግሎት ላይ መቀጫ ሆኖ? መመሪያው
2: እሱ መመሪያው ነው። እሱ መመሪያው ነው።
5: ኢንስፔክተር መመሪያው አሁን ለምሳሌ የንግድና ምናምን ይሄ እስከ 4 ሰዓት ይሰራ የሚል መመሪያ ሰር ነው ተቃጥቶ ወጥቶ። ያ ይሄ መመሪያው ተውና ሌሎች የንግድ ተቋማት ሁሉም ይስራ ያለው የተባለው ሰው ታይሰራ ለምንድን ነው የህዝብ አገልግሎት ላይ ትራንስፖርት ጭ ላይ መመሪያው እንዲህ
2: እንትን እንዲል ተደረገ? ለምሳሌ ማታ ትራንስፖርት ከሌለ እነሱ ዘግቶ ይሄዳሉ ነው። መጀመሪያ ትራንስፖርቱን እናሳልጥና ሌሎቹ ደግሞ አገልግሎት ሰጪዎቹ አገልግሎት ይስጡ ነው።
5: አይ
2: ሀቁን መቀበል አለ። አይ አይደለም፣ ሀቁ ነው። አሁን ማታ ትምህርት ቤት ሆነ ለመናገር ልጆች እስከ 3 ሰዓት የሚማር ተምሮ ከዛ ከሰፈር ሰፈር የሚሄዱ አሉ። እንደገና ደግሞ ሱቆች ማታ ይስሩ ተብሎ ነው ሱቆች አገልግሎት ይስጡ። ሰው ማታም ይስራ ቀንም ይስራ ከሚል አንጻር ነው። እሱን ለማድረግ ደግሞ ትራንስፖርት አገልግሎት የሚሰጡ ሰዎች ማታም ይስሩ ነው ችግሩ። እናንተ በሽፍት ስለማትሰሩ አንድ ሰው ብቻ ነው አንድ መኪና ይዞ የሚሄደው። እዛ ጠዋት የወጣው እስከ ሌሊት ድረስ እንዴት አድርገው ይችላል ነው። ስለዚህ ባለንብረቶቹ ይህን ማሰብ ያስፈልጋል። አሁኑ ለማንኛውም እሱ አልፏል፣ አልቋል። ዳኝነቱም ታይቶ እርሱ አብቅቷል፣ ሰርቶ በላል። ሌላ ሀሳብ የለህም?
5: እኛ ላይ ለምንድን ነው ተግባራዊ የሚሆነው? ይሄ እንደዚህ አይነት ሲጀመር በቅጣት የማያመን ከሆነ በማስተማር የሚታመን ከሆነ ሀቅ ለመናገር እናንተም እኮ ዲፌንድ ልታደርጉ ይገባ ነበር። ለምንድን ነው መንገድ ላይ ምንም አይነት ምልክት?
2: እኔማ ለምን አልነግረህም? ሁሌም ማታም ቀንም ሁሉም ስራ በስራ ቢሰራ ነው። ምኑ ነው ዲፌንድ የማደርገው?
5: ሁሉም ሰው አይደለም ዲፌንድ የምታደርጉት ብዬ የነበረው ትንሽ እንኳን እንድትሉ የነበረው ሀሳብ እናንተ አሁን ልክ እኔ ማላውቀው ቦታ ላይ ሊሄድ ይችላሉ አይደለ? አሁን እኔ ድንገት ነው የሆነ ቀን ውስጥ የሸክፎኝ ጥዬ የሄድኩት የፖሊሶቹና የምትሮቹን አይቼ እዛ ጋ ሰው ነበር ሊገባ የሚፈልግ ሰው ነበር እና የእነሱን ደግሞ የፖሊስና የእነዚህ የሰላም ሰራዊት ያኳኋን አይቼ ስለደበረኝ ጥዬ ተሸክከኝ የሆነ ነገር ነገረኝ ይህ ላይቻል ይችላል ብዬ ሄድኩ እንጂ ሰው እዛ ጋ ይቆማል፣ መሳፈር ይፈልጋል፣ ይገባል። እማያቅ ሰው እዛ ጋ ሄዶ እንደዚህ አድርጎ ሊሆን ይችላል። እማያቅ ሰው እንዴት ነው ሳያቅ?
2: አይደለም ምልክት አለ የለም ቦታው ላይ
5: ምልክት እኮ ማውረድ ይቻላል እዛ ጋር።
2: የቱ ጋር?
5: ዘፍ መሽ
2: ምን አይነት ምልክት ነው ያለው? ቀስ ማን ኤክሶ ምልክት ነው ወይስ አንድ ሰርዝ ነው?
5: ለታክሲና ለባስ ምልክት ብሎ ማውረጃ እኮ ይቻላል፣ ማውረድ ይቻላል።
2: መጫን ነው የማይቻለው?
5: ምንም እንደዚህ አይነት ህግ የለማ።
2: ምልክት አለ? እሱን እኮ ነው እንደሱ የሚከለክል ምልክት አለ ወይ ነው እኔ እኮ የምጠይቀው።
5: ምንም የለም፣ የተፈጠረ ነገር የለም። አንተ አማያቅ ሰው እዛ ጋ
2: አሁን እያወዛገብከን አለ ነው። ምንም ነገር በማናውቀው ነገር እኮ ነው፣ ባለፈው ነገር ላይ ነው እኮ
5: ኢንስፔክተር። እዛ ጋ ማውረጃ ቦታ ነው።
2: አንተ መከራከር እኮ ስቃያችንን
1: በላወጥር ወጥር ሰርቶ በላ ወጥር ወጥር
5: ከመገናኛ ወደ ኃይሌ ምናምን አላረን በላይ በኩል በሾላ በኩል ከሾላ ወደ እንትኑ ፊት ለፊት ማለት ነው፣ ክፍለ ከተማው ፊት ለፊት ወደ
2: አሁን ተገላገልን። በቃ በቃ እሱ በቃ አሁን አሁን መናኸሪያ ተሰራ እኮ መናኸሪያ ተሰራ። በቃ መናኸሪያ ውስጥ ገብቶ ማውረድ ነው።
5: ማውረጃ ቦታ አለ አይደለም? ወደዛ ስትሄድ ማውረጃ ቦታ አለ።
2: አሁን መናኸሪያ ተሰራ በቃ።
5: አይ ኢንስፔክተር፣ ህግን እንደፈለጉ ሰዎች እየተረጉ
2: ይኸውልህ፣ ሰርቶ በላ አዳምጠኝ። አሁን ባለፈ ነገር በሞተ ነገር ላይ የምንከራከረው ምን ጊዜ ማባከን ነው? ሌላው መግባት አለበት። እዛ ጋ ትልቅ ፓርኪንግ አዳምጠኝ፣ ትልቅ ፓርኪንግ ተሰርቶ እዛ ውስጥ ገብተዋል ተሽከርካሪዎች። በጣም ደስ በቃ። አሁን ሌላ ቦታ ስለ ሌላ ቦታ ስለምትናገረው ምልክት ከሌለ ሰው መክሰስ ተገቢ አይደለም። ሁሌም ነው የምንለው፣ በምልክት ነው ሰው መገልገል ያለበት። እናመሰግናለን። መልካም ቀን ይሁን።
1: እንደማንኛውም
2: ሌላውን ጊዜ ደግሞ
1: አይደለም አድምጠው፣ ግን
2: ሌላውን ብሎ ጊዜ እንስጣ። ሰው ይሰለቻል፣ ሰው ይሰለቻል። ወንድም አለም ሌሎች አድማጮች ደግሞ ይጎሽ። መልካም ቀን።
1: አታስወራውማ።
2: ምን ምል አንደኛ አሁን ያለቀ የሞተ ነገር ላይ ከሆነ እዛ መናኸሪያው እዛ ማን ነው የካ ጋር አሪፍ መፍትሄ ሰጥቷል አይደለ? ጥሩ መፍትሄ፣ ቆንጆ መፍትሄ ተሰጥቷል። እንደገና ወደ ኋላ ተመልሰን ውሃ ቅዳለም እናደርጋለን። በመፍትሄ ባላገኘ ነገር ላይ ብንነጋገር አይሻልም? አንድ አድማጭ
1: ሰዓት አለ ይዊ
2: አንድ አድማጭ ጭራሽ
1: ተነስቶ ይደውሉላችሁ ይላል።
2: እንዴ ይደውሉላችሁ ደንበኛ ይላል እንዴ? ተነስቶ ጭራሽ
1: ወንድማችን እንኳን አገኘህን
2: እንኳን አገኘህን
1: እንኳን ተገናኘን
2: ተጨናነቅን ለማግኘት። ይኸው እነ ሰርቶ በላ ስልኩን ይዞት አለቅ ይላሉ። እናመሰግናለን በጣም አለቀቀውም። እሺ ማንም በሌት አካባቢ ነው ያለሁን
6: መዘከረ ባላለሁ አክሽፍ ነበርኩኝ። አሁን ይኸው ለአንድ ወር ከአንድ ወር ከአንድ ወር ከምናምን በላይ ይኸው መኪና ተጋሽቶብኝ ረፍት ላይ ሆኛለሁ። እናንተንም ቤት ቁጭ ብዬ ማዳመጥ ጀምሬያለሁ። ድሮ እየሰራሁ ነበር ማዳመጣቸው።
2: ምን ነው መኪና ተጎድቶ?
6: መኪና ተጎድቶብኝ ያው ሶስተኛ ወገን ነው። በቃ ሶስተኛ ወገን ደግሞ ከሊሚት በላይ ከፍለን።
2: አዎ ልክ ነው። የአንተ መኪና ጥፋተኛ አልነበረም?
6: ጥፋተኛ እኛው መኪና ነበር።
2: ስለዚህ ስንት ተገመተ መኪናው?
6: መኪናው ከ264,000 ብር በላይ ተገመተ።
2: 64,000 ብር ኦቨር ሆነ ማለት ነው?
6: ኦቨር ሆነ።
2: 64,000 ብር እኮ ታዲያ
1: ያኛው ገጭ ነው የሚከፍለው
2: እኮ ይከፍላል እኮ።
6: ገና እሱን
2: ከሰሸ
1: አይ ነው ምን መክሰስ ያስፈልጋል? ተነጋግሮ እንዲከፍል ማድረግ ነው እንጂ እሱ ለምን ክስ ውስጥ ይሄዳል? ሰውየው ካመነ መክፈል አለበት። ዞሮ ዞሮ አይቀርለትማ። ፍርድ ቤት ሄደ የጠበቃ የምን የምን ከሚያወጣ ተነጋግራችሁ ቀሪውን እሱ ይሸፍንል። አፕሮች አድርገው እንደዛ
6: ደውዬ ጠየቅኩት። እንደዛ የሚከፍልም አይነት ሰው አይደለም። ወደ ክስ የሚሄድ ነው እንግዲህ።
2: አዎ በነገራችን ላይ እንድታውቁት አንደኛ ላልተፈለገ ወጪ ነው የሚለው።
1: ሌላ እኮ ነው የጠበቃ
2: የዳኝነት አለ የተጉላላበቃ አለ
1: ካሳው
2: ብላላበት አለ
1: የሞራል ከሳሚ ባሉ መጠየቅ ይችላል። በጣም ብዙ ነገር ያለው
2: መኪና እኮ የስራ መኪና ነው።
1: ታዲያ ገና የሰራበትን የቆመበት የቆምክበትን ሁሉ ልጠይቀው ትችላል።
2: እንደዚህ ደማምረህ
1: ክስ ከሆነ የምትከሰው
2: እንትን ከማድረግ ሰውየው ተስማምቶ
1: ግን እሱ ቀሪውን ቢሸፍንልህ
2: እሱ ነው ቀላል የሚሆነው። ቀላሉ መግባባት ነው ያለባቸው። የተወሰነ ነገር አንተ ማገዝ የምትችል ከሆነ
1: ተጋግዛችሁ ምናምን አቅም ከሌለ ነው ችግሩ። የገጨ ምን አይነት መኪና ነው?
2: ምን መኪና ነው?
1: የእሱ እንጂ
6: የእሱ የእስራኤል ፒካፕ
2: ሚኒባስ ነው እሱ።
1: ፒካፕ ነው፣ ንግድ ነው። ነጋዴ ከሆነ ቀላል
2: ነበረ። ሌላ ሰብ ነው።
6: አይ ሀሳቤን ያው ኢንሹራንስ፣ አንዳንድ ኢንሹራንሶች ያው ማለት ኢንሹራንስ የ200,000 ብር ሊሚቱ በቂ አልመሰለኝም እና ወደፊት ቢታሰብበት ለማለት።
2: እውነት አድጎ
1: እኮ ነው። መቶ ነበርኩ
2: አድጎ ነው። እሱማ አድጎ ነው። አሁንም እኮ እዛ የደረሰው ግን ምንድን ነው ካለው የተሽከርካሪ ዋጋ ካለው የተሽከርካሪ ስፔር ፓርት ዋጋ
1: አሁን በወቅቱ
2: አሁን ባለበት ነገር ግን ክፍያው
1: ተሽከርካሪ ከሚመጡት ሌተስ
2: ይሄ የሚከፍሉትን ሲጨምሩ እነሱም ደግሞ ኢንሹራንሶቹም ደግሞ የሚያስከፍሉትን ይጨምራል።
1: ኦፍኮርስ ግድ እኮ ነው። እሱ ግድ ነው።
2: እንደገና አሁንም ደግሞ እንጨምርም ካሉ ደግሞ እንደገና
1: ጨምሮም ቢሆን ግን እንትኑን ማሳደግ
2: ጨምሮም ቢሆን ማሳደጉ የተሻለ ነው የሚሆነውን ለምናገር
6: ሶስተኛው ግን አሁን አለን ብሎ ሁሉም ሰው ይሄ እየገጩንትን ማለትም ከማለት አሁን ሰውየው ስራ ላይ ሊሆን ይችላል። ይሁን ስራ ከፈተው
1: ከሆነ እሳቸው ማስራ ላይ ነው
2: ሰው ሆነ። ለማንኛውም ይለ ለግ ባለሙያንትን በልና ማስጠንቀቂያ ጻፍና ስጥ።
1: አዎ ስታስከፍል ያን ሁሉ እንደሆነ ማወቅ አለባቸው የቁምክበትን ምናምን። ሄዊ ሰዓት አለቀ። እሺ አውቶ ሴፍቲ ኢንስታ ድምፅ ቆያችሁ ተወዳጁ ብስራት ኤፍኤም 101.1 ላይ። አርብ ደግሞ እንገናኝና ያላወራንባቸው ሀሳቦች ዙሪያ እናወራለን። ለዛሬ በዚሁ ነው የምንሰናበተው። የስፖንሰሮቻችን የአጋሮቻችን መልክቶች ሰምተን እንሰነባበት። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅ። በሰላም ወጥታችሁ በሰላም ግቡልን። ራእዩ
7: ፋና ወጊ ለህልሞ እውን ታድልዲ ቢደገፉት ምቾቱ ሰንዝሮ የማያጡበት ኪሶ ምቹ ዲጂታል ብድር ባጭር ጊዜ ውስጥ ለሚሊዮኖች ደርሶ ከ50 ቢሊዮን ብር በላይ ያለማስያዣ በደረዋል። ለሥራ ፈጣሪዎች የፋይናንስ ምንጭ የኢኮኖሚ አቅም ለኛ ከዓላማችን ግብ የሚያደርሰን ታላቅ ርምጃችን ሆኖ ባለም አቀፍ ደረጃ ዕውቅናና ሽልማት አስገኝቷል። በብቹ ወቢ የብድር መጠኑን አሳድጎ እስከ ብር 300 ሺህ በመስጠት ሥራ ፈጣሪዎችን ሲያጎለብት ታታሪ ሴቶችን በማገዝ ራዕያቸውን እውን በማድረግ ላይ ይገኛል። ዛሬም ራዕዮ ይደግ ይመንደግ፣ ለፋይናንስ ፍላጎቶ ወቢ ሆኖ ከእድገት ማማው ጫፍ ያድርሶ። ምቹ ጉያ፣ ምቹ ወቢና ምቹ ኪያ ብድር እንደ ፍላጎቶና የንግዶ ደረጃ ይበደሩ። ምቹ ብድር ከምቹ ምቹ።
8: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
9: ሃሎ ሃሎ፣ ሳይታለም የተፈታ ነው።
10: ምኑ?
9: አዲስ ዓመትን በአዲስ ነገር ገድ ማለቱ።
10: ያ መንገድ
9: የኦሮሚያ ህብረት ሥራ ባንክ ሥራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውን ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የእኛ ደስታው የእርሶ ነው። የኦሮሚያ ህብረት ሥራ ባንክ።
11: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጠው የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
12: አዲስ ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ሊሞላና በደስታችሁ ላይ ሐሴት ሊጨምር ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ የዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ያድርጓት። መልካም አዲስ ዓመት። አዲስ ባንክ ለስኬቶ የታመነ።
13: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
14: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን
10: እንዴ ይሄ ሁሉ ምግብ ይያለ ነው አልሰራውም እሺ
14: አጭ ከደውልሽልኝ በኋላ ነው ሰራሁት
10: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሽው
14: የምታዩ በሙሉ ሶስ ሶያ ነው በቀዝቃዛው ውሃ 5 ደቂቃ ተፈዝፈያለሽ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ
10: ጥብሱም ቀይወጡ ክትፎም ሶስ ሶያ ነው
14: አው ላበሳሰልም በጣም ቀላል ነው
10: ወይኔ ሶሲ እንዲህ እንደሆነ አላቀም ደሞ ሲጣፍጥ
14: በዛ ላይ በፕሮቲን የበለጸገ ነው
10: እሺ የት ነው ማገኘው
14: በየሱቁና ሱፐርማርኬት ታገኛለሽ ከፈለግሽ በደቃቁ በአንኳሩ
10: ባለሱቅ ሶሲ ሶያ ስጠኝ
15: አለ በደቃቁ በአንኳሩ
10: ሁለቱንም አይነት ስጠኝ
16: ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል አሁን ለህክምና ባህር ማዶ መሻገር ቀረ እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ ምክንያቱም እውነተኛ ህክምና አገልግሎት የሚጀምረው ከሰባዊነት ነውና ኒው ሊፍ ሜዲካል ኮምፕሌክስ ከትክክለኛ ምርመራ እስከ ተገቢ ህክምና ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ New Leaf Medical Complex subspecialist hakimochin alemachin bederesechibet technology ketraqaqo yihikimna masariyawosh gar izo hullunum zigiju adrgo yetebekachu naw New Leaf Medical Complexen lebu muzika safer wanno asfalt ba yegenyutal lebelet mameja wede 85 65 yidewulo New Leaf Medical Complex izi tasfalle
17: adis

0: ፍሌክስ ግራኖላ ፍሌክስ በተለያየ ጣዕም ለልጆችም ለአዋቂም ለመላው ቤተሰብ ከኢነርጂ አግሮ ኢንዱስትሪ።
1: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም የተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።
0: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: አውቶ ሴፍ
3: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ልንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለግንባታው በትራስ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርተፍኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በንጣቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት 5ኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
0: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ጠቅጠቅ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
4: ብስራት ስፖርት ብስራት ስፖርት ብስራት ኤፍኤም 101.1

0: ብስራት ስፖርት።
1: የዕለተ ረቡዕ የብስራት ስፖርት ፕሮግራማችን ተጀምሯል። ጤና ይስጥልን፣ እንደምን አረፈዳችሁ የተወደዳችሁና የተከበራችሁ አድማጮቻችን። የብስራት ስፖርትን ለመከታተል ከአምስት ሰዓት ጀምሮ ፕሮግራማችን ማድመጥ ትችላላችሁ። እስከ አምስት ሰዓት ድረስ እንቆያለን። የብስራት ስፖርት ዋና አዘጋጅ መንሱር አብዱል ቀኒ ነው። የፕሮግራም መሪ ደግሞ እኔም ዘላለም ሙላቱ።
2: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ፣ የሁሉም ምርጫ። በሀገራችን ስፖርት ውስጥ ዋናው ስፖርት በታማኝነትና በጥራት ይታወቃል። ይህንን ጥራት አሁን ይበልጥ ወደ እርስዎ አቅርበነዋል። በከተማችን ቁልፍ ቦታዎች ቦሌና 22 ላይ ተከስተናል። በአካል መጥተው ትዕዛዝ ለሚሰጡ ጤና ቡድኖች የምናደርገው የ5% ቅናሽ ደግሞ የጉዟችን አካል ነው። ከዋናው ማዘዝ ቀላል ነው። ዋናው ወደፊት። በወር 105,000 ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት አዋጪ ቢዝነስ አጃክስ የማምረት ቢዝነስ። አጃክስ ለዕቃ ማጠቢያነት የሚያገለግል በየቀኑ የሚፈለግ ምርት ነው። ይህ ቢዝነስ በአገራችን በቀላሉ በሚገኙ ጥሬ ዕቃዎች የሚሰራ በመሆኑ አነስተኛ ወጪና ከፍተኛ ትርፍ የሚያስገኝ ድንቅ የኢንቨስትመንት አማራጭ ነው። በቀን ባለ 200 ግራም 3000 አጃክስ ይመረታል። የማሽን ዋጋ 450,000 ብር ሲሆን ወደ አዲስ እይታ በመምጣት የአጭር ጊዜ ስልጠና በመውሰድ ቢዝነሱን መጀመር ይቻላል። በተጨማሪም የፒዛና የኬክ ቦክስ የማምረት ቢዝነስ በወር 88,000 ብርና ከዚያ በላይ የተጣራ ትርፍ የሚያገኙበት እጅግ አዋጪ ቢዝነስ። ፒዛ ቦክስ በቀላሉና ሀገር ውስጥ በሚገኝ ጥሬ ዕቃ የሚሰራ ምርት ነው። በካፌዎች፣ በፒዛ ቤቶች፣ በዳቦና በኬክ ቤቶች ትልቅ የገበያ ፍላጎት ያለበት ዘርፍ ነው። በተለያየ ከለርና መጠን ወይም ሳይዝ አርማ በማተም ጥራት ያላቸውን የፒዛ ቦክስ ማምረት ይቻላል። በቀን በትንሹ 400 ፒዛ ቦክሶችና 100 የኬክ ቦክሶች ማምረት ይቻላል። አድራሻ ሜክሲኮ ኬኬር ህንፃ 2ኛ ፎቅ ቢሮ ቁጥር 227 ነው። ለተጨማሪ መረጃ 0978212121 ወይም 0901842121 ላይ ሃሎ ይበሉ። አዲስ እይታ 10 ዓመታትን በስኬት። አያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻንጻ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቤንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። ባጭር የስልክ መስመር በ7760 ወይም በ0977 60 60 60 ላይ ይደውሉ። አያት ዞሮ መግቢያይ። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማህበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ፣ አመራረቱም ከእጅ ንክኪና ከኬሚካል የጸዳ፣ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ። ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወቶን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ። ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማከፋፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሱ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር። ህልሞን ወደ ህይወት ተስፋን ወደ ውነታ ከ2013 ዓመተ ምህረት ጀምሮ ኒው ሊፍ ሜዲካል ኮምፕሌክስ የመካነት ህክምናን በአገር ውስጥ በማቅረብ ከ500 በላይ ቤተሰቦች የልጅ ህልማቸውን እንዲያሳኩ አስተዋጽኦ አድርጓል። ዛሬ ደግሞ ኒው ሊፍ ከ3 ቢሊዮን ብር በላይ ካፒታል በማፍሰስ ባለ 13 ወለል ዘመናዊ ሜዲካል ፕላዛ በአዲስ አበባ አቋቁሟል። ከሀያ በላይ የስፔሻሊቲና ሰብ ስፔሻሊቲ የህክምና ዘርፎች፣ ከ110 በላይ የህክምና አልጋዎችና 8 ዘመናዊ የቀዶ ህክምና ቲያትሮችን ያሟላ፣ እንዲሁም ሜዲካል ፕላዛችን በውስጡ የያዛቸው የህክምና መሳሪያዎች እጅግ ዘመናዊና በህክምናው ዘርፍ የመጨረሻውን ቴክኖሎጂ የሚጠቀሙ በሰው ሰራሽ አስተውሎት የታገዙ ሲሆኑ በካንሰር ህክምና ዘርፍ ትልቅ ተጽዕኖ ያለውንና በግል ተቋም ደረጃ የመጀመሪያ የሆነውን አሜሪካ ሰራሽ ጂኢ ብራንድ የፔት ስካን ማሽን በመያዝ እንዲሁም የቀዶ ህክምና ለመስራት የሚያስችል ሄርትላንግ ማሽን፣ 1.5 ቴስላ ኤምአርአይ፣ እጅግ አነስተኛ የሂሊየም ይዘት ያለው የድምፅ መጠኑ በ70% እየቀነሰ በአጭር ሰዓት ውስጥ የሚፈለገውን ምስል በብዛትና በጥራት የሚሰጥ ሲቲ ስካን፣ 60% ጨረር መጠኑ የቀነሰ ፈጣን ውጤት የመስጠት አቅም ያለው ሜሞግራፊ፣ 50 ዲግሪ በመዞር ምስል የሚያነሳና 3D ምስል የመስጠት አቅም ያለው የራዲዮ ቴራፒ አገልግሎትንም በቅርቡ ለማስጀመር ዝግጅት ላይ ይገኛል። ዘመናዊ ህክምናን በአገራችን ለማቅረብ የታካሚዎችን ወደ ውጭ የህክምና ጉዞ ለመቀነስና ኢትዮጵያን የህክምና ቱሪዝም ማዕከል ለማድረግ ኒው ሊፍ አዲስ ምዕራፍ ከፍቷል። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ። ኒው ሊፍ ሜዲካል ኮምፕሌክስ፣ ለቡ ሙዚቃ ሰፈር። ለተጨማሪ መረጃ ይደውሉ 8565 ወይም 0994666666 ላይ። ኒው ሊፍ ሜዲካል ኮምፕሌክስ።

0: ዘላለም ሙላቱን ዞላን ከልብ አመሰግናለሁ ለአጋሮቻችን መልእክቶች። የውድ አድማጮቻችን እንደምን አረፈዳችሁ? በረቡ መስከረም 20 ቀን 2019 በሁለት ርዕሶች ብስራት ስፖርት መጥቷል። ዛሬ ትላንትናውን የባህር ዳሩን ጨዋታ የተመለከተው የመጀመሪያው ቅድሚያ ምንሰጠው ጉዳይ ሆናል። የኢትዮጵያ ብሔራዊ ቡድን በሴኔጋል 1-0 ተሸንፏል። ሁለተኛ ተከታታይ ሽንፈት መሆኑ ነው። እንግዲህ በዚህ ማጣሪያ የአሰልጣኝ ዮሐንስ ሳህሌ ቡድን ሁለተኛው ኢንተርናሽናል ጨዋታው ላይ ደግሞ ሁለተኛው የነጥብ ጨዋታው ላይ ፓትሪክ ቪየራ ደግሞ ለመጀመሪያ ጊዜ 3 ነጥብ ያገኘበት ጨዋታ ሆኗል። ከቴራንጋ አናብስት ጋር ሴኔጋል 1-0 ያሸነፈበት ጨዋታ ብዙም አዲስ ነገር አላየንበት ሜዳ ላይ ከስቴዲየሙ ድምቀት በስተቀር። ተስማማላችሁ በዚህ? ነገር ግን የሚበረታቱ እንደ ሁሉን ነገር ማጣጣል ተገቢ አይደለም፣ የሚበረታቱ ጎኖችም አሉት። የዛን ያህል ደግሞ በጣም መሻሻል የሚገባቸው አሉ። መቼም ከጨዋታ በኋላ ይህንን ሳናነሳ ብናልፍ ትክክል አይመስለኝም። የምፈራው ግን ምን መሰላችሁ? የምፈራው የኢትዮጵያ ብሔራዊ ቡድን አሰልጣኞች ይቀያይራል እንጂ ድክመቶቹ ያው ናቸውና የምጠቀምባቸው የትችት ትኩረቶች ተመሳሳይ መሆናቸው ተመሳሳይ በዮሐንስ ሳሌ ስርም ተመሳሳይ ከዛ በፊትም በነበሩት አሰልጣኞች ስርም የሚመሳሰሉ ግን ያልተቀረፉ ችግሮች አሉና እዛ ላይ እናተኩር ዘንድ ለወደፊቱ ቡድኑን ለማሻሻል መደረግ ያለበት መሰረታዊ ሆነ ድክመት አለ፣ እሱን መጥቀስ ያስፈልጋል እንጂ እንደተለመደው የኢትዮጵያ ብሔራዊ ቡድን በተሸነፈ ቁጥር ከታችን ጀምር የሚል ጩኸት ለማሰማት አይደለም። ግን መበረታታት የሚገባቸው እንደው አመንክዩዊ የሆኑ ሎጂካል የሆኑ ፍርዶችን ብይኖችን መስጠት ይኖርብናል። በአንዳንድ ጉዳዮች ላይ ከአቅም በላይ በሆኑ ጉዳዮች አሰልጣኙን፣ ተጫዋቾቹን፣ በአጠቃላይ የኢትዮጵያ እግር ኳስ አምጦ ጨምቆ የሚፈጥረውን ቡድን ከተጋጣሚው አንጻር በንጽጽር እያየን ለምን ይሄን አላደረክም ተብሎ ደግሞ እንደው ጭቃ ጅራፉ ሊወርድበት አይገባም። እሱንም ሚዛናዊ በሆነ መልኩ ማየትና መበረታታት የሚገባውን ነጥብ ማንሳት አስፈላጊ ነው። ሁለተኛው የፕሮግራማችን ርዕስ ማንቸስተር ሲቲን ይመለከታል። አዲስ ነገር አለ ትላንትና የተሰማ የሰሞኑ ጉዳይ አሁን እንደ ዴቨሎፒንግ ስቶሪ ነው። አዳዲስ ጉዳዮችን ይዞ መቀጠሉ አይቀርም። አሁን የ920 ሚሊዮን ፓውንድ ማጭበርበር ማንቸስተር ሲቲ ለደጋፊዎች በጣም አዝናሉ። በቴሌግራም በፌስቡክ ገጻችን ላይ ለዛ የፕሮግራም ሴግመንት የሰራነውን ፖስተር እንደምታዩት ጭንቅላት አስይዞ የሚያሰኝ ነው። ለማንቸስተር ሲቲ ደጋፊዎች እየሆነ ያለው ነገር ሲቲን ይህ ጉዳይ ከሊጉ ከፕሪሚየር ሊጉ ሊያስባረረው ይችላል። አዲስ መረጃ ነው ይሄ። አጠቃላይ የማይገባውን የስፖንሰርሺፕ ዋጋ ተከፍሎኛል እያለ ሲያቀርብ ሌላም ሲደመር ወደ 920 ሚሊዮን ፓውንድ ማጭበርበር ፈጽሟል። ከ2009 እስከ 2018 ማንቸስተር ሲቲ። በቀጣዮቹ ሳምንታት የቅጣቱ ብይን ይተላለፋል ተብሎ ይጠበቃል። ግን የይግባኝ መብት አለው። አሁንም እስከ አርብ ድረስ ይህንን የይግባኝ መብቱን መጠቀም አለበት። ማስገባት ያለበት መረጃዎች ይኖራሉ። ይሟገታል እንግዲህ ማንቸስተር ሲቲ። በቀጣዮቹ ሳምንታት ግን የዚህ ጉዳይ ቅጣት ምን እንደሚሆን እንሰማለን ማለት ነው። የቀድሞ የማንቸስተር ሲቲ ባለስልጣናት ሳይቀሩ ሲቲ ከፕሪሚየር ሊግ የሚባረርበት ቀን ደርሷል እያሉ ነው። የሲቲ ደጋፊ ሆኑ ራሳቸው። ምክንያቱም ፍትህ ርትዕ ማሸነፍ አለበት። ኮምፒቲሽን ውድድር ሁል ጊዜም በሚዛናዊነት በፍትሐዊነትና በትክክለኛ ስፖርታዊ መንፈስ ብቻ መሆን አለበት። ሜዳ ላይ እነ ጋርዲዮላ ሲሰሩት የነበረው ቡድን ሲያሳየን የነበረው ብቃት ያ መቼም በማጭበርበር የሚመጣ አይደለም፣ በችሎታ ነው። ግን በሂደት ሲቲ ያንን ቡድን የገነባበት ተጫዋቾችን የገዛበት ገንዘብ ነው ህገወጥ ሆኖ ወደ ካዝናው ገብቷል። ወይም ደግሞ በህገ ወጥነት ወደ ካዝናውን ባይገባ በህገ ወጥነት ይህን ያህል ገቢ አግኝቻለሁ በማለት በማጭበርበር የራሱን ገቢ ከፍ በማድረግ ተጫዋቾችን የመግዛት አቅም እንዳለው ለማሳየት ያደረገው ጥረት እንደሆነ ይታመናል። እንዲሆኗል እንግዲህ የሲቲ ደጋፊዎችን እንደው እዚህ ስቱዲዮ ቁጭ አርጌ አንድ ሁለት ሶስት ምን እንደሚሰማቸው ባዳምጥ ደስ ባለኝ። በእነርሱ ቦታ መሆን በዚህ ሰዓት የሚመች አይደለም። ለመቼም ለስን ለ10 አመት ገደማ በብዙ ሲጨፍሩ ሲደሰቱ ኖሯል በቡድኑ ውጤት። አሁን ግን ያ ሁሉ ተጠቅልሎ እንግዲህ ያንን የሚያስረሳ ሀዘን ከፊት ለፊታቸው ያለ ይመስላል። ማንቸስተር ሲቲ በቀጣዮቹ አመታት ከፕሪሚየር ሊግ ውጪ ሆኖ ልናየው ይሄ ጥያቄ ለቀጣዮቹ ሳምንታትም እየተጠየቀ ይቀጥላል። እስከ ፕሮግራሙ ፍጻሜ አብራችሁ እንድትቆዩ የምጋብዘው የፕሮግራሙ አዘጋጅና አቅራቢ መንሱር አብዱል ቀኒ ነኝ። ከቴክኒሻናችን ህይወት አሰፋ ጋር እስከ 5 ሰዓት ድረስ በእነዚህ ርዕሶች እንቆያለን። እናንተም አስተያየቶቻችሁን በፌስቡክ እንዲሁም በቴሌግራም ቦት በኩል እንድትልኩልኝ ጠይቂያችሁ ነበረ። ብሔራዊ ቡድኑ በሴኔጋል የተሸነፈበትን ጨዋታ ተመለከታችሁት ወይ? በበጎነት የሚወደስና በደካማነት የሚወቀስ ምን አስተዋላችሁ የሚል ነው። እስቲ በቴሌግራም ቦት በኩል ከደረሱን የድምፅ አስተያየቶች አንዱን ላሰማችሁና ወደ ራሴው ነጥብ መለሳለሁ።
1: ሰላም መንሱር፣ እንዴት አደራችሁ? እኔ ሚኪያስ ነኝ ከዚሁ ከጥቁር አንበሳ አካባቢ። የትላንቱ የብሔራዊ ቡድናችን ጨዋታ በብዙ መንገድ የተወሰነ ሊያወዛግብ የሚችል ነው። የተወሰኑ ተስፋ የሚሰጡ ነገሮች ታይተዋል። እዛን ያህል ደግሞ የሚያስቆጩ ነጥብ ይዘን ልንወጣባቸው የምንችላቸውን ሁኔታዎች ያባከናቸው ሁኔታዎች ያሉ ይመስለኛል። ተስፋ ከሚሰጡት በጎ ከሚባሉት ነገሮች ስንነሳ አንዱ ያየሁት ነገር የተወሰነ እንደ በፊቱ ከምዕራብ አፍሪካ እና ከሌሎች ቡድኖች ጋር ያለ በጣም የተራራቀ አይነት የፊዚካል ፊትነስ ሌቭል ልዩነት ያን ያህል ሰፍቶ አላየሁትም። ትላንት የተሻለ በዱዌሎች ላይም በአንዳንድ ነገሮች ላይ ከልምድ ማጣት ውጭ የተሻለ ኮምፒት ሲያደርጉ ነበር እና ያን አይተናል። ሌላኛው ደግሞ አንደኛው ነገር ኳስ ተረጋግተው ሊይዙ እና ሊያልፉ በሚሞክሩበት ጊዜ ጥሩ የተሻለ ኮምቢኔሽን ፕሌይ አይተናል እና ያው እድሎችን የጎል እድሎችንም ፈጥረናል። በዚህ ላይ የተጫወት ነው ከአፍሪካ ሻምፒዮኗ የአሁኑ ሻምፒዮን ከሴኔጋል ጋር መሆኑ መረሳት የለበትም። በጣም ጠንካራ ቡድን ነው። ሴኔጋል አውሮፓ ላይ ካሉ ቡድኖች ጋር ከአንዳንዶቹ ጋር የሚነጻጸር አይነት ቡድን ነው እና በዛ የተነሳ የተሻለ ነበር እና አንደኛም ደግሞ የተከላካይ መስመሩም የመጀመሪያው ጎል ሲቆጠር ከነበረው ክፍተትና መከፋፈት እና ከአንዳንድ እንትኖች ውጭ የበዛ የሚባል የጎል እድልም አልተፈጠረበትም። በጠንካራ ሁኔታ እንትን ብለው ነበረ። በተለይ ሌፍት ባክ ላይ ያለው ልጅ በጣም ጥሩ ነበረ። የመሀል ተከላካዮቹም እንደዛው እና በረኛ አቡበከር ኑሳንም ጨምሮ በጣም ጥሩ ነበር። እንደ ጉድለት ያየሁት ነገር አንደኛ ተረጋግቶ ኳስ ሲመጣ የእርጋታና የሚያስቡትን ነገር በትክክል ለማድረግ የመረጋጋት ነገር ይጎላል አንዳንዶቹ ላይ ያለው እና ታክቲካል አዌርነስ አንዳንዱ ቦታ አያያዝ ላይ የመበለጥ ነገር አለ እና ሌላው ደግሞ ፊኒሽንግ ላይ ነው። የተገኙትን እድሎች አንድ ሁለት ሶስት የሚሆኑ ያህል ጠንካራ እድሎች፣ በተለይ አንዱ በጣም የሚያስቆጨው ከናን ማርክነህ ያገኘውን እድል በቴስታ ሞክሮት በረኛውን በጥሩ ሁኔታ የወጣበት ኳስ ነበር እና እነሱን ኳሶች በደንብ መጠቀም እና ፊኒሽንግ ላይ ጨራሽ መሆን ቢቻል ከወቅቱ የአፍሪካ ሻምፒዮን ጋር የተደረገው የፉክክር መጠን በጣም አስገራሚ ነው እና አይ ቲንክ እነ ፓትሪክ ቬራም ሳይገረሙ የቀሩ አይመስለኝም። ይህን ያህል ቢያንስ የተቀራረበ ምናልባት በሙሉ አቅማቸው ነው ወይ የተጫወቱት የሚለውን ነገር ጥያቄ ምልክት ሊሆን ይችላል። ግን ያው የመጀመሪያ ጨዋታዋንም ካለማሸነፏ ከሞዛምቢክ ጋር አቻ ከመውጣቷ እና ነጥቡ በጣም የሚያስፈልጋት ስለነበር በሙሉ አቅም አልተጫወቱም ለማለትም አያስደፍርም። ምክንያቱም በጣም የሚያስፈልጋቸው ነጥብ ስለሆነ እና ብቻ ሌላኛው የታዘብኩት ነገር አሰልጣኝ ዮሐንስ ሳሌ እና አንዳንድ ነገሮቹ ቅያሬዎቹ ምናምን ጥሩ ሆኖ ሳለ ግን ቴክኒካል ኤሪያው ላይ ለምን ተነስቶ ልጆቹ እንደማያበረታታቸው አንዳንዴም በጣም ሲረበሹ ተረጋጉ እንደማይላቸው አልገባኝም። ፓትሪክ ቬራ እንኳን ትልቁ ተጫዋች ተነስቶ ሲቀመጥ አላየ ነውም እና አንዳንዴ የአሰልጣኝም ቴክኒካል ኤሪያ ላይ የሚኖረው እንቅስቃሴ በጣም ወሳኝነት አለው እና ተቀምጦ ማሉ የእኔ ብቻ ሳይሆን የአብዛኛውም ሶሻል ሚዲያ ላይ ያለ ስፖርት ቤተሰብ ጥያቄ የሆነበት ነገር ነው። አመሰግናለሁ።
0: አው የዚህ ማህበራዊ ሚዲያው ዋነኛ ትኩረት የአሰልጣኝ ዮሐንስ ሳሌ ከተጣዋቂው ከቴክኒካል ቤንቹ ላይ ተነስቶ መመሪያ አልሰጠም የሚል ነው። አድማጫችን ቀደም ሲል እንዳለው የኔ ሐሳብ ምን መሰላችሁ? በዚህ ላይ እኔ ሱላላ ተኩርም ዓለም ላይ ከምናደንቃቸው አሰልጣኞች አንዳንዶቹ እንደዚህ ናቸው። ለምሳሌ ታስታውሱ እንደሆነ አላቀም ሉዊ ቫን ሃል አንድ ሰሞን ይሄ ጉዳይ ተነስተውባቸው ነበር። የኖትቡክ እና ቤንች ማናጀር ይሏቸዋል እንዲህ አይነቶቹ። ማስታወሻ ያያዙ እዛው ተጣዋቂ ወንበር ላይ ተቀምጠው በቃ ብዙም ሳይነሱ ጨዋታው ሲጠናቀቅ ይሄ ጥያቄ ቀርብላቸዋል። ለምንድን ነው ግን እርሶ ብዙም አይቀመጡ ብዙም ይቀመጡት? ሁሉም ጨዋታዎች ላይ ላይሆን ይችላል፣ አንዳንድ ጉዳዮች ላይ ይነሳሉ። እና እሳቸው በአንድ ወቅት ያሉት ተነስቶ በሜዳ ዳር ላይ መጮህ በደንብ ያልተዘጋጀ ቡድን አሰልጣኝ ባህሪ ነው ሲሉ ነበር። እኔ አሰልጥኛለሁ፣ አዘጋጅቻለሁ፣ ረዳቶቼ መመራት ያለባቸው ጉዳዮች ካሉ እነሱ ይመራሉ አለ አሰልጣኝ ዮሐንስ። እና እዚህ ላይ እንኳን ብዙም አተኩሬ

ብራ ጋር ስለሆነ እናመሰግናለን። ማለዳ ፎም ለርሶ የሚገባውትን ምቾት ያቀርባል። ማለዳ ኮምፎርት ፕላስ፣ ማለዳ ጋሻ ኤፍአር ማትረስ በማለዳ ፎም የታወቁ ደንበኞች የሚመርጧቸው ምርቶች ናቸው። ማለዳ ጋሻ ኤፍአር ማትረስ 5 የምቾት ንብርብሮች ያሉት ነው። የተፈጥሮ ጥጥ የለበሰ ነው። ማለዳ ይቅርታ፣ ማለዳ ጋሻ ኤፍአር ማትረስ ማለዳ ኮምፎርት ፕላስ ማለት ነው። ማለዳ ኮምፎርት ፕላስ በተፈጥሮ ጥጥ የለበሰ ነው። 4 የምቾት ንብርብሮች አሉት። እንደዚሁም ማለዳ ጋሻ ደግሞ ከስፖንጅ በተለየ የእሳት አደጋን በከፍተኛ ሁኔታ ስለሚከላከል በስራችሁ ምክንያት በርካታ ፍራሽ መያዝ ያለባችሁ ተቋማት ብትጠቀሙበት ታተርፋላችሁ። ማለዳ ፎም የዚህ ፕሮግራማችን አጋር ስለሆነ እናመሰግናለን። ለመሆኑ እርስዎ በህይወቶ የበለጠ ዋጋ የሚሰጡት ነገር ምንድን ነው? በህይወቴ ለእኔ ዋጋ አለው የምትሉት ነገር ምንድን ነው? የበለጠ ዋጋ የምትሰጡት ነገር? ይሄ ጥያቄ ከማለዳ ፎም ለአንተ፣ ላንቺ፣ ለሁላችን የቀረበ ነው። በህይወታችን የበለጠ ዋጋ የምንሰጠው ነገር ምንድን ነው? ማለዳ ፎም እረፍት በሰዎች ህይወት ውስጥ ቅድሚያ የሚሰጠው ነገር ሊሆን ይገባል ብሎ ያምናል። ይህንን መፍትሄ የሚሰጠው ደግሞ ማለዳ ፎም ነው። ጥራት ባላቸው የዘመኑን ቴክኖሎጂ በመጠቀም ምርቶቹን ወደ ገበያ እያቀረበ ስለሆነ፣ ስለዚህ ለእናንተ በህይወታችሁ የበለጠ ዋጋ የምትሰጡት ነገር ምንድን ነው? አስተያየቶችን አድርሱን። 10 አድማጮች የማለዳ ሚሞሪ ትራስት ሸልማላችሁ። ወደ 60 የሚጠጉ አድማጮች ደግሞ የ1000 ደቂቃ የድምፅ ጥቅል እንደዚሁ ስጦታዎች ከማለዳ ፎም ተዘጋጅተዋል። የፕሮግራማችን ስፖንሰሮች ስለሆኑ እናመሰግናለን። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ፣ ጥርስ ከወለቀ በወለቀበት ቦታ የመትከል የኢምፕላንት አገልግሎት አለው። የአበቃቀል ችግር ካለ በብሬስ ብራኬት ያስተካክላል። መጥፎ ጠረን ካለ ያክማል። የዚርኮን አገልግሎትንም እጅግ በተመጣጣኝ ዋጋ ጥራቱን ጠብቆ ይሰጣል። በፕሮግራማችን ስጦታ ያገኛችሁ አድማጮች ስልክ ተደውሎላችኋል። ወደሚቀርባችሁ የባቢ ቅርንጫፎች እየሄዳችሁ የጥርስ ጥበት ስጦታውን ተጠቀሙ። ቦሌ ሚካኤል ድሪምቪው ገስታውስ አጠገብ፣ ሲኤምሲ ፀሐይ ሪል ስቴት ፊት ለፊት እጅጋዮ ዲባባ ህንፃ ላይ፣ ጀሞ አንደኛ በር ደሊና ሞል፣ ቤተል ቢጫ ፎቅ፣ እንደዚሁም ደግሞ ልደታ ፍርድ ቤቱ ፊት ለፊት የማርያም ህንፃ ላይ በሚገኙት 5 ቅርንጫፎቹ የተሟላ አገልግሎትን ይሰጣል። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በ0975777777 ላይ ደውሉ። መምህራን ከሆናችሁ አመቱን ሙሉ የ 50% ቅናሽ እንዳለውም እንደዚሁ ልናስታውሳችሁ እንፈልጋለን። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ አጋራችን ስለሆነ ደስ ይለናል። ስቶክላንድ ብራንድ አልባሳት ለኢትዮጵያውያን ዓለም ላይ አሉ የተባሉ ታዋቂ ሰዎች የሚለብሷቸውን አልባሳት ስቶክላንድ ለኢትዮጵያ ገበያ አቅርቧል። ብራንዶቹ ከ48 በላይ ናቸው። እነ ሊቫይስ፣ ኤችኤንዴም፣ ዛራ፣ ዓለም ላይ በርካቶች የሚወዷቸው ለልጆች ዘ ችልድረን ፕሌስን የመሰሉ እዚህ ኢትዮጵያ ውስጥ ባሉ የኢንዱስትሪ ማዕከላት ተመርተው ወደ ውጭ የሚላኩ ናቸው። ለኢትዮጵያ ገበያ 5% በጥቂቱ በስቶክላንድ ብራንድ አልባሳት ለገበያ ቀርቧል። በጅምላ ማከፋፈል ለምትፈልጉ እንደዚሁ ለአዲስ አበባ እንደዚሁም ለክልል ከተሞች ከስቶክላንድ ብራንድ አልባሳት ማግኘት ትችላላችሁ። በ0963 63 63 63 መጨረሻውን 90 እያረጋችሁ እንድትደውሉ ተጋብዛችኋል። ስለዚህ በጅምላ ኢትዮጵያ ውስጥ ላሉ ደንበኞቻችሁ ማከፋፈል ለምትፈልጉ ማለት ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ለኢትዮጵያውያን ቀርቧል። ለጾምም ለፍስክም በ15 ደቂቃ ብቻ ለምግብነት የሚቀርብ ነው። በአንኳሩ እንደዚሁም ደግሞ በደቃቁ በአማራጭ ከእጅ ንክኪ ሆኖ ለተጠቃሚዎች የቀረበ ነው። ሶሲ ሶያ ይህንን የስለኛ ፕሮግራማችንን በክብር ስፖንሰር ስላደረገ እናመሰግናለን። ምርቱ ተፈጥሯዊና ለምግብ ደህንነቱ የተጠበቀ መሆኑ የተረጋገጠ ነው። ከንጹህ አኩሪ አተር የተመረተው ሶሲ ሶያ የዚህ ፕሮግራማችን የክብር አጋር ነው። በሱቆች በሱፐርማርኬቶች በተመጣጣኝ ዋጋ ያገኙታል። አያት ሪል ስቴት አያት ዞሮ መግቢያዬ የስለኛ ፕሮግራማችን ሌላው አጋር ነው። አያት ሪል ስቴት በሪል ስቴት ዘርፉ ቀዳሚ ነው። ካሳንቺስ አካባቢ ደግሞ ዝንጥ ባለችው መንደር በ15% ቅድመ ክፍያ የቤት ባለቤት የምትሆኑበትን አማራጭ ይዞላችሁ መጥቷል። ሲኤምሲ አካባቢ ለሱቆቹ የሚሆኑ አማራጮችም አሉት። አያት ሪል ስቴት የሽያጭ ቢሮዎቻችንን ጎብኙ ብሏችኋል፣ እናመሰግናለን። ሩ የውበት ሳሎንና ስፓ ሮሚ በሚል ይታወቅ የነበረው ሚናሮል ህንፃ ከ4ኛ እስከ 6ኛ ፎቅ ቢመጡ ሜካፑ፣ የፊት ቆዳ እንክብካቤው፣ ማሳጁ፣ ስቲም ሳውናው፣ ሞሮኮ ባዙ፣ የወንዶች ሳሎን
ስቲም የጸጉር ማስተካከል አገልግሎቶችን ጭምራ ሟልቶ እየጠበቃችሁ ይገኛል። የፕሮግራማችንን የክብር ስፖንሰሮች እናመሰግናለን። እስከ 6 ሰዓት ተኩል ድረስ

0: ከእናንተ ጋር እንቆያለን። ለቱ ሮቡ ነው ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ኤልሳ ሰፋና ኃይለ ጊዮርጊስ ወንድሙ ፕሮግራሙን ወደ እናንተ እናደርሳለን። የማለዳፎም ለርሶ በህይወቶ የበለጠ ቅድሚያ የሚሰጡት ነገር ምንድን ነው ተብላችሁ ተጠይቃችኋል። ማለዳፎም በሰዎች ህይወት ውስጥ የበለጠ ትኩረት የሚሰጠው ነገር ረፍት ነው፣ እንቅልፍ ነው። ለዛ ደግሞ ማለዳፎም መፍትሄውን ይዞላችሁ መጥቷል። አጋራችን ስለሆነ እናመሰግናለን። ባሉት አማራጮች በሙሉ አስተያየት እየሰጣችሁ ከኛ ጋር እንድትቆዩ በአክብሮት ጋብዘናችኋል። የዕለቱ ፕሮግራማችን እንግዲህ ቀደም አድርገን እንደገለጽ ነው አድማጮች፣ ጌታ መሳይ የኔ በህይወቴ ትኩረት የምሰጠው ነገር ውሾቼን መንከባከብ ነው ብሏል። በቃ ይችላል ቅድሚያ የሚሰጠው ነገር በህይወቱ የበለጠና፣ ጥያቄው ቅድሚያ የምንሰጠው ነገር ምንድን ነው? ለዛ ቅድሚያ ለምንሰጠው ነገርስ ምን አይነት ትጋት እያደረግን ነው? እየተጋን ነው ወይ የሚልም ጥያቄ ያለው ከ50 ሺህ በላይ ሰብስክራይበር ያለው ስለኛ የዩቲዩብ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዘናል። አስተያየት የምትሰጡበት አማራጭ እዛ ላይም አለ። በቲክቶክ አለን። በቀጥታ ይህንን ፕሮግራም እያያችሁ እንድትከታተሉ ጋብዘናችኋል። እንደዚሁም ደግሞ አድማጮች በዩቲዩብ ብያለው፣ በቲክቶክ ብያለው፣ በአጭር የጽሁፍ መልእክት በ0929956656 ላይ አስተያየቶቻችሁ እንድታደርሱ በአክብሮት ተጋብዛችኋል። ቀደም ሲል እንዳልነው እንግዲህ ከቤተሰብ ጋር መተዋወቅ ያለብን መቼ ነው? መቼ ነው ይዞሽ ሄዶ በጣም የምወዳት ልጅ እሷ ናት፣ ለትዳር የመረጥኳት እሷ ናት፣ ተዋውቁልኝ ብሎ ይዞሽ ሄደው መቼ ነው? ወደ ቤተሰቦቼን አስተዋውቅሻለሁ ሲልሽስ ምን አይነት ስሜት ውስጥ ነበርሽ የሚለውን እናንተ አጫውቱን። መጀመሪያ ላይ እንግዲህ ፊቲ እህቴን ይዣት ሄድኩኝ፣ የአይኔ አበባ ተብዬ ተመለስኩኝ ብላለች። ይሄ እድልም ሳይጠይቅ አይቀርም። ብዙ ጊዜ እንዲህ አይነት ወዲያውኑ ይህንን ምላሽ አግኝቶ መመለስ ከባድ የሚሆንበት ጊዜ አለ። ለማንኛውም ግን መቼ ነው የምንሄደው? በምንሄድበት ጊዜ ደግሞ የምናስተናግዳቸው ጭንቀት አለ አደለ? ከሱ ጋር ተዋድጃለሁ፣ ቀጣይ ህይወቴን አብሬ ለመመስረት ወስኛለሁ፣ ግን ደግሞ ቤተሰቦቹ ይቀበሉኝ ሆን ወይ? ሲያዩኝ ምን ይላሉ? ጸጉሯ ጨብረር ያለ ነው፣ አራት ቦታ ሹሩባ የተሰራች እቺ የተፈጥሮ ውበት ያላት ናት ይሉኛል። ግራ የሚያጋቡ ነገሮች አሉ። እናንተ ሄዳችሁ ምን አጋጠማችሁ አጫውቱን። ኃይሌ ወደ አንተ ልምጣ።
1: አዎ እንግዲህ መተዋወቅ አለ። በተለይ ቤተሰብን ማግኘት የጓደኞቻችንን የፍቅረኞቻችንን ቤተሰብ ማግኘት አንዱ የግንኙነት ምዕራፍ ነው እና ምናልባት አንዳንዶች በሆነ መንገድ ግብት ሊሉ ይችላሉ፣ ወደ ቤተሰብ ሊቀላቀሉ ወይም ሊገናኙ ይችላሉ። አብዛኛው ግን ከቤተሰብ መካከል ጓደኞቻችን፣ ፍቅረኞቻችን በቃ ዛሬ ላገናኝሽ እፈልጋለሁ ወይ ነገ በዚህ ሳምንት ውስጥ ላገናኝ እፈልጋለሁ እከሌን ከሊትን ብለው ቀጠሮ አስይዘው የሚወስዱም አሉ። በድንገት ደግሞ ወደ የፍቅረኞቻችንን ቤተሰቦች በአጋጣሚ ደግሞ የምናገኝም ሰዎች አለን እና ይሄ በከፍተኛ ደረጃ ብዙ ሰው ላይ ጫናን ይፈጥራል። በነገራችን ላይ ምንም ጥንቅቅ ያለም ሰው ቢሆን ፍጹም የሆነም ሰው ቢሆን የጭንቀቱ መጠን ቢለያይም በጣም ምናልባት አነስተኛ፣ መካከለኛ የሆነ ከፍ ያለ ደግሞ ጭንቀት ውስጥ የሚገባ አለ። እንደውም አንዳንዶች በህመም ደረጃ ያልደረሰ ማህበራዊ ጭንቀት የሚመስል ነገርንም ሊኖራቸው ይችላሉ ነው የጓደኞቻቸውን የፍቅረኞቻቸውን ቤተሰቦች ለማግኘት በሚሞክሩበት ማለት ነው እና ጭንቀት አለ፣ በከፍተኛ ደረጃ ጭንቀት አለ። አሁን አንዷ ምን ትላለች? ከሳምንት ጀምሮ ካለንበት ከተማ ከምንኖርበት ከተማ ጓደኛዬ የዛሬ ሳምንት እናቴና ቤተሰቦቼ ወዳሉበት ሄደን አገናኝሻለሁኝ አለኝ ትላለች። ግን በአብዛኛው እንቅልፍ አጣሁ ትላለች። እንግዲህ ማለዳም ይስማ እንቅልፍ አጣሁ ነው የምትለው። በቃ እና እንቅልፍ አጣሁ ትላለች። ምን ማድረግ እንዳለብኝ ስለ ቤተሰቦቹ፣ ስለ እናቱ፣ ስለ እህቶቹ፣ ስለ አጠቃላይ ስለ ቤተሰቦቹ የሰማሁት ነገር አለ ትላለች። እንደዛም ሆኖ ግን ተጨነቅኩ ትላለች። እና ቀኑ እየደረሰ ሲመጣ የበለጠ ጭንቀቴ እየጨመረ መጣ ትላለች። አንዳንድ ነገሮችን ማስተካከል ጀመርኩ ትላለች። ለምሳሌ ገጽታዬ ላይ መልኬ ላይ ያሉ ነገሮችን ማሰብ ጀመርኩኝ፣ ባህሬ ላይ ያሉ ነገሮችን ማሰብ ጀመርኩኝ።
0: ከነሱ ጋር ተከክለዋለች። አው መልኳ ላይ ምን ማድረግ ትችላለች እቺ ልጅ?
1: ቀለም ተቀብቼ ነበር ትላለች። ጸጉሬ ያምራል ግን ተንተግትጎ ነበር ትላለች። ምንድን ነው የሚባለው? ይሄ
0: የቀለም
1: ምንድን ነው የሚባለው? በእንግሊዘኛ አለ ብቻ ወደኛ ሲመጣ አችች ብሎንድ ብሎንድ አው ብሎንድ ብሎንድ ነበር ትላለች። እና ቤተሰቦቹ ገጠር ከተማ አካባቢ ስለሚኖሩ እዛ በዚህ የበቆሎ አችች አችች የበቆሎ አሁን ማሽን ላይ እየደረሰ ነው እንግዲህ መስቀልም የበቆሏችን
0: እሱ ብሎንድ አይደለማ።
1: ምንድን ነው የሚባለው?
0: እንደውም ብዙ ጊዜ እዚህ ፕሮግራም ላይ የምጋብዘው ጎልያድ ሲናገር ሰምታችሁ ከሆነ አድማጮች፣ ይሄ የቀለሙ መበጥበጫ አለ።
1: እሺ፣
0: እሱን ነው የሚጠቀሙት። ጸጉሩንም እንደ እንትን ነው ጭድ የሚያደርገው፣ ጭድ ነው የሚያደርገው። እይታ ላይም ደግሞ ፕሮፌሽናል በሆኑ ባለሙያዎች እንዳልተሰራ የሚያስታውቅ አይነት ነው እሱ። ትክክለኛ ያልሆነ ገና ጅምር ነው፣ ትክክለኛ ወደሆነ ቀለምም ያልሄደ ነው እና ትንሽ ወጣ ይላል እሱኛው። እሺ፣ እሱ ነው የተቀባችው የነበረ?
1: በቃ ነበራለች እና ቀያየርኩት አለች። በቃ ቀለሙን ምኑን ቀያየርኩኝ። የእንትናን ሙዚቃ የሚያዳምጥ አይነት ይሄ የመሐመድ አህመድ አለ የለም፣ የገጠር አይነት ኮረዳ ወጣት ሴት መምሰል አለብኝ ብዬ ያንን አይነት ነገር
0: እንዴት ነበረ?
1: ሱሪ ታጠቅ ነበር አለች። ቦላሌ ነበር ምለብሰው አለች። ስለዚህ አቀድኩ አለች። ቀሚሶችን ገዛዛው አለች። በብዛት
0: ምን ያህል ብትጨነቅ ነው?
1: ተጨንቃ ነበር፣ በጣም ተጨንቃ ተጠባ ነበር። በቃ ስለዚህ እንደ ባህሉ እንደ ወጉ ቤተሰቡ እንደሚያስበው መሆን አለብኝ ብዬ ቀሚሶች ሁሉ ገዛዛው አለች። ዘርፈፍ ዘርፈፍ ያሉ እስከ ቁርጭምጭሚት የሚደርሱ ቀሚሶችን ገዛሁኝ፣ አስተካከልኩኝ፣ ጸጉሬን ምን አልኩኝ ምናምን ቀኑ ደረሰ። ከዛም ሄድኩ ትላለች። እና በእርግጥ ቤተሰቦቹ በጥሩ ሁኔታ ነው የተቀበሏት። ሆኖም ግን ጭንቀቷ የሚገርምሽ ከተመለሰችን በኋላ ትጨነቅ ነበረ።
0: ምን አሉ ደግሞ?
1: ምን አሉ ነበር?
0: ፊድባክ ንገረኝ እኮ ወዲያው ደውላለች።
1: አዎ፣ ሪፖርት አእምሮ ውስጥ በቃ ይመላለሳሉ አለች። አንዳንድ ነገሮችን አነባለሁ እዚህ ቦታ ላይ እያዋራኋት እናትየው መልስ አልሰጠችኝም ቀልታኝ ይሆን ምናምን የሚል ሀሳብ ይመጣል። እንደዛ አሁን ነበር ትላለች። ዞሮ ዞሮ በእርግጥ አሁን እነዚህ ሰዎች አንድ ላይ ይኖራሉ ማለት ነው። ቤተሰብን የጓደኛን የፍቅረኛን ቤተሰብ ማግኘት እንዲሁ ቀላል አይደለም ማለት ነው። ጭንቀት ይፈጥራል። የተለያዩ ምክንያቶች አሉ እንግዲህ
0: ለዚህ ምክንያት የሚሆኑ ግን አድማጮች፣ አሁን የወደድነው ሰው ቤተሰቦች እንዲቀበሉን መጠበቁ ወይ ደግሞ ምን ሊሉኝ ይችላሉ የሚለው ጭንቀት ተፈጥሯዊ ነው። ግን ደግሞ እዛ ቦታ ላይም ስንሄድ ተቀባይነትን ለማግኘት ማድረግ ያለብን ነገር አለ፣ በኋላ ላይም የምናነሳው ማለት ነው። ግን ራስን እስከ መቀየር ድረስ ምርጫችንን እነሱ እንዲቀበሉን ብለን እስከ መቀየር ድረስ መሄዱስ ያዋጣል ወይ? አሁን ይሄ የመጀመሪያ ፈርስት ኢምፕሬሽን የሚባለው ወይንም ገና እንዳዩን እኛ ላይ ያላቸውን ነገር ጥሩ ሆኖ እንዲታይ፣ ለምሳሌ ጸጉሯ እንደዚህ ነው የተቀባችው፣ በሱሪ ተጣብቃ መጣች ወይ አጭር ቀሚስ አረገች የሚለውን ነገር ለማስተካከል እስከምን ድረስ ነው የምንሄደው? የእኛ እውነተኛ የሆነውን ማንነታችንን እንቀይራለን ወይ? አሁን ልክ ነው፣ ቀሚስ ለባሽ ነው የሚወዱት ከተባለ ሱሪውን ለአንድ ቀን ብትወው ግድ የለም። ግን ሙሉ ለሙሉ ቀሚስ ገዝታ የጸጉሯን ቀለም ቀይራ በቃ ራሷ ከማንነቷ ውጪ ሆኗ መሄዷ እስከምን ድረስ ነው የሚያዛልቀው? እና አንዳንዶች እንደውም አለስልሳ ገብታ እኮ ነው እንደዚህ የሆነችው፣ ሲመጣ እኮ በጣም እንደዚህ ነበረ፣ ቀና ብሎ እንኳን አያይም።
1: እቺ ተኩላ ይላሉ በኋላ የበግ ልብሳ
0: እንደዛ ነው የሚባለው፣
1: ጨዋ መስላ ቀሚሷን አርዝማ
0: ሌ ራሱ ያስፈራል። ንግግርህ ራሱ ያስፈራል። ራሱ ልክ እንደዛ ወንዱም እና ተቀባይነት ለማግኘት የምንሄድበትን ሰው መምሰል ጥሩ ነው። ይሄ አንዱ ይሄ የኑሮ መላው እኮ አንዱ እሱ ነው፣ የምትሄድበትን መምሰል። ለምሳሌ ጋዜጠኞች ለቃለ መጠይቅ በሚሄዱ ጊዜ ያ የሚሄዱበትን ሰው ባህል፣ ሃይማኖቱን የሚረብሽ ነገር ማድረግ የለባቸውም። ለምሳሌ ጸጉር መሸፈን ካለበት ሌላ ጊዜ ጸጉሯን የማትሸፍንም ብትሆን ልትሸፍን ትችላለች። አጭር መለበስ የሌለበት ቦታ ላይ እንደዛ ማለት ነው። ግን በጣም ራስን ማንነትን ቀይሮ ደሞ መሄዱ እስከምን ድረስ ያዋጣል? እስቲ አርማጮች ሐሳብ ስጡበት። ኃይሌ ወደ አንተ ልመለስ።
1: አዎ እንግዲህ ምክንያቶች አሉ። ጭንቀት ይሄ በጣም ነርቨስ መሆን ወይም ተያይዞ የሚመጣ አንዛይቲ ወይም እንደውም እስከ ማህበራዊ ጭንቀት ሶሻል አንዛይቲ የሚመስል በርግጥ ህመም ደረጃ ላይ ደረሰ ያጋጥማል ነው ብዙ ሰዎች ላይ ለመጀመሪያ ጊዜ በተለይ የፍቅረኞቻቸውን ቤተሰቦች ሲያገኙ ይጨነቃሉ። የተለያዩ ምክንያቶች አሉ። በርግጥ ምልክቶቹም አሉ። እንደዚህ አይነት ስሜት ውስጥ መሆናችንን መረዳቱ ማስፈልጋጊ ስለሆነ የተለያዩ ምልክቶች አሉት። አንደኛው አካላችን ላይ የሚታይ ምልክት ነው። በቦታው ላይ ሆነንም ወይም ገና ሳናገኛቸው ልባችን የመምታት የተለያዩ ሐሳቦች በፍጥነት መምጣት ሰውነታችን ላይ የሚፈጠሩ ለውጦች የመሳሰሉ ነገሮችን ማስተዋል እንችላለን። ስለዚህ አካላችን ላይ የሚታዩ የስሜት የመሳሰለው ለውጥ ከዚህ ጋር ተያይዞ ሊመጣ ይችላል ማለት ነው። ከዛ ደግሞ ሐሳቦቻችን ላይ የሚመጡ ለውጦች ናቸው። ባይወዱኝስ? ባይቀበሉኝስ? እና አብዛኛው ጊዜ በዚህ ስራ ውስጥ ኮግኒቲቭ ዲስቶርሽን የሚባል አለ። ማሟረት፣ ክፉን ማሰብ፣ ካታስትሮፋይዝ ማድረግ፣ በቃ መዓት እንደሚመጣ ወይም ችግር እንደሚመጣ ላይቀበሉኝ ይችላሉ፣ ሊጠሉኝ ይችላሉ፣ ቤተሰቡ ክፉ ቢሆንስ፣ እንደዚ አይነት ሰዎች ቢሆንስ፣ ይሄን ነገር ቢያጋጥመኝስ የሚል ሀሳብ እንደው ስራ እየሰራን ከሰውን ጋር ሆነን በተለይ በቃ በዚህ ቀን እናቴ ጋር ትገናኛለሽ፣ አባቴ ጋር ትገናኛለህ የሚል ነገር ከመጣ እዛ ሀሳብ ውስጥ ልንገባ እንችላለን። ስለዚህ ሌላኛው ምልክት አእምራዊ ሀሳባዊ ምልክት ነው ማለት ነው። እና ባህሪያዊ ደግሞ ምልክት አለ። አንዳንድ ሰዎች ሰበብ አስባብ እየፈጠር የፍቅረኛችን ቤተሰቦች ማግኘት ልንሸሽ እንችላለን። ዛሬ ስራ አለኝ ለምን በዚህ ቀን አይሆንም እያልን የመሸሽ ነገር ሊኖር ይችላል ማለት ነው። እና ቀጠሮ የሚያራዝሙ ሰዎች አሉ። እንደውም አንዳንዶች እስከ ቀጠሮ የመጨረሻ ቀን ሁሉ ደርሰው ያንን ቀጠሮ የሚያፈርሱ አሉ። አንዱ ምን ይላል፣ አሁን ጓደኛዬ ፍቅረኛዬን እናቴን ላስተዋውቃት በእርግጥ ቤቱ አይደለም፣ የእናቴ ቤት አይደለም፣ የሆነ ለሁለታችን የምንገናኝበት ቦታ ላይ ቀጠሮ ተቀጣጥረን በቃ እዚህ ቦታ እናቴን ታገኛታለሽ ብዬ ቀጥሪያት፣ እሺ ብላ ነገሮቹን ሁሉ ጨርሰን እናቴና እኔ እዛ ቦታ ላይ ተገኝተን እየጠበቅኳት ቀረች ይላል።
0: እና ግንኙነቱ በዛው ቀረ።
1: ብዙ ተበጥብጧል፣ ግን መጨረሻ ላይ ነገረችው። ያው አሁን የምንለውን ፈራሁኝ ተጨነኩኝና ብላ መጨረሻ ላይ የማስረዳት ነገር። መጀመሪያ ግን ሰበብ አስባብ የመፍጠር ነበረ። እና አቮይዳንስ የመሸሽ ነገር አለ።
0: ቶሎ ማግኘት የማይፈልጉ ፋሲል፣ እንኳን ደህና መጣህ። ምን ብሏል መሰለ፣ እኔ የባለቤቴን ቤተሰብ ለመተዋወቅ ረዘም ያለ ጊዜ ወስዶብኛል። ታዲያ በዚህ ጊዜ ውስጥ የባለቤቴን ቤተሰብ ባለቤቴ በምትነግረኝ መረጃ መሰረት እናቷን፣ አባቷን፣ እህት ወንድሞቿን በደንብ አጥኝቼ ተዘጋጅቼበት ነው የሄድኩት። እናም የቤተሰቦቿን የፍላጎት ስክሪፕት ሸምድጄ ያለ ፋሲል ስለሄድኩኝ ፈተናውን በቀላሉ 100% አግኝቼ እጅ በአፍ አስጭኜ አስጨብጭቤ ነው የተመለስኩት። እንደውም በወቅቱ የገረመኝ ነገር ቢኖር እህቷ ይህንን ልጅ ካላገባሽ እኔ ጠብሰዋለሁ ብላ ባለቤቴን ስጋት ላይ እንደጣለቻት።
1: ወይ ጉድ!
0: አጫውታኛለች ብሏል። ለጫውታ ነገር ነው ይሄኛው። ግን ዋናው ነጥቡ ምንድን ነው? የሚስቴን ቤተሰቦች ለመተዋወቅ ጊዜ ወስዶብኛል ነው። አንዱ ጊዜ ሲወስድ ደግሞ በደንብ አጥንቷል። ስክሪፕት ሸምድዶ ማለት ነው የተነገረውን። አባቴ እንደዚህ አይወድም፣ እናቴ የምትወደው እንዲህ ነው፣ ወንድሞቼም እንደዚህ ነው። ስለዚህ ኳስ የሚወዱ ከሆነ ስለ ኳስ፣ ስለ ማን ሲቲ አሁን ላይ ያለው ጥብስ ዜና እሱ ነው። ማንቸስተር ሲቲ እንደዚህ በቃ እንደዚህ አይነት ነገር ሰርቶ እንደዚህ ሊደረግ ነው የሚል አይነት ጭዌ ይዞ ይሄዳል ፋሲል። ስለዚህ ኳስ የሚወዱ ከሆነ የሆነ አንድ የሚያደርገን ነገር አለ የሚለው። መቼ ሰው የሚቀራረበው እኮ በንትሩ ነው፣ በታለንቱ በዝንባሌውም ጭምር ነው። ሆቢው ኳስ ማየት ከሆነ በቃ በዛ ይቀበሉታል። አባትየው ስለሆነ ነገር ነው የሚለውን ስክሪፕቱን ሸምድጄ ስለሄድኩኝ ፈተናውን 100% አግኝቼ ነው ያለፍኩት ብሏል። እና እጅ ባፍ አስጭኜ አስጨብጭቤ ነው የተመለስኩት። ስለዚህ ሁን የሚጠይቀው ይፈርታል ወደዛ ቤት ሰብስን ሄድ ማለት ነው እና የሚፈሩ ሰዎች አሉ ለሚለው ነው ይሄንን ያነሳውት ጊዜ የሚወስዱ
1: ዞር ይሉና እኮ አንዳንድ እናቶች በስመ አብ ቀልብ ያርፎበታል መጀመሪያ ከብር ሲገባ ጓደኛሽ ልቤ ነው የደነገጠለት ተርከክ ነው ያለለት ቀልብ ይወዶታል በቃ
0: አዎ ይጠራዋል ራሱ ነይ ትባልና ወይ ከሱ ጋር ከተቀመጠች ወይንም ከሷ ጋር ከሆነ አንቺ በጣም ሐሪፍ ልጅ ነው አይ ደስ ይላል ቁመናውም ጥሩ ነው ጻፈውም እንደዚህ ነው ተብሎ እዛው ምላሽ የሚሰጡ ቤተሰቦች አሉ ለሴቷም ለወንዱም አንዳንዶቹ ደግሞ ጊዜ ወስደው አይ ጥሩ ነው እንዴት ነው ግን ስታዩ ብለው ደግሞ ቤተሰብ መስጋቱ መጥፎነት የለውም ሁልጊዜ ልጆች ጥሩ ሰው ጋር ናቸው ወይ የሚለውን ነገር ማረጋገጥ ያው አንድ ወላጅነት ኃላፊነት ስለሆነ ማለት ነው ስለዚህ ፍርሃት አለ
1: ፍርሃት አለ አሁን ለምንድን ነው እንደዚህ ምን ጨነቀው ነው ኖርማል ነው በቃ ማለት ይብዛም ይነስም አዲስ ሰው ነው የምናገኘው በተለይ በተለይ የፍቅረኛችን የጓደኛችን ቤተሰብን ማግኘት አምሮ ምን ይሉን ይሆን ይቀበሉኝ ይሆን አይቀበሉኝ ይሆን የትኛውን ይወዱት ይሆን ምናምን ሚል ነገር ሁሉም ሰው ላይ ያለ የጤናማ የሆነ ስሜት ነው በራሱ እንግዲህ እንደዚህ አይነት ነገር ሲኖር ማለት ነው የተለያዩ ምክንያቶች ግን ሊኖሩ ይችላሉ አንደኛው የፍቅረኛን የጓደኛን ያለማጣት ፍርሃት ነው ማለት በከፍተኛ ደረጃ በቤተሰቦቹ ምክንያት ወይም በቤተሰቦቹ ምክንያት ካልወደዱኝ ካልተቀበሉኝ ከጓደኛዬ ጋር ያለኝ ለቁም ነገር የመብቃት ነገር ለጎጆ የመብቃት ነገር ይሳካ ይሆን የሚል ነገር ፍርሃት የመሳሰለው ነገር እንደዚህ አይነት ጭንቀት ውስጥ ሊያስገባን ይችላል ማለት ነው ምክንያቱም ያንን ሰው ያቺን ሰው እንዲሁ በጣም ሙጥኝ ብለን ምንገባ ከሆነ እንደዛች ነገር ካለን በዚህ ውስጥ እንግዲህ የአታችመንት ስታይላችንም ያው በማንኛውም ሁኔታ ሊገባ ይችላል ስብዕናችን የመሳሰለውን ነገር ሊኖር ይችላል ለራሳችን ያለን ግምት ለራሳችን የምንሰጠው ቦታ የመሳሰለው ሁሉ እንደዚህ አይነት ስሜት ውስጥ ልንገባ ይችላል ራስን ደግሞ በከፍተኛ ጫና ውስጥ መክተት የቤተሰብን የጓደኛችንን ቤተሰቦች ለማስደመም ተቀባይነትን ለማግኘት በከፍተኛ ደረጃ ራሳችንን ጫና ውስጥ መክተትም እንደዚህ አይነት ጭንቀት ውስጥ ሊከተን ይችላል ማለት ነው ከዛ በኋላ ከሄድን በኋላ ደግሞ ምን ይፈጠራል የሚለው ነገር ያለውን ነገር አለማወቅ ራሱ ጭንቀት ውስጥ የሚከት ነው ማለት ነው ፐርፎርማንስ አንዛይቲ ማለት ጥሩ ሆኖ ይሆን እዛ ሄጄ ንግግሬ ጥሩ ይሆን ይሆን ባህሪዬ ጥሩ ይሆን ይሆን በጥሩ ይታይ ይሆን ይሄን ነገር እንደዚህ አድርግ ይሆን አላደርግ ይሆን የሚለው ነገር ሁሉ የጓደኞቻችንን ቤተሰቦች ስናገኝ ጭንቀት ውስጥ ሊከትን ይችላል በዝቦታው ደግሞ ሰዎች የሚያሳዩንም ስሜት ባህሪ የመሳሰለው ነገርም ሊቀሰቅስብን ይችላል እነዚህ ምክንያቶች እንግዲህ
0: እንድንጨነቅ
1: ሊያደርጉን ይችላሉ
0: ባንጨነቅ ነው እኮ የሚገርመው አሁን አንዱ እኮ ለግንኙነቱ ዋጋ መስጠታችንንም የሚያሳየው እኮ ይሄ ጭንቀት ነው ለምን ሰው እንዲቀበለን ጥሩ ናት እንዲለን ነው የምንፈልገው መቼስ ከድክመት ውጪ ልንሆን አንችልም ያም ሆኖ ግን የልጁ ምርጫ ቤተሰብ እንዲያጸድቅላት ወይ ደግሞ የሷን ምርጫ ቤተሰብ እንዲያጸድቅለት ስለምንፈልግ የተሻለ ሰው ሆኖ ለመታየት ነው የምንሞክረው ይሄኛው መጥፎነት የለውም አሁን ብዙ ጊዜ ስንሄድ እንዲህ አይነት ጫናዎች እንዳይፈጠሩ አስቀድመን ልክ አሁን ፋሲል እንዳደረገው ስክሪፕት ሸምድጄ ነው የሄድኩት እንዳለው ጥናት ማድረግ ያስፈልጋል ለምሳሌ ያንን ፍቅረኛዋን ወላጆች ምንድን ነው የሚፈልጉት ምን አይነት ነገር ነው ያላቸው የሚወዱት የሚጠሉት ምንድን ነው ማስወገድ ያለብኝ ነገር ምንድን ነው ብሎ ቢጠይቃትና ብጠይቀው ትክክለኛው ነገር ነው ምክንያቱም ወደ መገናኘት ወደዛ ቤት ከመሄዳችን በፊት ማወቃችን እንድንጠነቀቅ ያደርገናል ለምሳሌ ፖለቲካ የተከፋፈለ ፖለቲካ አለ ለምሳሌ በእኛ ሀገር
1: አዎ
0: የምትደግፈው አለ የምትቃወመው አለ ስለዚህ ሰዎች ትዳራቸውንም እኮ ይፈታሉ በፖለቲካ ልዩነት ምክንያት ብዙ ገጠመኞች ይኖርዋል ሄሌና ለምሳሌ የፖለቲካ አቋማቸው ሁሉ ሊሆን ይችላል የሚጠየቀው ወይ የሚወዱት የሚጠሉት ነገር ምንድን ነው የሚለው ነገር ከታወቀ እዛ ቦታ ላይ ሄዶ ነጥብ እንዳይጥል ያደርገዋል
1: አዎ
0: ለምን በተለይ ደግሞ የመጀመሪያ ግንኙነት የሚባለው ነገር በሰዎች ግንኙነት ውስጥ ቀጣይነት ያለው ተጽዕኖ ሊያሳድር ይችላል። ያንን መጀመሪያ ላይ ታየው ነገር ለመፋቅ አመታት ሊያስፈልግ ይችላል። ትዳር ይዘው ሁሉ ወልደው ሁሉ እኮ የሆነ ነጥብ ይያዝባቸዋል።
1: በጣም
0: እንዴ ያኔ እንደዛ ያለችው ያኔ እንደዛ ያረገው እየተባለ ቀጣይነት ያለው ይሄ መጀመሪያ ጌታው ላይ የሚፈጠረው ነገር ሰዎች ላይ የሆነ ጥያቄ እንዲፈጠር ምክንያትም ሊሆን ይችላልና አስቀድሞ ማጥናቱ ጥሩ ነው። ምን ይፈልጋሉ ምን አይፈልጉም የሚለውን አንዳንዶቹ ቤት ድረስ ባይከድም ይላሉ እኮ ወላጆቹን ወህቶቹ ለመተዋወቅ ቤት ድረስ ባይከድም ብለው የሚያነሷል።
1: አዎ እንግዲህ ምንድነው እንዳልሹ በተለይ ለኛ የጓደኞቻችን ፍቅረኞች ምናገኝ ማን ነው ቤተሰቦች ምናገኝ ከሆነ ለኛ ምቹ የሆነ ቦታ እኛን ማያጫናንቅ ቦታ ቢመረጥሩ ነው። ግን አንዳንዴ ጓደኞቻችን ፍቅረኞቻችን ደግሞ እኛን ወደ ቤተሰብ በቃ ዛሬ ተዘጋጅቷል ቤት እንደዚህ አርጌ እጠብቅሻለሁ እጠብቃለሁ ተመጫለሽ ትመጣለህ ከቤተሰቦች ጋር ትገናኛለሽ ብለው ያስገድዱናል እንጂ እንዳልሹ ይመረጣል። በተለይ ገለልተኛ የሆነ ቦታ ሌላ ቦታ ላይ ማግኘቱ ይመረጥ ነው። ከተገናኘን በኋላ የግንኙነት መልኮች ደግሞ ዳይናሚክሶች ደግሞ ይፈጠራሉ። እነሱ ደግሞ የበለጠ ስሜታችንን በግራም በቀኝም የማድረግ ነገር ሐሳባችንን እንደዛው የማድረግ ነገር አላቸው እና የመጀመሪያው የግንኙነት መልክ እኛ ሁሉም ቤተሰብ እኛ ላይ ሊያፈጥ ይችላል። ሁሉም የሚያየን ልንሆን ይችላለን። በተሰይ በዛ ያሉ ሰዎች ወይም ከሁለት ከሶስት በላይ የጓደኞቻችን የፍቅረኞቻችን ቤተሰቦች የምናገኝ ከሆነ ሁሉም እኛ ላይ ሊያተኩር ይችላል። የሚያየን እኛ ነው፣ የሚወራው ስለኛ ነው፣ የምንጠየቀው ስለኛ ነው። እያንዳንዱ ነገር ማለት ነው። አባት እና እናት ከሆኑ እህት ወንድሞች ከሆኑ ይሄ ፋሚሊ ስፖትላይት ይሆናል። በቃ ጠቅላላ እዛ ቤት ውስጥ ስንገባ ወይም ውጭም ቢሆን ሁሉ መብራቱ እኛ ላይ ነው የሚያተኩርብን። ይሄ ዳይናሚክስ አለ፣ ያጋጥማል በነገራችን ላይ። ስለዚህ አባትም ስለኛ ነው የሚጠይቀው፣ እናትም እኛን ነው የምታየው፣ እህትም ስለኛ ነው የምታወራው፣ ወንድምም አንዳንድ ሀሳቦችን ስለኛ ነው ጣል የሚያደርገው። ስራ እንደዚህ ነው የምታረጊው ምናምን ሊል ይችላል። አባት ደግሞ የት ሰፈር ነሽ ሊል ይችላል። እናት ደግሞ እንዲሁ ከላይ ከታች ልትገመግም ትችላለች። ይሄ ፋሚሊ ስፖትላይት እኛ ላይ ሁሉም ቤተሰብ እኛ ላይ ሊያተኩርብን ይችላል። አንደኛው ዳይናሚክስ ይሄ ነው እና በጣም ይሄ ደግሞ በጣም
0: ያስጨንቃል።
1: በጣም
0: ከደጅ ነው እኮ ገና መጣሽ ተብሎ ገና ካካሄድህ ደግሞ አካሄድ ሁሉ ይጠፋል። በፊት ሰበር ሰካ እያለ የሚሄደው ሰው ወደዛ ሲሄድ በቃ ድንጋዩ ያደናቅፈዋል፣ በር ላይ ያለው እጅ መታጠቢያው ይደፋል። መሆን ልትሆን ትችላለህ ብዙ ጊዜ እዛ ቦታ ላይ አቀባበላቸው ምን ሊሆን ይችላል የሚለው ገና ከውጭ ነው የሚጀምር።
1: ስለዚህ የመጀመሪያው ዳይናሚክስ ሁሉም ቤተሰብ አባላት ወይም ሁለትም የሚሆኑ ሙሉ ለሙሉ እኛ ትኩረት ስንሆን ይሆናል ማለት ነው። ሌላኛው ደግሞ ሙሉ ለሙሉ እንደሌለን ስንሆን ነው። በዛ ቤተሰብ ውስጥ ለምሳሌ ምን ማለት ነው? አንድ እናትም ብትሆን ስለኛ አይወራም፣ ጥያቄ ስለኛ የለም፣ ምንም አይነት ነገር የለም። ሌላ አጀንዳ ነው ራሱ የሚወራው። ብይ ጠጪ እንኳን አይኖርም። የት ነሽ ማነሽ ምናምን ጥያቄ የለም። ይሄ እዛ ቦታ ላይ ምንም አይነት ትኩረትና ምንም አይነት ጥያቄ ሳንጠየቅ ማለት ነው። እና ይሄ ደግሞ ዳይናሚክስ አለ እና እናት ስለ ራሷ ልታወራ ትችላለች። እናት ከሆነ ያገናኘው ያን እንደዛ አደረግከው እንደዚህ ተፈጠረ፣ እዚህ ጋር ፍቅረኛ አለች፣ ቁልጭ ቁልጭ ቁልጭ ቁልጭ ቁልጭ ቁልጭ እያለች በቃ እሷ እዛ ቦታ ላይ የተረሳች ትሆናለች ማለት ነው። ሁለት ሶስት ሰዎችም ቢሆኑ ቤተሰብ ውስጥ ያሉት ስለ እነሱ በቃ አይወራም፣ ምንም ጥያቄ የለ፣ አይታዩ ቢጠጪ እንዴት ነሽ ከየት መጣሽ ምናምን አይባልም። እሱም ከሆነ እንደዛ አይባልም። አሁን አንድ ባል ምን ይላል? መጀመሪያ የባለቤቴን ይላል፣ ወደኋላ ተመልሶ ነው እንግዲህ። ቅድም እንዳልሽው የተዋወቀው ጓደኛም ራሱ ፍቅረኛም ዘላቂ የሆነ እሳቤ ይዞ ሊሄድ ይችላል። ቤተሰቦቿ እንደዚህ ናቸው እንዲህ ሊል ይችላል። ጓደኞቿን ሁለት ወንድሞቿን ያገናኘችኝ ይላል እና እኔ እዚህ ጋር ጉልት ትብያለ አሻንጉሊት ነው ያደረጉኝና ስለ ቢዝነሳቸው ነው የሚያወሩት አለ። ምንም ስም ማን ነው አላሉኝም። እንደው በደንብ አልጠየቁኝ። በእርግጥ ሊያውቁኝ ይችላሉ ስገምት፣ ስሜን መቼም ያውቃሉ ማን እንደሆንኩ መረጃ ሊኖራቸው ይችላል ይላል እና ምንም ስለ እኔ ምንም አላወሩ ማለት ይሄኛው ሌላኛው ዳይናሚክስ ነው። ስለዚህ ስናገኛቸው ስለኛ ምንም አይነት ትኩረት ወሬ ጥያቄ ምናምን ላይኖር ይችላል ማለት ነው። ከቀድሙ በተቃራኒ ማለት ነው። ሌላ ደግሞ በመሐከል 3 4 ሰዎች ከሆኑ ያገኘናቸው እኛን ስለኛ የሚያተኩሩ እኛን በበጎ የሚያዩ ማለት አተኩረው በበጎኛ ስለኛ በጎ የሆነ ስሜት ሚኖራቸው የሚገላምጡንም ሊኖሩ ይችላሉ ከመሐከል። ከዛ ደግሞ ምንም የማይመስላቸው 3 እንትኖች ሊኖሩ ይችላሉ ቤተሰቦች
0: ቤት አይነቶች። አዎ
1: በጣም ሲያዩን አይናቸው የሚቀላ የቤተሰብ አባላት እንደገና ደግሞ በቃ ፍንክንክ ይያሉ ተደስተው የሚቀርቡን ደግሞ ማያዩንም ጭራሽ ሊኖር ይችላል። ይሄኛው ደግሞ 2-3 የቤተሰብ አባላት ሲሆኑ ይሄኛው ሌላኛው ዳይናሚክስ ነው የሚያጋጥመን ማለት ነው። ቀጥሎ ከኛ ውጭ ደግሞ ይጓደኛችን ፍቅረኛችንና በቤተሰቡ መካከል ያለውን ግንኙነትም እናያለን። እዛ ቦታ ላይ ስንሄድ እናት ለምሳሌ በጣም ልጇን የምትቆጣጥር አይነት መሆኑን ከዛ ወይ ልጇን የምትቆጣጥረው መሆኑን ልናይ እንችላለንና ከኛ ውጭ በቃ እንደ ህፃን ልጅ ሲሆን ሁሉ ልናየው እንችላለን። እዛ ቤተሰብ ውስጥ የሚቆጡት እንትን የሚሉት
0: በቃ ይሄ መገናኘት ባለ አድጎም አልጨረሰም ደግሞ ቤተሰብ ያልሰጠህን ክብር አንተ ለመስጠት እኮ እንደንዴ ትቸገራለህ። ቤተሰቧ ዋጋ የሚሰጣት አባቷ የሚሰማት ወይ እናቱ እንዲምታዳምጠው የሚለው እሱ ነው የሚሻለው እንጂ ቁጭ ብለህ አንተ ባክህ አንቺ እንደዚህ በይለት የሚባል አይነት በቤተሰብ ውስጥ ተገቢው ዋጋ የማይሰጠው ሰው ከሆነ ያ ፍቅረኛ የተባለውም ሰው ከያዘው ነጥብ ላይ እኮ ይቀንሱበታል ስለሱ ያለው ነገር።
1: ስለዚህ አሁን በፍቅረኛችን እና በቤተሰቡ መካከል ያለውን ግንኙነት ሁሉ እናያለን እንመለከታለን። ይሄን ዳይናሚክሱን በደንብ ቤተሰብ ውስጥ ያለውን ነገር እንመለከታለን ማለት ነው። በተለይ የበላይ የሆነ ማይታይ የጠፋ ምናምንና የሚባለው አሁን ቤተሰብ ውስጥ ለምሳሌ ማይታይ አለ፣ ሁሉ ነገር የሚላከክበት አለ፣ እንደገና ደግሞ እንደ ንጉስ የሚታይ ደግሞ አለ። በቃ ይሄ እንትን ቢል አሁን አንድ ባለም ይላል ቤት

0: ጣጣ የሚባለው ወንድሟ ነው፣ ጋቢ የሚደረብለት ወንድሟ ነው።
1: እሺ አባት ቦታ
0: የለም፣ አባት የለም አለ፣ አይከበርም አለ። ያን ተመለከትኩ አለ አልኩኝ አለ። ይቺ ነገር በኋላ እኔ ቤት ውስጥ መጣለች። አሁን የሚገርምሽ ያን አንስቶ ነው በቃ እሷም ከቤተሰቦቿ ያየችው ነው። አባት አይከበርም፣ ባል አይከበርም፣ ይኸው አሁንም እኔን እንደዚህ ያደረገችኝ የሚለውን ሲያስታውስ ነው እንግዲህ
1: እና ያለው የመጀመሪያ ቤታቸው የሄደው ከተጋቡ በኋላ። አሁን እነሱ ቤትም ተመሳሳይ ነገር ተፈጠረ
0: በቃ። እና ወንድሟ በተለይ አንደኛው ወንድሟ አለ በቃ የሚፈራ የሚርበተበት ምን ነው አንተ ይለዋል አባቱን አለ። እኔ እንግዲህ የመጀመሪያ ሰው ነኝ፣ እንግዳ ነኝ እዛ ቦታ ላይ። ላይታች ያወረገዋል አባቱን አለ። እና እሽሽ የሚባል አለ ወንድምየው፣ እሽሽ የሚባል አራጊ ፈጣሪ ምንድነው ቆራጭ ፈላጭ የሆነ ነው አለ። ይሄን ነገር ተመለከትኩ አለ። እና ባለቤቴንም ሳያት ትፈራዋለች አለ። አሀ አልኩኝ አለ። በሱና በሱ መካከል እንዲህ ሲያወራትም እንዲህ ያለ የገላመጠ የሆነ
1: ነውጤ ነው በቃ። አንዳንዶቹ እኮ የገንዘብ ቤተሰቡን የማስተዳደር ስልጣን ካላቸው ሁሉ አድራጊ ፈጣሪ የሚሆኑበት ጊዜ አለ። ግን አሁን ከዚህ ከነገርከን ታሪክ ለብዙ ሰው የበለጠ ትርጉም የሚሰጠው አሁን ቤተሰብን መጀመሪያ መተዋወቅ እያለን አይደለ? አሁን ያ ቤተሰብ እኛን እንዴት ይቀበለናል የሚለው ጥያቄ እንዳለ ሆኖ እኛም ስንሄድ ደግሞ ስለ ቤተሰቡ የምንወስዳቸው መረጃዎች አሉ። ፍቅረኛው ሆኖ ስለሄደባት ልጅ፣ ፍቅረኛ ሆና ስለሄደችበት ልጅ ከቤተሰቡ ጋር ያለው ግንኙነት ምንድን ነው? ቤተሰብ እርስ በርስ በትይዩም አለ እኮ ከላይ ወደታችም፣ አባት ወደ ልጆች፣ ልጆች ጎን ለጎን ያላቸው ግንኙነት ምንድን ነው የሚለውን መረጃ ይይዛሉ። እና ይሄ ሰውዬ መጀመሪያ ቤታቸው ሲሄድ አባት እንደማይከበር አይቶ የወንድምየውን ተጽዕኖ አይቶ መጥቶ፣ ግን አድጎ ግንኙነቱ ትዳር ውስጥ ገቡ። እሱም ተመሳሳይ ውጣ ደረሰው። እዛኛው ቤት የልጅቱ አባት ያላገኙት አክብሮት እሱን ሲያጣው ተመለከተ ማለት ነው። እና ምን አይነት ከባድ ነገር የመጀመሪያ ግንኙነት ላይ የመጀመሪያ ትውውቅ ላይ ምን አይነት ተጽዕኖ ያላቸው ነገሮች ይታያሉ የሚለውን አንዱ የሚያስገነዝብ ይመስላል። አድማጮች፣ ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። ፕሮግራሙ ስለኛ ነው በሳምንት 4 ቀን ወደ እናንተ ይደርሳል። የዚህ ፕሮግራማችን የክብር ስፖንሰር ዳሽን ባንክ ሁልጊዜ አንድ እርምጃ ቀዳሚ ነው። ዘመናዊ የባንክ አገልግሎቶችን እያስተዋወቀ አሁን ደግሞ በቀን ውስጥ እስከ 5 ሚሊዮን ብር ድረስ በአንድ ጊዜ 1 ሚሊዮን ብር የዳሽን ሱፐር አፕን ተጠቅማችሁ ማስተላለፍ የምትችሉበትን እድል ይዞ መጥቷል። ማለዳ ፎም ለእርስዎ የሚገባውትን ምቾት አቅርቧል። አሁን ደግሞ ለደንበኞቹ አዲስ ጥያቄ ይዞ መጥቷል። ለመሆኑ ለእርስዎ የተለየ በህይወቶ ይበልጥ ዋጋ የሚሰጡት ነገር ምንድን ነው ብሎ ጠይቋል። ማለዳ ፎም በህይወቶ የበለጠ ዋጋ የሚሰጡት ነገር ምንድን ነው? እሱን ለማሳካትስ ምን አይነት ጥረት እያደረጉ ነው? ማለዳ ፎም ለእናንተ የተለየ ዋጋ የምትሰጡት ነገር ምንድን ነው ብሎ ሲጠይቅ፣ ዋና ለሰው ልጅ የበለጠ ትኩረት ሊሰጠው የሚገባው ነገር እረፍት ነው።
0: በጣም
1: ለዛ እረፍት የሚሆነውን መፍትሄ ደግሞ ማለዳ ፎም ይዞላችሁ መጥቷል። የማለዳ ፎም ምርቶች ማለዳ ኮምፎርት ፕላስ በተፈጥሮ ጥጥ የለበሰ ነው። 4 የምቾት ንብርብሮች ያሉት ነው። ማለዳ ጋሻ ኤፋር ማትረስ ደግሞ የእሳት አደጋን በከፍተኛ ሁኔታ የሚከላከል ነው። የዚህ ፕሮግራማችን የክብር አጋር ስለሆነ እናመሰግናለን። ተሳተፉ። ለማለዳ ፎም 10 ሚሞሪ ትራሶች፣ ከ60 በላይ ለሚሆኑ አድማጮች ደግሞ ከ1000 የደቂቃ ድምፅ ጥቅል ስጦታ የሚያቀርብላችኋል። ማለዳ ፎም አጋራችን ስለሆነ እናመሰግናለን። ባቢ ስፔሻሊቲ የጥርስ ሕክምና ክሊኒክ የአፍና የጥርስ ጤናችንን የሚጠብቅ ነው። ከ5ቱ ቅርንጫፎቹ ወደ ቀረባችሁ ጎራ ብላችሁ የቪአይፒ ቪቪአይፒ አገልግሎትን ማግኘት ትችላላችሁ። ስቶክላንድ ብራንድ አልባሳት ከ48 በላይ ብራንድ አልባሳትን ለኢትዮጵያ ገበያ አቅርቦላችኋል። የምትወዷቸውን አልባሳትን ከስቶክላንድ ጎራ እያላችሁ መግዛት ትችላላችሁ። ዋጋቸው በጣም ተመጣጣኝ ነው። እንደዚሁ ደግሞ ስቶክላንድ ብራንድ አልባሳት በጅምላ ማከፋፈል ለምትፈልጉ እንድታናግሯቸው እንደዚሁ ጥሪ አቅርበዋል። ስቶክላንድ ብራንድ አልባሳት እነ ኤችኤንዴም፣ ሊቫይስ፣ ዛራ፣ ዲክኒ፣ ዘ ችልድረን ፕሌስ፣ ዓለም ላይ አሉ የተባሉ እነ ሌጀንድ፣ እነ ጌሪ፣ እነ ኮስት፣ ዓለም ላይ አሉ የተባሉ ለወንዶች፣ ለሴቶች፣ ለልጆች፣ ለህፃናት የስፖርት አልባሳትም አላቸው። በነገራችሁ ላይ የመዋኛ ልብሶች፣ የሌሊት ልብሶች፣ የዕለት ተዕለት የፋሽን አልባሳትን ከስቶክላንድ ብራንድ አልባሳት ማግኘት ትችላላችሁ። ጎሮ ሰፈራ የሺ ህንፃ ዘፍመሽ ላይ እንደዚሁም ደግሞ ደብረ ወርቅ ህንፃ 3ኛ ፎቅና 4ኛ ቅርንጫፋቸው ደግሞ ጎፋ መብራት ኃይል ከፍ ያለው ህንጻ ላይ ይገኛል። ስቶክላንድ ብራንድ አልባሳት

0: የዚህ ፕሮግራማችን የክብር ስፖንሰር ነው። በጅምላ በተለይ ማከፋፈል ለምትፈልጉ ስቶክላንድን አናግሩ። 0963 63 63 63 መጨረሻውን 90 አድርጋችሁ እንድትደውሉላችሁ ግብዣ አቀርበውላችኋል። ሶሲ ሶያ በ15 ደቂቃ በስሎ ለምግብነት በፍስክም በጾምም የሚውል ከጅንክኪ ነጻ ሆኖ የተዘጋጀ ከአኩሪያተር በልዩነት የቀረበ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አላፊነት ተወሰነ የግል ማህበር ተፈጥሯዊና ለምግብ ደህንነቱ የተጠበቀ ሆኖ የቀረበ ነው። በተመሳሳይ ምርት ወይም ተመሳስለው በመጡ እንዳይሸወዱ ይላችኋል። በሱቆች በሱፐርማርኬቶች እጅግ በተመጣጣኝ ዋጋ ሶሲ ሶያ ቀርቦላችኋል። ሮሚ የውበት ሳሎን አሁን ላይ ሩ የውበት ሳሎንና ስፓ ሆኖ መጥቷል። ሚናሮን ህንጻ ከአራተኛ እስከ ስድስተኛ ፎቅ ቢመጡ ከሜካፕ እስከ ሞሮኮ ባዝ ደረጃውን የጠበቀ የውበት ጢስ አገልግሎት አለ። ወንዶችም የፀጉር ማስተካከል አገልግሎት፣ ስቲም ሳውና፣ ማሳጁ ሁሉ ተሟልቶ ይገኛል። ሩ የውበት ሳሎንና ስፓ የፕሮግራም የክብር አጋር ነው። ሀያት ሪል ስቴት ሀያት ዞሮ መግቢያዬ የዚህ ፕሮግራማችን የክብር ስፖንሰር ነው። ሀያት ሪል ስቴት በካሳንቺስ አካባቢ በ15 በመቶ ቅድመ ክፍያ የቤት ባለቤት መሆን የምትችሉበትን እድል በማስታወቂያ ዋጋ ይዞላችሁ መጥቷል። ሲኤምሲ አካባቢ ደግሞ የተለያየ መጠን ያላችሁ ሱቆችም ለሽያጭ ቀርበዋል። አያት ሪል ስቴት የዚህ ፕሮግራማችን የክብር አጋር ነው። እንግዲህ ፍቅረኛ ሆነን ለመተዋወቅ ወደ ቤተሰብ ስንሄድ መደረግ ያለባቸው ዝግጅቶች አሉ። ቤተሰብ ምን ይለናል? እህት ወንድም ምን ይለናል? ዘመድ አዝማዱ ምን ይለናል የሚለው ጥያቄ አለ። ወላጆቹን በራሱ ልጄ ፍቅረኛ ይዣለሁና ላስተዋውቅ ብሎ ሲመጣ ለወላጅ ቀላል አይደለም። ልጆቹ ምን አይነት ሰው መርጠዋል የሚለውን ነገር ማወቁ እንቅልፍ ያሳጠዋል፣ ያስጨንቀዋል። ልጄ ደስተኛ የሆነ ህይወትን ትመራለች የሚለው ነገር በጣም ያስጨንቀዋልና በጉጉት ማየት ወላጆች ራሱ ነርቨስ ይሆናሉ እኮ። ምንድን ነው የሚወደው? ምን ሰርተን እንጠብቀው? ምንድን ነው የምትወደው ይባላል። ለምን ልጃቸው የወደደውን መውደድ የወላጅነት ኃላፊነቴ ነው ብለው ስለሚያስቡ ማለት ነው። ያም ሆኖ ግን ጥርጣሬ አለ፣ በሁለቱም በኩል ጭንቀት አለ፣ ፍርሃት አለ። ለልጅ አሳቢ ነው ወይ አክባሪ ነው ወይ ምንድን ነው የሚለውን ነገር እስኪያዩት። አንዳንዱ ሰው ቁጠኛ መሆኑን በፊት እኮ ትጠረጥራለህ። በሆኖ ባልሆነው ሲዞር በራሱ 360 ዲግሪ የሚሽከረከራለ በቃ የሆነ ዘራፍ የሚል አይነት የሚመስል ገራገር መሆኑን ለልጆቻቸው አፍቃሪ መሆኑን የሚያሳይበትም አለ እና ጉጉት ኖሯቸው የማወቅ ፍላጎት ኖሯቸው ከየት ነው የመጣው ባህሪው ምን አይነት ነው ከልጄ ጋር ይጣጣማሉ ወይ የሚለውን ነገር ያው ልጃቸውን ከነሱ በላይ ደግሞ የሚያውቅ ስለሌለ ይህንን ነገር ጥንቃቄ የተሞላበት ምልከታ ለማድረግም የሚሞክሩበት ነው። ታዲያ ሲያዩ ተመስገን የብረት መዝጊያ የሆነ ባል ነው ያመጣችው። በጣም በቃ ጥንቅቅ ያለች ደግሞ ሴት ወይዘሮ የሆነች ነው ይዞ የመጣችው ብለው የሚሉበት ወላጅም በራሱ የሚያልፍበትም የጭንቀት ሁኔታ ይኖራል እና ይሄ መጀመሪያ የሚተያዩበት የሚጋፈጡበት አጋጣሚ ስለሆነ ትንሽ ውጥረት አለው።
1: በጣም
0: ከባድነት አለው።
1: በጣም ውጥረት አለው። አሁን አንድ እናት ምን ይላሉ? ባለቤቴን መጀመሪያ ጓደኛ እያለች ወሰድኳት ወደ ቤተሰብ ይላል ለመጀመሪያ ጊዜ እና ባለቤቴ ፈጣን ናት አለ። በቃ ምንም አይመስላትም። እንደፈለገች ታወራለች፣ እንደፈለገች ትንቀሳቀሳለች፣ የፈለገችውን ታደርጋለች፣ ከራባት ትበላለች፣ ከጠገበች አልፈልግም ትላለች። እንደዛ ናት አለ እና ቶሎ ቶሎ ታወራለች ምናምን አትፈራም አለ። ከዛ እናቴ አየች አየች አየች እና ልጄን አቃጥላ ነው የምትገለው፣ እሳተ ነበልባሏና ያመጣው እሱ ትንሽ ቀዝቀዝ ያለና ዝም ያለ ነው። እሷ እቺ ደግሞ ታወራለች፣ ትስቃለች፣ ትጫወታለች። አይገናኙም። በቃ ልጄን ትንሽ ሰከን ብትል ይሻላል። ምንድን ነው ፈጣን ናት ብላ ነበር እናቴ ይላል።
0: ከመጀመሪያ
1: እና ለልጃቸው ነው ያሰቡት። ፈጠን ፈጠን ስትል በቃ ትንሽ እንደዚህ ታደርገዋለች፣ እንደዚህ ሊፈጠር ይችላል፣ ትቀድመዋለች፣ ብልጥ ትሆንበታለች የሚል ነገር አሰቡ ማለት ነው። በኋላ ግን በሚስትና በእናት መካከል እንደውም የልጅና የእናት ግንኙነት የአማትነት ሳይሆን የልጅና የእናት ግንኙነት ተፈጠረ ማለት ነው።
0: የመጀመሪያ ፍርሃታቸው
1: አልቀጠለም ግን መጀመሪያ እንደዛ ነበር። ልቺ ሚስት ወይም ፍቅረኛ የነበረች ሴት በቃ ተግባቢ ናት፣ ተጫዋች ናት፣ ሰው ጋር በደንብ መግባባትና እንትም ማለት ትችላለችና ያው እሳቸው ግን መጀመሪያ ሳይዋት ልጄ ቀዝቀዝ ያለ ነው ብልጣ ብልጥ ትሆንበታለች ትፈጥንበታለች ልትጎዳው ትችላለች ይሄ ልጅ በግ ነው በኋላ ብትጎዳው ሰሚል ስጋት ነበራቸው ግን የኋላ ኋላ እንግዲህ ጋብቻው ውስጥም ተዛምደው ተዋልደው ምን ብለው ሲኖሩ የኋላ ኋላ ለሳቸውም ልጅ ነው የሆነችው ማለት ነው እና እናቶች ወላጆችም ይፈራሉ ይሰጋሉ እና አንደኛው እንግዲህ የግንኙነት ዳይናሚክስ የሚመጣው እዚ ላይ ነው በሚፈሩበት ጊዜ በሚሰጉበት ጊዜ የማስተናገድና በተለይ ቤት ውስጥ ከሆነ የግንኙነት ቦታው የማስተናገድና የመሰለው ነገር አይኖርም ማለት ነው ሌላ ቦታም ከሆነ ደግሞ አይመጡም አይመጡም ይቀራሉ ዛሬ እናቴን አስተዋውቅሻለሁ ወንድሜን እህቴን ሲባሉ እነሱ ራሱ ፍቅረኞች እንደሚቀሩት ሁሉ ወላጆች ወይ ቤተሰቦችም ሊቀሩ ይችላሉ ሰበብ አስባብ ፈጥረው ይቀራሉ ማለት ነው እንግዲህ ተጽዕኖ እንደዛ አይነት ነገር ውስጥ በሚኖርበት ጊዜ እኛ ፍቅረኛ ሆነን የጓደኞቻችንን የፍቅረኞቻችንን ቤተሰቦች ለማግኘት በመናደርገው ዝግጅት ውስጥ የሚፈጠርብን ጭንቀት በራሱ እንዲሁ ዝም ብሎ ቀለል ብሎ የሚያልፍ ነገር አይደለም እንደዚህ የበለጠ የተጨናነቀን የበለጠ ጫና ውስጥ ሆነን የምንቀጥል ከሆነና በጫና ውስጥ ሆነን የፍቅረኞቻችንን የጓደኞቻችንን ቤተሰቦች የምናገኝ ከሆነ ተረጋግተን ከነሱ ጋራ መነጋገር ያለብን ማድረግ ያለብን ነገር ሁሉ እንዳናደርግ ሊያደርገን ይችላል ማለት ነው አንድ ይሄ ነው ሁለተኛ ደግሞ በጓደኛና በፍቅረኛና ፍቅረኛ ማህከል ያለውን ግንኙነትም የተወሰነ ሊያሻክረው ይችላል ቀደም ብለን እንደተናገርነው አንደኛው አይ ልቆይ ሌላ ጊዜ እናገኛቸው ሊልጅ የፈራ እንደዛ ሊል ይችላል ስለዚህ አሃ አንቺ ጓደኛ ቤተሰቦችን ማግኘት አትፈልግም አንተ ቤተሰቦችን ማግኘት አትፈልግም ማለት ነው በሚል ከኔ ጋር የመኖር ቁም ነገር የላትም
0: ከኔ ጋር ቀጣይነቱ ላይ ጥያቄ ያነሳል
1: ስለዚህ ሌላኛው በተለይ አቮይዳንስ ካለ ከጭንቀቱ ጋር የተያያዘ አቮይዳንስ ካለ እንደው በግልጽ ሁሉ እየተናገሩ እኔ ስለሚጨንቀኝ እና ስለምፈራ ነው እንጂ ካንተ ጋር ያለኝ ግንኙነት አይደለም ካንቺ ጋር ያለኝ ግንኙነት አይደለም ብለው ይናገሩ ማያምናቸው ይሻክራል ስለዚህ ሌላኛው ተጽዕኖ ደግሞ በፍቅረኞች መካከል ያለውን ግንኙነት በተለይ ከመሸሽ ጋር ከአቮይዳንስ ጋር በተያያዘ ሊያሻክርባቸው ይችላል ማለት ነው እንግዲህ ቀጥሎ ደግሞ የሚመጣው ደግሞ በፍቅረኞችና በቤተሰብ መካከል ያለውን ግንኙነት በጥንቃቄና ባንክሮ እንዲመለከቱትና ነፃ እንዳይሆኑ የማድረግ ሁኔታንም ይፈጥራል በተለይ ጭንቀት ሲኖር አንዳንድ ያለመፈለግ የመተው ያለመወደድ አይነት ምልክቶች ባህሪያትን የማንበብ እና ዘላ የማተኮር ለምሳሌ በደንብ ካልጨበጡና ሰላም ካላሉ በቃ እህትዩ አልፈለገችኝም የሚል ሐሳብ ሁሉ ያመጣል
0: ትጨነቃለህ ምናልባት በደንብ ሰው መጨበጥ ማትወድ ብትሆን መነጋገር የሳቀች እንደዚህ ማለት ማትወድ ቢሆን ከራስ ጋር ማያያዝ አለ
1: ያያዛል
0: ባትወደይ ነው በቃ አስተያየቷም አልወደድኳትም አረሷ እንዲ ኮስተራናት ሁልጊዜ ስላልወደደች ወይ ስላልወደደችሽ አይደለም ቢባል ራሱ ለመቀበል ከባድ የሚሆን አሁን መጀመሪያ ላይ መረጃ ማሰባሰብ እኮ የሚጠቅመው ለዚህ ነው ባህሪያቸው ምንድነው እንግዲህ እህቴ ሳቅሳቅ ስላላለች እንዳት እንትን እንዳይሰማሽ ተፈጥሯ እንደዛ ነው አባቴ ቁጡ ነው እናቴ ተጫዋች ናት በጣም ስታወራ እንዳደነግጪ ወይ ምንድነው ብለ የሆነ ነገር ልትልሽ ትችላለች ብሎ ወይ ብላ መጀመሪያ ላይ መረጃው ከሌለ በስተቀር ጭንቀት ውስጥ መግባት ይመጣል ጥቁር ነጥብ ሁሉ ይዘ ነው የምትሄደው ከዛ በኋላ ለአመታት የማይፈታ ምን ነው መጀመሪያ ቤት ስመጣ ፊትነስ ተሽኝ ይረሳውልሽ እንዴ የሚባባሉ ያኔ እንደዛ ያደረጉት ሳልበላ ሌሎቹም ብሉ ይያሉ እኔን ከፊቴ ላይ ያነሱትን ረሳው እየተባለ ብዙ አይነት ጥያቄ ውስጥ መግባት ይመጣል አሁን መቼ ነው የምንተዋወቀው ያው እርግጠኛ ስንሆን ያግንኙነት ቀጣይ ነው ቤተሰቦቼ ደግሞ እስቲ አንዳንዱ ሚሉትን ለመስማትኮ የሚፈልግም አለ ለማጸደቅ የሚፈልግ በኔ ምርጫ ብቻ ትዳር ውስጥ መግባት አልችልም አባቴ ልክ ነሽ ይበለኝ እናቴ ታረጋግጥልኝ የሚሉ አሉ ሌሎቹ ደግሞ በቃ እኔ መረጥኩትን ተቀበሉ ብለው ደግሞ ለማሳወቅ ያህል ይዘው የሚሄዱም አሉና የዚህ ፍቅረኛን ይዞ የሚሄዱ ነገር ጭንቀቱ ምኑ ከዚህ ጋር የተያዘ ነው የሚሆነው እሺ
1: አንድ አያት ያረጉት ነገር ልንገርሽ ከዚህ ጋር በተያዘ በነገራችን ላይ ገና በልጅነቴ በ17 ከመናምን ኦልሞስት ወደ 18 አመት እየሞላኝ ያስኩት ጓደኛ ነበር ትላለች። እና ይሄን ጓደኛዬን ለቤተሰብ ያስተዋወቅኩበት ቤተሰብን ያገናኘውበት መንገድ አቴና ትላለች። እና እየመጣ በርሌ አይደል ይድሩ ፍቅረኞች በርሌ እኮ ነው አስጠርተው ነው የሚያገኙሽ።
0: ትክክል።
1: በፊት ርቆ መሄድ ሻይ መጠጣት ምናምን ምናምን ይለም ይመጣሉ በህፃን ልጅ ምናምን ያስልካሉ። ከዛ እዛው አከባቢ ቤትሽ አከባቢ ሄደሽ የሆነ ዛፍ ስር ወይ ግርግ እንትና
0: ካለ ስልክንጨትም ካለ
1: ስልክንጨትም ካለ
0: ማስጫ ምናምን አለ ፍቅረኞች የሚቆሙበት። እሺ
1: አዎ ካያቴ ጋር ነበር ማድገው ትላለች እቺ ልጅ። እና ይሄን ሰው እንደማገኘው ታውቃለች አያቴ ትላለች። እና ማግኘት ትፈልጋለች ማግኘት ትፈልጋለች ትላለች። እና አንድ ቀን አስጠርቶኝ እያወራን ዝናብ መጣለች። ዝናብ ሲመጣ የቤት ውስጥ አጋዥ የቤት ሰራተኛዋን ልካ ኑ ግቡ ዝናብ እንዳይመታችሁ አለች አያቴ። ከዛ ገባን አለች ዝናብ መጥቶን ገባን። እና ልብስህን እዛ ጋ አስጣው ልጄ አለችው አያቴ። ተቀበሉት ማለት። ከዛ በኋላ ስታየው ወደደችው። ስምህ ማን ነው አለችው አያቴ። እና ወደደችው በቃ ቀልባ ወደደው ትላለች። ከዛ በኋላ ተጋቡ። በነገራችን ላይ ተጋቡ ኖሩ በቃ ልጆቹን ወለዱ የመሳሰለውን ማለት ነው። እና
0: የገባቸው ናቸው አያትየው እንጂ አሁን እኮ በጥርጣሬ ነው ከማጋኔ ቆመችው ነው። እንደውም የስርዓት መጓደልም አስተዳደግ ላይም ተጽዕኖ እንዳለ ሰፈሩ ስትቆም ከባድ ነው። አሁን ብዙ ነገር ዲጂታል ሆኖ በቴክስቱ በምኑ አልቆ ነው ከዛ የምትገናኙ ይባላል። ግን ዝም ብላ ሰፈር ውስጥ የምትቆምም ከሆነ በበጎ ያለማየትም ነገር አለ። አያት ግን ያው ታይቷቸው ነበረ ማለት ነው ይህንን ነገር ማድረጋቸው። አድማጮች ከኛ ጋር ስላላችሁ እናመሰግናለን። ጣቢያው ተወዳጁ ብስራት ኤፍኤም 101.1 ነው። አስተያየቶች መጥተዋል። በህይወታችሁ የበለጠ ቅድሚያ የምትሰጡት ነገር ምንድን ነው? የማለዳ ፎም ጥያቄ ነው፣ ሽልማት የሚያስገኝ ነው። የኔ አስፈላጊው ነገር በአሁን ሰዓት ገንዘብ ነው። እሱን ለማሳካት ከአራት በላይ ስራዎችን እየሰራው እገኛለሁ። ለረፍቱ ማለዳፎም ላይ ጥዬ ነው ለጥምለው አብላንተ ነኝ ከቢሾፍቱ ብሏል። ግሩም ነው፣ እናመሰግናለን። ዋናው የበለጠ ቅድሚያ የምንሰጠው ነገር ምንድን ነው? ለዛ ቅድሚያ ለምንሰጠው ነገርስ ምን ያህል እየጣርን ነው? ነው ደግሞ የማለዳፎም ዋና መርሁ እረፍት ያስፈልጋል፣ ለረፍቱ ደግሞ መፍትሄው ማለዳፎም ነው የሚል ነው። እናመሰግናለን። ተፈሪ በህይወቴ ዋጋ የምሰጠው ቅድሚያ ለጤናዬ፣ ሁለተኛ ለስራዬ፣ እንዲሁም ለቤተሰቤ ነው እና የተደላደለ እንዲሆን ማለዳፎም ሚሞሪ ትራስ ቢኖር አንገቴ ወገቤ ማለት አይኖርም ብሏል። ይህም ጥሩ አስተያየት ነው። እናመሰግናለን። የአንድ ሺህ ደቂቃ የአየር ሰዓት ጭምር የሚያስገኝ ነው። ሁላችሁንም በጣም አመሰግናለሁ። ባነሳ ነው ሀሳብ ላይም የመጡ አስተያየቶች አሉ። በህይወቴ ዋጋ ከምሰጠው ነገር ዋናውና ትልቁ ቤተሰቦቼን ማሳረፍ መጦር ነው። ለዚህ ደግሞ ማለዳፎ ምርጫዬ ነው። አቅም ስለሌለኝ እየጣርኩ ነው ብሏል። አንዳንድ እናቶች ደግሞ ይህንን የመሰለ ልጅ ስትንዘላዜ ያምልጥሽና ወየውልሽ የሚለዋል። እቺ ደግሞ በጣም አሪፍ ናት።
1: በጣም
0: አይተውት አደራ ይሄ ልጅ እንዳያመልጥ የሚሉ አሉ።
1: አዎ ገብተውም ይስሙ አሉ እኮ እናቴ። አሁን አንዷ ቅድም ያልኩት የአሁኑም ባለቤቴ ፊት ጓደኛዬን አምጩ ተብዬ ቤት ወሰድኩ ትላለች። ከዛ በኋላ እናቴ እንዳየችው በቃ ፊቷ ፈካ ሲላየሁት አለች እና ወደ መኝታ ቤት ነይ ብላ ጠራችኝና ሳመችኝ፣ ጉንጨን ሳመችኝ እና ያኔ እናቴ ደስተኛ እንደሆነች አወቁ ትላለች። እና ወደደችው
0: እዛው ከአንዳንድ አይ ሀሪፍ ነው ይሄ ደግሞ ደስ ይላል ጥሩ። ይሄ እኮ እነሱ ያሳደጉት በህይወት ውስጥ የሰጡት ነገር አለ ለልጆቻቸው፣ ከሰዎች ጋር የሚኖረዋት ግንኙነት፣ እሱ ብቻ ሳይሆን ለራሷ የምትሰጠው ዋጋ። ጥሩ ነገር ይገባኛል ስትል እናቷን አይታ አባቷን አይታ የመጀመሪያ ምሳሌዎች ወላጆች ስለሆኑ እኔ ደግሞ የምመርጠው ሰው እንዲህ አይነት መሆን አለበት ብላ ያ በቀጥታም በተዘዋዋሪም ሲያስተምሩ ሲመክሩ ሲዘክሩ የነበሩትን ነገር በተግባር ስታሳያቸው አየኔ ልጅ በቃ ብረት መዝጊያውን አመጣሽ ብለው ነው ያንን ያደረጉት። በጣም ደስ ይላል። እሺ ሌሎችም መልእክቶች አሉ። ፍቅረኛሞች ትዳር ከመመስረታቸው በፊት ከሚያስፈልጋቸው አንዱ የሆነውና ለትዳራቸው ቅድሚያ እንደሚሰጡ የሚያሳየው ጥሩ እንቅልፍና ጤና ማለዳ ኮምፎርት ፕላስን ከማለዳፎም ከገዙ በኋላ ነው ብሏል። አስተያየቶች በጣም ብዙ ናቸው። ሁላችሁንም እናመሰግናለን። ስጦታ ያገኙ እነማን ናቸው? በቀጣዩ ፕሮግራማችን ስንመጣ እሱን እጠቁማችኋለሁ። እህቴን ነው እኔ መጀመሪያ ያስተዋወቅኳት በሰዓቱ ፍቅር አላልከኝም ብላ አኮረፈችና ተለያየን።
1: ፍቅር አላልከኝም? አዛው በህቷ ፊት
0: በህቱ ፊት በህቱ ፊት ጥሩ ፍቅር አላሳየኝም አይነት ነው። ቶፊቅ ምን አለ መጀመሪያ አስተዋወቀችኝ ወንድሟን ነው እና ብዙ ጃኬት አለህ እኔ ጋር አለኝ። አየ ጃኬቱን እየለበሰች ትሄዳለች እና አሁን ወንድሟ
1: ብሏል እሱ በጣም አሪፍ ነው። ሳም የፍቅረኛዋን እየወሰደች ለወንድሟ እየሸለመች
0: አው እና ብዙ እሱ ጋር ብዙ ጃኬቶች እንዳሉ ይነገረኛል። በቃ በረደኝ ይያለች ጃኬት እየደረበች ትሄዳለች ማለት ነው። ይሄ ያላችሁንም ፍቅር የሚያሳይ ነው ግሩም ነው። ወደ ማጠቃለያው እንምጣና የክብር ስፖንሰሮችን መልእክት ጋብዘን እንድንሰናባበት
1: ሻይል። እንግዲህ ምንድነው እንደዚህ አይነት ጭንቀት ሲኖርብን ሰውነታችንን አምራችንን ማረጋጋት፣ ቅድም ያልሽው ደግሞ መረጃ መሰባሰቡ በጣም ሁነኛ ነው። ስለያንዳንዱ ቤተሰብ ማን ነው ማገኘው የሚለው ነገር ሁነኛ ነው። ከቻልነ ደግሞ ለመጀመሪያ ጊዜ ስንገናኝ ቦታውን ገለልተኛ የሆነ ለሁለታችን ማማካኝ የሆነ ቦታ ላይ ብናገኛቸው ጥሩ ነው። ሙሉ ለሙሉ ራሳችን መቀየር ሳይሆን ግን ማዕከላዊ የሆነ ማንነታችንን ይዘን ብንሄድ ማለት ራሳችንን ይዘን እንደገና ደግሞ እዛ ቦታ ላይ ሰዎች የሚፈልጉትንም የጓደኛችን ቤተሰቦች የሚመቻቸው ነው አይነት ሁኔታንም አድርገን ብንሄድ በጣም ጥሩ ነው። ከፍቅረኛችን ጋር ደግሞ ምንግባባበት እዛ ቦታ ላይ ምንግባባበት መንገድ ቢኖር በጣም ጥሩ ነው። አሁን ይህን ወሬ እኔን ያሳጣል ቀይረው፣ በምልክት ቋንቋ ቀይሪው። እኔን እንትን ውስጥ እየከተትከኝ ነው እየከተትክሽ ነው። በአይን ሊሆን ይችላል፣ በሆነ ነገር ሊሆን ይችላል፣ ወይ በቃል ሊሆን ይችላል። እንደዛ የምንግባባበት ነገር ቢኖር በጣም ጥሩ ነው። አስቀድሞ ደግሞ ወይ በስልክ በምን መተዋወቅ እዛ ሆኖ በተለይ ጓደኛችን ፍቅረኛችን እዛ ቦታ ሆና ወይም ሆኖ ቤተሰቦችን አስቀድሞ ቢያስተዋውቀን በስልክ ብናወራቸው የሆነ የሆነ ነገር ብናደርግ ከዛ በአካል ለመገናኘት የበለጠ እየቀለለን ሊመጣ ይችላል ነው። የአንዳንድ ቤተሰቦችን ችላ ማለት ሰላም አለማለት ወይ ትኩረት አለመስጠት ደግሞ ከግል ከራስ ነገር ጋር ፐርሰናላይዝ ሳናደርግ ግን የእነሱ ባህሪ ምን እንደሆነ ለመረዳት መሞከር እንደዚህ ማድረግ እንግዲህ የፍቅረኞቻችንን ቤተሰቦች ስናገኝ የሚፈጠርብንን ጭንቀት ደረጃ በደረጃ ቀስ እያደረግን ቀንሰን እነሱን አግኝተን ከዛ ለመዛመድና ለመጋመድ ለመዋለድ ያብቃን ነው
0: ያብቃን ነው የሚባለው። እንግዲህ የሆነ ገደብ ማበጀት ያስፈልጋል በምንገናኝበት ጊዜ። አሁን የቦታው ጥያቄ ራሱ ቀጥታ ቤት ነው መካሄድ ያለበት ወይንስ ለሁለቱም አማካኝ የሆነ ቦታ ነው መሆን ያለበት የሚለው በራሱ ጥያቄ ላይ የሚወርቅ የሚሆንበት ጊዜ ብዙ ነው። ግን ቤት ሲሄድ ደግሞ ወይ ደግሞ ቤት ስትሄድ ጠሪውም ሂያጁም አክብሮትን የሚተያዩበት ቦታ ነው ዋናው መኖሪያ ቤት። ለምን ቤተሰብ ለመሆን ስለሚሆን በእኛ ሀገር ሁኔታ ቤት መሆኑ ብዙ የሚያጠራጥር አይደለም። ስጦታ ይዞ መሄድ አስፈላጊ የሚሆንበት ጊዜ አለ። አለባበስ ላይ ጥንቃቄ ማድረግ የሚያስፈልግበት ጊዜ አለ። ቅድም ብለናል ያው ባህሉን የጠበቀ የእኛን ማንነት የሚያሳይ ሰዎች ያልሆነ አስተሳሰብ ያው በመጀመሪያ እይታ እንዳይዙብን የሚያደርግ እሱንም ማድረግ ያስፈልጋል። ቤተሰባዊ መሆንም ያስፈልጋል። ከዛ ጋር አውቆ ቅድም መረጃ መሰብሰብ ያለው ፋሲል እኮ ቀላል አይደለም። እንዴት ነው ጋሻ ሰፋ ብሎ ማናገር እርሱ አባባ ወይ ምናምን ካለ ሌላ የማራቅ ነገር ውስጥ እንዳይገባ መጠራት በሚወዱት አክብሮት ባለው ነገር ወንድምም ከሆነ እህትም ከሆነች በስማቸው መጥራት፣ እንደዛ ማድረግ ራስን ከቤተሰቡ ጋር ያለውን ቅርበት በደንብ ያቀናል። እውነትም የቤተሰቡ አባል ለመሆን ይፈልጋል የሚለውንም ነገር ማሳየት ያስፈልጋል። ስንሄድ ቤተሰቡ የሚወደውን አይነት ስጦታ ኬክም ከሆነ ለምሳሌ ቤተሰቡ ቋሚ ማን ነው ጸላይ የሚጸልይ ጿሚ ቤተሰብ ውስጥ ስትሄድ በጾም ቀን የፍስግ ኬክ ይዞ ከሄደ ተበላ ልጅ ወይም ተበላች። ስለዚህ ምንድን ነው ቤተሰቡ ይዤ የሚሄደው የሚወዱት ነገር ምንድን ነው? እጅ መንሻ በለው እሱ ያመጣው ነው እንደዚህ እየተባለ ወይ ያመጣችሁ ነው። ያንንም ነገር ማየት ያስፈልጋል። በጣም አብዝቶ መጨነቅም አያስፈልግም። ራስን ሆኖ መገኘቱ ተቀባይነትም እንድናገኝ ቢሆንም ባይሆንም ያው በኋላ ላይ ይቀየራል። እሷ እስከመረጠችው ድረስ እሱ እስከመረጣት ድረስ ቤተሰብ የትኛውም አይነት አቋም ቢኖረው እውነታውን እያዩ ሲሄዱ ያልወደዱትንም እኮ የሚወዱበት አንተን ነበር እንደዛ ያልነው አንቺን ነበር የሚሉበትም አለ። ብዙ መልእክቶች አሉ። የመጨረሻ አድርጌ የማነበው የስንቴ ከላምበረት ነው። የቺኳን ቤተሰብ ለመተዋወቅ ሄጄ አለ። ካሳደጓት አያቷ ጋር ተጣልቼ አውቃለሁ አለ። ቤታቸው ግቢ ውስጥ ከመግባቴ እጄን ዘርግቼ ሰላም ብላቸው እጄን ጨምቀው ወንድነቴን ፈተኑት።
1: አሃ
0: ቆፍጠን በልብለው አስገቡኝ። እሱ ለስለስ አርጎ ጨብጦ ይሆናልና አረ ቆፍጠን በልብለው ወንድነቴን ፈትነው አስገቡኝ አለ። አረማመዴን አይተው አትፍጠን ረጋበል ሱሪን ከፍ አርጋ ትዝረክረክ ያረ እንደ ሽፍታ ጸጉሩን አታሳድግ እያሉ በማል በማል ጣለጣለ ማደርገውን ያረዳ ቋንቋ እየተቆጣጠሩ ንግግር አስተካክል ንጹህ አማርኛ ተጠቀም ማለት አበዙ። በፍርሃት ቀስ ብዬ መበለውን ምግብ ይያዩ ኤዲያ እንደ አንድ ልጅ ብላ አትቅደርደር። በጭንቀት ብዛት ደግሞ አንገቴን ዞር ዞር ያረኩኝ ቤቱን ስመለከት ብቻኛ ወራሽ አይደለችም አትጓጓ እና ምክርና ግልጽነታቸውን መሸከም ስለከበደኝ ፈጥኝ ወጣሁ ብሏል። እቺ የመጨረሻዋ ደግሞ ሐሪፍ ጭዌ ናት እኮ ጫንቆት ነው እሱ ዞር ዞር የሚለውና አይ ብቻኛ ወራሽ አይደለችም አትጓጓሉኝ ብሏል። እንግዲህ ለጫውታም ይመስላል የሚሉም አይጠፉም እንዴ ምንድነው እንት ልጅ አይደለ እንዴ ብላ ብላ ጎረስ ጎረስ አርግ የሚሉ አይ አረ ሰብሰብ አርገሽ ቁጭ በይ የሚሉ ለምን እንደዚህ ለበሽ ለምን እንደዚህ ተቀባሽ ከንፈሩ ግን ከንፈር ቀለሙ አልበዛም የኔ ልጅ የሚሉ አይነት ጠንከር ያለ ቀጥተኛ የሆነ አስተያየት የሚሰጡ ቤተሰቦችም ሊኖሩ ይችላሉ። እንግዲህ ስንሄድ መጀመሪያ ስራው እኮ ማለቅ ያለበት በይዞን በሚሄደው ሰው ላይ ነው። እሷም ስራውን ሰርታ መጠበቅ አለባት። እንዴ ነው እንዳታጨናንቁት እንዴ ይወዳል እንዴ አይወድም እሱም እንዴ እንዳትሏት እንዴ ናት ሞዳት በዚህ ነው ብሎ ስራውን ሰርቶ መጠበቅ ይኖርበታል። ከዛ ከሄደ በኋላ ደግሞ ያው የሚመጣውን ነገር መቀበል ነው ራስን ወነተኛውን ነገር ለማሳየት። እና መሰግናለን አብራችሁን ስለነበራችሁ። ነገ ሐሙስ ነው ጠዋት ከ2 ሰዓት እስከ 3 ሰዓት ተኩል ድረስ በስለኛ ፕሮግራም ተመልሰን ኤልሳ ሰፋና ለዮርጊስ ወንድሙ እንመጣለን። ቴክኒኩ ላይ ህይወት አሰፋ ከኛ ጋር ነበረች። የክብር ስፖንሰሮቻችንን መልእክት ጋብዘን በዚሁ እንሰናበታለን። አድማጮች ጠዋት እንገናኝ መልካም ቀን።
2: የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ 5ኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንፃ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስማውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንፃ ሳይረል ስቴት ፍለፊት የተባበሩት ማዲያጎን ጀሞ 1 አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫ ፎቅ እንዲሁም ከኢትዮጵያ ውጪ ባህርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ
3: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ።
4: ሄሎ
5: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
4: እንዴ አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት
5: ታዲያ በስልክ ቁጥሮ ይላክልኛ።
4: ዳሽን ላይ አይደል እንዴ ያልሽ?
5: እኮ ዳሽን ላይ በዳሽን ሱፐር አፕ።
3: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል ላክላክ አርጓ
5: አካውንትን ስጠይ
6: ስልኬን ተጠቀሙ።
4: አረ እንዴት
6: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
3: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። በዕለት ዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ አመት ቤት ለመግዛት እቅዶ ቀድሚያ ይስጡ። አያት ሪል ስቴት በካዛንቺስ በቤለር በሲኤምሲና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ አመት። አያት ዞሮ መግቢያ አይ
0: ተጽዕኖ ፈጣሪ የዓለማችን ሰዎች የሚያዘወትሯቸውን ዓለም አቀፍ ጥራታቸውን የጠበቁ አልባሳት ይፈልጋሉ? በኢትዮጵያ ኢንዱስትሪ ፓርኮች ተመርተው ወደ አሜሪካና አውሮፓ የሚላኩ ከ48 በላይ ታዋቂ ብራንዶችን ስቶክላንድ ይዞሎት ቀርቧል። ከህፃናት እስከ አዋቂ የጂን፣ የዋና፣ የመኝታ፣ የጫጉላ ቤት እንዲሁም ለስፖርታዊ እንቅስቃሴ የሚሆኑ ዘመናዊ አልባሳትን በቅናሽ ዋጋ በጅምላና በችርቻሮ ያግኙ። ዓለም አቀፍ ስታይል በሀገር ውስጥ ምርት በስቶክላንድ። አሁኑን ይጎብኙ። ስቶክላንድ በ0911 575257 ላይ ይደውሉ።
7: አዲስ አመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ አመት መኝታ አዲስ የምቾት ስጦታ። በአዲሱ አመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
8: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኖኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
9: ቅንጡ ሁሉን ያሟላ አመቺ በሆነ ስፍራ የሚገኘው ሮሜ ሳሎንና ስፓ ነው። በሮሜ ሳሎንና ስፓ እጅግ ዘመናዊ ከሆነው የሞሮኮ የሳውና ባስ፣ የማሳጅ፣ ከፊት ቆዳ እንክብካቤ አገልግሎት ጀምሮ ባህላዊ ትውፊቱን ጠብቆ ከተፈጥሮ ተቀምሞ ለጤናና ለውበት ተስማሚነቱ የተረጋገጠለት የወባ ጢስን ቅንጡ በሆነ መንገድ እኛ ጋር ይገኛል። በሮሜ ሳሎንና ስፓ የወንዶች፣ የሴቶች፣ የህፃንና የአዋቂ በሆነው የውበት ሳሎን በጥበብ የተካኑት ባለሙያዎች በውበት ላይ ውበትን ይደርባሉ። በሮሜ ሳሎንና ስፓ ከወዳጅ ዘመድ አሊያም ከሚወዱት ጋር ጣፋጭ ጊዜን ለማሳለፍ ሲያስቡም የቪአይፒ አገልግሎትን አዘጋጅተናል። ውብ ጊዜን አሳልፈው የመረጡትን ኮስሞቲክስ እቃዎች ሸምተው ይወጣሉ። እርስዎ ብቻ በቂ በሉ። ስለ ውበት ለሁሉም ሁሉም ያለበት ቦታ የት ነው ካሉ መልሱ ሮሜ ሳሎንና ስፓ ነው። አድራሻችን ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መንገድ ሚናሮል ህንፃ ላይ እንገኛለን።
10: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ ልምጣ?
11: ወይኔ እኔ ራበኝ፣ ምንም አልሰራውም ግን።
12: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
11: አንቺ ከደወልሽልኝ በኋላ ነው የሰራሁት።
12: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
11: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ተዘፈዝፍ ያለሽ፣ ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
12: ጥብሱም፣ ቀይ ወጡ፣ ክትፎም ሶሲ ሲያያ ነው።
11: አዎ ለአበሳሰልም በጣም ቀላል ነው።
12: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
11: በዛ ላይ በፕሮቲን የበለጸገ ነው።
12: እሺ የት ነው የማገኘው?
11: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
12: ባለሱቅ ሶሲ ሶያ ስጠኝ
13: አለ። በደቃቁ ባንኳሩ
12: ሁለቱንም አይነት ስጠኝ።
14: ስለኛ ፋሽንና ውበት በብስራት
15: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ጣዕሙ የሎሚ እርካታው ገራሚ። 7 up.

0: ጊዜ ምሪዶ
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: እቺ የምታደምቋት የልጄ

0: ወዝወዝ በልበት ሮቢና በጋቢና ሮብን ጋቢና ከፊት ሆነው እያደመጡ ጮቤርግጡ
1: ደስ ይበሉት።
0: ሰዓቱን ጠብቃችሁ ራዲዮ ከፍታችሁ የምታደምጡት ከራዲዮ ምርጡን ቦታ የምሰጡት ወዝወዝ አዲስ በዳንኤልና ሀረገወይን ትኮዝ ሙዚቃ ተባርኮ ተከፍቷል። ላክልኝ ላክልኝ ከፍ ከፍ ከፍ ከፍ እንደናችሁ ወዝወዝ የምናስብላችሁ ስምሽ ማን ነው?
1: ማሂነኝ።
0: እኔም አለው ኪንጎ ፊት ለፊት ከመስታወቱ ጀርባ ያሉት ያለቀለ ድምፅ ወደ እናንተ በማድረስ ቴክኒሽያን ኤፍሪ ኤፍሬም ተክሉ ለጥሪያችሁ ምላሽ በመስጠት ፈጥና ስላሚና ፕሮግራሙን እያስፈጸመ በስቲ ቤት ፕሮዳክሽን
1: እስከ ሰባት ተኩል አብረን እንቆያለን።
0: ወዝወዝ አዲስ አየሩ ላይ እንዲነግሶ ጮቶበት ሳል ተከፍሎበት ሳል አዋሽ ባንክ አያት ሪል ስቴት ሳፋሪ ለታሳማሪ ሳፋሪ ኮም ሜሪት ፕሮፐርቲስ ሰንቺፕስ የ13 ወር ሰንቺፕስ ቁርስ ምሳ ራት ሰንቺፕስ
1: ቁርስ ምሳ ራት
0: ኦ
1: ያው ተያይዞ ይቀርባል አይደል?
0: ኤፍ አንድ ካርቶን ፍለፊቱ ላይ አስቀምጦ ይወቃን
1: የቁርሱ ቢከብድ
0: ኦ ሰንቺፕስ እንደ ቅደም ተከተላቸው የዚህ ዝግጅት የክብር አጋር ናቸው። እናመሰግናለን። ወጪ ሳይነካ ቡጥ አይተካ
1: ይስጣችሁ ብለናል።
0: ቀትር ነው። ከሰዓቱ አየር ጸባይ ጋር የሚስተካከል መቶ የሜንፋች ትኩስ ሙዚቃ ተዘጋጅቷል። በመጨረሻው የድምፅ መጠን ይደመጣል። ዲሲና ሳምራዊት ሸጌና ሸጌት አንቴና ይመዘዝ ቮሊሙ ይጠምዘዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: እነሆ 365 ቀናት። በእነዚህ ቀናት ውስጥ ህልም መሬት ነካ፣ ቃል ወደ ኮንክሪት ተቀየረ፣ እምነት ስም አተረፈ። ዛሬ በመርካቶ በፒያሳ የአዲስ አበባ አዲስ ገጽታ እየተጻፈ ነው። ሜሪት ፕሮፐርቲስ፣ የታመነ ንብረት፣ አንድ ዓመት አንድ ራዕይ፣ ቀጣዩ ምዕራፍ። ሜሪት ፕሮፐርቲስ። ይደውሉ 0911 97 13 36 ወይም 0911 97 55 48። በአካል ካላችሁ ደግሞ ፒያሳ ኢትዮ ሴራሚክ ህንፃ ሁለተኛ ፎቅ እንገኛለን። ሜሪት ፕሮፐርቲስ።
1: አመት እስከ አመት ሽክ ልክክ፣ ወቅት የማይቀይረው ውበት፣ በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ፣ በየማዕዘኑ ውበትና ባህል ሲናኝ፣ ፈገግታችን ከወቅት ወቅት ሲያስተባ፣ ጸደይና መጸው ድረስ ደስታችን ሲጋባ፣ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን፣ ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ፣ አዲስ ልብስ ከሌስ።
2: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977 6060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
3: በአንድ ህዝብ በብዙ ታሪክ መሃል የሚያበራ ከልጅ እስከ አዋቂ በአንድ የሚያሰባስብ እምነት፣ ባህልና እሴት አብረው የሚራመዱበት ከችቦ ወደ ችቦ ከልብ ወደ ልብ የሚሸጋገር የፍቅር ወላፈን መስቀል ተምሳሌት ነው። የመፈለግ የመገኘት የመታደስ በረከት ትውልድን ያለፈውን ከወደፊቱ በአንድ የሚሸምን በውስጣችን ያለ በልቦናችን የተሳለ የተስፋ ብርሃን። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት፣ በታመነ የገንዘብ ልውውጥ፣ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል። አዋሽ ባንክ።

0: መጣን ምንም ማረጋ አይቻለም።
1: ወዝወዛ ደስ ተመለሷል። አሁን ከቀድሞ ብሷል ተባብሷል እየተባለ ነው። መዛዛት ነው ግብዣው በየአይነት ነው። ባዮሎጂ በርዱሉና ማዙጋቲ ፕታ ባርዶቻ ባሳዳንዘ ባሪኒያ ቦሌሮቻ ካሬራ እስክስታ አርጊው መታ መታ በመረጣችሁት የዳንስ አይነት ወዝወዝ ማለት ተጨንቆ ተጥቦ በሐሳብ ተከቦ ምን ማረግ ይቻላል?
2: ምንም ማረግ አይቻልም።
1: ሪትሙን ተከትላችሁ ጭንቀታችሁን አስወግዶ 0984949409 ወይም በቴሌግራም DJ Kingston ብላችሁ ሐሳብ አስተያየታችሁ ልትልኩልን ትችላላችሁ። የካሴቱ ዘመን የድሮ ካሴት ዝተና ናፍቆት በካሴቱ ዘመን ላድማጭ ከበቁት ዘፈኖች አንዱን እናስደምጣችኋለን። ይህንን ሙዚቃ ስሰሙ ምን ትዝ ይላችኋል? ዛሬ በጊዜ ማሽን ወደ ኋላ ተጉዘን በካሴቱ ዘመን አድምጠን ከወደድናቸው ትኩስ ዘፈኖች መካከል አንዱን ጋበዝናችሁ። የካሴቱ ዘመን ወዝወዝ አዲስ

0: የካሴቱ ዘመን የተለየ ትዝታ ያላችሁ እስኪ እንስማችሁ። ያዙ ቁጥሩን 0984949949 ያዙ ቁጥሩን፣ ትዝታችሁን ደውሉን፣ አጋሩን። ይህ እንደ ሙዚቃ በጣም ተወዳጅ የነበረበት ዘመን ነበረ። በዓለም ዙሪያ ከፍተኛ ተወዳጅነት ያተረፉ ሙዚቃዎችን መቀየር በዘጠናዎቹ ፋሽን ነበረ። ለምሳሌ ታምራት ደስታ፣ ጥበቡ ወርቅዬ በዋናነት ይጠቀሳሉ። ይህን ከስር የምታደምጡት ሙዚቃ የማን ነው? ማይ
1: እኔ ልገምት?
0: ችግር የለም ገምች።
1: አይሆነ
0: ምንም ችግር የለም። ሙዚቃውን ታስታውሻለሽ?
1: አዎ አስታውሳለሁ። ከዛ እንዴ ነው ክሊፕ ብቻ በክሊፕ ነው በክሊፕ የምታስታውሳቸው እንትኖች የሉ? ሻርፑ ከዛ ብልዝ ነገር አለባት ምሳሌ ጥርሷ ልጅቷ እንደዛ ምናምን ሞተር ምናምን አለ።
0: ያው ህንድ ሙዚቃ ውስጥ ሞተር አይጠፋም ብለሽ ባጃጅ
1: እንደዛ መሰለኝ።
0: ለማንኛውም ዮሐንስ አርጋው ይባላል ኢንጂነር።
1: ተው እባክህ፣ አሁን ሙዚቃ ላይ ነው ያለው?
0: አንቺ ሳሚዳን ብቻ ነው ኢንጂነር ስትይ ነበር።
1: አይ እኔ ተው እናት፣ ግን ደስ ይላል እኮ
0: ከሙዚቀኞች የተማረው ሳሚዳን ነው ስትይ ሰምቼሻል።
1: ኧረ ተው አታጣለኝ፣ ብዙ አሉ እንጂ ብዙ።
0: ሌላ ፊደል አልቆጠረም
1: አላልኩ፣ እንደውም አልወጣኝም።
0: ለማንኛውም ዮሐንስ አርጋው ይባላል። ይህን ሙዚቃ ስትሰሙ ምን ትዝ አላችሁ? 0984949409 ብዙ ትዝታ እንደሚኖራቸው ተስፋ አደርጋለሁ። ጤና ይስጥልን።
2: ጤና ይስጥልን፣ እንደምን አላችሁ?
0: አለን። ማንም በል፣ ከየት ነው?
2: የሽ ይባላለሁ፣ ከብሔረ ጽጌ።
0: የሽያችን አማን ነው? ሰላም ነው?
2: አለን ሰላም ነው። ሲንጆዬ
0: አለን። ብሔረ ጽጌ እንዴት ነው? ሞቅ ደመቅ ብሏል።
2: አሪፍ ነው።
0: የሽዬ በጣም ነው የምንወድሽ።
2: እኔም በጣም አከብርሃለሁ፣ ወድሃለሁ ሲንጎ፣ ከድሮ ጀምሮ በጣም
0: እናመሰግናለን።
2: ለማየት ስፈልግ እነ አመሰግናለሁ።
0: በጣም ነው የማመሰግነው። በጣም አመሰግናለሁ። የሺ ይህን ሙዚቃ ስትሰሚ ምን ትዝ አለሽ?
2: ወይኔ ደስ ይለኛል። ምን ይህን ያህል ሙዚቃ ማዳመጥ ማለም ግን በቃ የሆነ ውስጥህን ገብቶ ነው የሚሰረሰር። ክሊፑ ራሱ በጣም ደስ የሚለው
0: ፋሽን ነበር። በቃ ያኔ እንደዚህ አይነት ሙዚቃ ቪዲዮዎች ይሸጡ ነበረ፣ በተለይ በሲዲ እየተደረገ ይሸጥ ነበረ። በጣም ደስ ይላል።
2: አሁን ደግሞ የሆኑ በሌላ ወጣቶች ተዘፍኗል። እሱ ደግሞ የበለጠ በቃ ወጣትነትን ያሳይሃል።
0: እውነት ነው። በጣም ነው የምናመሰግን።
2: ምናምን ተማሪ ሆነን በማስ ሚዲያ ሲዘፈን ምናምን ጥሩ እንደዛ። አሁን ደግሞ ይሄ ክሊፑ ደግሞ በጣም የሆነ እኔ ውስጤ ብቻ ይረበሻል።
0: የሺ የት ነው የተማርሽው?
2: እኔ ንፋስ ስልክ አሁን ቴክኒክና ሙያ የሆነው

0: መንደርደር ሆኖናል መሞከር ሆኖናል ላስተማሮችም ክብር ይገባል
1: በዚያ ቀጣ የጆኒ ሙዚቃ ሰሰመው ምን ተዛላችሁ ጠና አይስጥልን ሃሎ ሃሎ
2: ሃሎ
1: ሃሎ መጋሎ ማንንም በልከት ነው
2: ደሴ ከቡልቡላ ደሴ ሊዲዮ
1: ደሴ ከቡልቡላ
2: ነስሬ
1: ነስሬ አችን አማን ነው ሰላም ነው
2: አማን እንዴት ናችሁ
1: ቡልቡላችን እንዴት ነው ሞቅ ደመቅ ብሏል እንዴት ነው አዲስ አመት ነስሬ 2019 አዲስ አመት እንዴት ነው
2: አዲስ አመት ምንም ያው እኔ ወጥቼ የለም ያው እንዳለ ራስ ነው
1: ምንድነው የምትሰራው ነስሬ
2: እኔ ባለቤቴ ተሰራው
1: ኦ ነስሪያችን እኔ ሙዚቃ ስሰማ ምን ትዛለ?
2: እኔ ሙዚቃ ስሰማ ጆን አጥጋብዬ ነበርና
1: የጋበዘና ካል ነበር
2: አው ናውም ያው ተላይተር ስለኛ ነበር
1: ማን ትባላለች?
2: ሀያት ትባላለች
1: ሀያት የበርግጠኝነት ይሄንን ፕሮግራም እየሰማች
2: እንግዲህ ከሰማችሁ አሁን ምን እንደሆነ ወደታ ታቃለ እኔ በጣም ወደታው ነው
1: ስሜቱ አለስ ካሁን በዚህ ያህል ደረጃ የምትወዳት ከሆነ ለምን ተለያያችሁ?
2: ያው አንዳንዴ ያው በፍቅር ውስጥ ያለ መግባባት ማምጣለ ያው አሸግባባን እና አሁንም ቢሆን ያው ተስፋ አለኝ ያው እንትን
1: አይ ሽማግሌም ቢሆን እንሄዳለን ምንም ችግር የለም
2: ሻባዲ አመሰግናለሁ
1: ነስርዬን ሙዚቃ ተጋብዛል እኛም ላንተ እንጋብዛለን
2: ያባልና በጣም ወዳጆቻችሁ አከብራችኋለሁ
1: እኛም በጣም እናመሰግናለን ነስርዬ መልካም ቀን ነስሩ ነስሬ ከቡልቡላ
0: የዘመኑን ርቀት አስበው
1: ሌላም ሰው ቢይዝ ከሀያት ውጪ ወደ ውጪ ብሏል
0: አይ ትንሽ የሚረብሽ ነው አንድ ላይ መሆን ከቻሉ ጥሩ ነው እንጂ ለሚቀጥለው ህይወት የሚረብሽ ይመስላል እውነት ለመናገር
1: አይ ቢረብሽኝም ግድ የለኝም የሚል ስሜት ነው ያለው
0: ግዲል
1: አንቺ መክረሹ ምይቶ ይመስልሻል?
0: አይ አይመስለኝም ግን ግዲልም ደሞ ምታስረሳለት መጣት ይችላል
1: ማለት ነው። በዛ ላይ ደሞ ይሄንን ሙዚቃ ጋብዛለች። ሲሰማው ሷናት የመጣችበት ስልኩን አወጣ ደወለ። ለኛ እንደደወለው ለሷ ማይደውል ይመስልሻል?
0: አይ ማይደውል አይመስለኝም ግን አንዳንዴ ማይሆኑ ህይወቶች ያሉ አይመስልም አይታወቅ ማይሆኑ ህይወት መስረታስ ቢሆን በለታስ
1: አይ ትንሽ ጭላንጭል ተስፋልኝ አለኩ
0: ተስፋ ካለው ማሰየ
1: በርግጠኝነት ሁኔታውን እንደሚከታተል ምንም ጥያቄ የለው
0: እንደዛ ያሳያል
1: ያ በዚህ ሙዚቃ መልሶ ቢገናኙ ደስ አይልሽም አይ
0: በጣም አዎ ቢታረቁ
1: አዎ ሀያት እየሰማሽ ከሆነ ይሄንን ሙዚቃ ነስሬ ከቡልቡላ ሰላም ነው እያለሽ ነው
0: ለሰላሳ አመታት በታማኝነት የዘለቀው ያት በውባ ካሳንቺስ በፓርኮችና ለማቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርቧል ከዚህ በተጨማሪ በአያት ሲምሲና ቤለር አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 25% ልዩ ቅናሽ አዘጋጅቷል ለበለጠ መረዳት የሽያጭ ቢሮዎቻቸውን ጎብኝት አድርጉ ቦሌ አውሎ ቢዝነስ ሴንተር ካሳንቺስ ሴንተር ራስ ሆቴል ሲምሲ ዋናው መስሪያ ቤት መስቀል ፍላው ለቤንዝ ታውርና አያቴ ገበያ ማከሎቻቸውን አይታድርጉት ባጭር ስልክ መስመራቸው በ7760 ወይም በ0977606060 ላይ ደወል አድርጉ አያት ዞሮ መግቢያ
1: አያት አያት አያት ጋር ወራጅ አለ አያት ሪል ስቴት ወዝወዝ አዲስን በክብር ስለቀረበ እጅግ አድርገና መሰግናለን መልካም ገዝናኛ መልካም ቆይታ ሰማኝቶላችኋል ሰላም ሰላም እንዴት ናችሁ ከኮተቤ ሰማይ ስር ሆነን እያደመጥናችሁ ነው ሮቢ ነኝ ከኮተቤ ብሎናል እጅግ አድርገና መሰግናለን ቾምባ ከቀበና ቀበና ላይ በድንጋይ ሳሙና ያልተጠባ እንደሚያረዳ ልጅ አይገኝም ይሄን መጠየቅ ይቻላል ሮቢና በጋቢና ቀበና ላይ ሞቅ ደመቅ ብሏል እኔ ቾምባ ታሜ ዴቭ ተቀምጠን ኦቤልን ረግጥ ሰብሰብ ብለናል ምንም ማረጋ አይቻልም ቀበናዎችን ወዳጃችኋልን ሰናይ ቀን ብሉናል ቾምባ ከቀበና
0: ቾምባል ተቻሉ
1: አህለን ወሰህለን ከአቡዳቢ ሰማይ ስር ወዝወዝ እየተባለ ነው አስባችሁታል ከዚህ ሙቀት ጋር እናንተ ተጨምራችሁ ነዷል ነው ምላችሁ ቲጂ ከአቡዳቢ ቴሚር ዛፍ ስር ብለናለች
0: ቲጂ የሁሌ ስለምትሰሚና መሰግናለን ምንም እንኳን ሰው ሀገር ብትሆን ግን አብራን ያለች ያህል እንዲሰማት ደሞ ነው የሆነ ያለውና አትጥፊ
1: ሃይ ወዝወዝ አዲስ ሀብታደለ እንዴት ናችሁ ወዳችኋለሁ ብሎናል ሀብታደለ
0: ነው ደስ ይላል ስሙ
1: ምናልባት ትክክለኛ ስሙን ቢጽፍልን ደስ ይለናል ሀብታደለ ነው የሚለው ሃይ ወዝወዝ አዲስ ብሎናል እጅግ አድርገና መሰግናለን

0: እናደን ከስር የምሰሙት ሙዚቃ የጆኒ ነው። ጠና አይስጥልን ማንንም በልከይዝ ነው። ትንሽ ድምጽ ሽሩቋል። ትንሽ ድምጽ ሽሩቋል። አሁን እንደምንም ተሰምቶናል። እንደምንም ሃሎ ሃሎ ሃሎ
1: እሺ እንቀሳቀሽ።
0: አዎ እግረ መንገድም በሙዚቃው
1: አይ ለሁለተኛ ጊዜ ሴት አድማጭ ገባብዬ ነበር የተደሰተው። ማለት ለማን
0: ለመቶኛ ጊዜ የሚገባል እኮ ማይ
1: ብዙ ጊዜ አናገኛቸውም ለዛ ነው እንጂ
0: ጠና አስጥሎ
2: ጤና አስጥልኝ ግንጋጭ
0: አለን አለን ማንንም በል
2: ሻኪሮ ላይ ተገላል ኮንዶም
0: ሻኪሮ ሻኪሮ
2: ወዬ ወዬ
0: ሻኪራ ሻኪራ ወደ ሻኪሮ ሻኪሮ ተቀይሯል። ሻኪራችን እንዴት ነህ? አማን ሰላም ሁሉ ነገር ጤና
2: ሁሉ ሰላም እንግዲህ
0: ይሄን ሙዚቃ ሰማ ምን ተዛለ?
2: የኤሪ ቹቾኒ ዮነ ልጅ ነበር እንደው ማሁራቱ ባገኘው ማለት ነው። ይሄን ሙዚቃ ነው ብሎ ይሸውደኝ ነበር።
0: በየሰፈሩ አንዳንድ ልጆች አሉ እንደዚህ
1: እንዴት ባለታል።
0: በቃ ይሄ እንደ ሙዚቃ ነው በአማርኛ እየሰማው ይሄ እንደ ነው ግድ የለም ብሎታል።
2: እና እስሮች ዛለ ቢዲባና እና ሙዚቃ ደግሞ የድሮ ነው ክሊቱ ምናምን ሳይ የሆነ ሻርብ ለብሳ ትሮጣለች አሽ እንግዲህ።
0: አዎ አዎ ልክ እንደ እንደ ሙዚቃ ነው የተሰራው።
2: አዎ አዎ
0: ደስ የሚል ትዝታ አለው። ያ ወንድማችን ማን ነው ስሙ?
2: ቢኒ ይባላል። ቢኒ ባና የሚባል እንደዋለ።
0: ቢኒ ባና የሚባል ሙዚቀኛ አለ እሱ ከሆነ ብዬ ነው።
2: ቢኒ ይባላል። እሺ እና የአራት ኪሎ ልጅ ነው።
0: ቢኒ ከአራት ኪሎ ሃሎ በለን አሎ በለን እና ሻኪሮ ነው የሸወድክ የአራዳ ልጅ እንደዛ የህንድ ሙዚቃ ነው ብሎ ሸውዷቸዋል። ለማንኛውም ብዙ ጊዜ ፊልሞችንም ስናይ እንደዚህ አይነት ነገሮች ነበሩ ታስተውሻለሽ?
1: አዎ በጣም አል
0: አክተሩ ኮንትና ነው ምናምን እንል ነበር።
1: እኔ ማስተውሳለሁ አንድ ልጅ ራዊና ለኔ ነው የተዘፈነው ትለን ነበር የተጫወተን ሜዳ ራዊና ነው ስሟ ነው።
0: እንደዚህ አይነት አጋጣሚዎች አሉ።
1: አይጣፉ
0: ሻኪሮ ጅጋር ገና መሰግናለን። መልካም ቀን። በጣም እናመሰግናለን ሻኪሮ።
2: ደግሞ እናንተም በየቀኑ ማግኘት እድለኛ ታቃለከኝ።
0: ቴንክ ዩ ሻኪሮ እናመሰግናለን። ሻኪሮ ከገላን ሻኪራችን
1: አንዱ የልጅነት ትዝታ የሚሆነው የሚገርም የምናምነውስ ነገር እኮ
0: አዎ
1: አዎ በጣም ነው የምታምነው እኮ የሆነ ነገር ስትባ እንደዛ ነው እንዴት እላለህና ስስቱም ጉጉቱም አለ አይደል?
0: በጣም
1: እውነት አይመስልም።
0: አዋሽ ባንክ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያለ መልካም ምኞቱን ይገልጻል። በዓሉን ምክንያት በማድረግ ከባህር ማዶ ከወዳጅ ዘመድ የሚላክሎትን ገንዘብ ከአዋሽ ባንክ ይቀበሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም በዓል፣ መልካም ቀን፣ መልካም መዝናኛ። አዋሽ
1: ሳፋሪኮም ኔትወርክ ሳፋሪኮም ጊዜ ቦታ ሳይገድበን እንደ ልብ እንደዋወል ያለ ነው ያለ ሐሳብ ከሳፋሪኮም 07 ቁጥሩ ወደ ቴሌ 09 ቁጥር እንደ ልብ እንደዋወል ይላል። በድጋሚ ወደ ኮከብ 777 መሰላል አሁን ይደውሉ። ሳምንታዊ የ30 ብር ጥቅል ይግዙ። በ120 ደቂቃ ያለ ሐሳብ ያውጉ የሚለው ሳፋሪኮም ኢትዮጵያ ነው።
0: ሳፋሪ ለታሳማሪ የ13 ወር ሰንቺፕ የዘመን መለወጫ ስንቆ እንቁጣጣሽ አዲስ ዓመትን ስንቀበል ከ13 ወር ሰንቺፕስ ጋር ይሆን የዓመቱን አዲስ ምዕራፍ በደስታና በድምቀት የምንጋራበት ውብ አብሮነት ከ13 ወር ሰንቺፕስ ጋር። መልካም በዓል፣ መልካም መዝናኛ። የ13 ወር ሰንቺፕስ ከምን ጊዜውም በላይ አብራችሁ ይሆን። የ13 ወር ሰንቺፕስ።
1: ሜሪት ፕሮፐርቲ አንድ ዓመት ሞላው። ሜሪት ፕሮፐርቲ የታመነ ንብረት በተለያዩ ፕሮግራሞች ቀጥሏል። 365 ቀናት በእነዚህ ቀናት ውስጥ ህልም መሬት ነካ፣ ቃል ወደ ኮንክሪት ተቀየረ፣ እምነት ስም አተረፈ። ዛሬ በመርካቶ በፒያሳ የአዲስ አበባ አዲስ ገጽታ እየተጻፈ ነው። ሜሪት ፕሮፐርቲስ የታመነ ንብረት አንድ ዓመት አንድ ራዕይ ቀጣዩ ምዕራፍ አዲስ ነገር ሲገነባ ለማየት እስኪጠናቀቅ መጠበቅ አስፈልግም። በተክለሃይማኖት እየገነባን ያለውን የገበያ ማዕከል አሁን የሁለተኛ ፎቅ ግንባታ ላይ ደርሷል። በቦታው መጥተው የግንባታውን እድገት በአካል እንዲመለከቱ የተዘጋጀው ልዩ ኤክስፖ ጋበዝኖት። በተክለሃይማኖት መስከረም 28 እና 29 አብረውን ይዋሉ። በልዩ ኤክስፖ ሜሪት ፕሮፐርቲስ አንድ አመት አንድ ራይ ቀጣዩ ምዕራፍ። ለበለጠ መረጃ በ0911971336 ወይም በ0911975548 ላይ ደወል አድርጉ። በአካልትኛና ግኛቸው ካላችሁ ፒያሳ ኢትዮ ሴራሚክ ህንጻ ሁለተኛ ፎቅ ላይ ይገኛሉ። ሜሪት ፕሮፐርቲ
0: አጋሮቻችንን በጅምላ እናመሰግናለን። ምርትና አገልግሎታቸውን እንድትጠቀሙን ጋብዛለን።
1: ጉንብሳል
0: አሁን ከፊት የበለጠ የጣፈጠው ጊዜ ያለን እንቀጥላለን። ከስር የምታደምጡት የዮሐንስ አርጋ ወይም የጆኒ ሙዚቃ ነው። ይህንን ሙዚቃ ስሰሙ ምን ትዝ ይላችኋል? ምን ትዝ አላችሁ?
1: እየተጫወትን ነው አዎ የተሸወዳችሁ አላችሁ?
0: እስኪ ነይ ልጅ ያችሁ 0984 94409 በቴሌግራም ዲጄ ኪንግስተን ብላችሁ ሐሳባችሁን ላኩልን። ጠና ይስጥልን። ሃሎ ሃሎ ሃሎ
2: ሃሎ ኪንጎ እንደነ
0: አለን አለን ማን በልከይት ነው?
2: አሎ ዳኒ ካየር ጤና ኪንጎ።
0: ዳኒ ካየር ጤና አየር ጤና እንዴት ነው?
2: ምርጥዬ አሪፍ አሪፍ ነው። አሁን እንኳን እዛ አይደለም ያለሁት ጋርመንት አካባቢ ነኝ።
0: ራቅ ብለሃል።
2: አዎ
0: ጋርመንት ሞቅ ደመቅ ብሏል።
2: ደመቅ ብሏል። አትክልት ተራው ዘው አይደለ ያለው እንዴ? ለበዓል ገብና ቀዘቀዝብን እንጂ
0: በዓሉ ሲመጣ ብዙ ጊዜ በዓል ሲመጣ ያው የፍራፍሬ ነገሮች በተወሰነ መልኩ ይቀንሳሉ።
2: አዎ አዎ
0: ማሂ እንደውም ጠይቅልኛለች እንዴት ነው ዘንድሮ ስንት ገባ ማንጎ? አዎ ማንጎ ነው እንጂ ስንት ገባ ማንጎ?
2: ሰላም እራስ ጥያቄ ነው።
0: ዳኒ የምን ስዘፈን ስሰማ ምን ትዛደ?
2: አረ በጣም ይገርም ናይስን ያሳመረ ዘፈን በጣም በቃ ጀስ በዛ ሰዓት የምር እንደዚህ ፍቅር ምናምን እንኳን እንትኑ ባይኖረኝም
0: አዎ
2: ግን ዝም ብለን የፋንታሲ ወልዳለ ዝም ብለን የልማለም የሆነ ልጅ ስለ ያን ነገር እንደሆነ አርግም ተደምጠው ነገር አለ።
0: የተሳለችው አሁን መጣች
2: ራሳ ባትሆንም ያው
0: ተመሳሳዩ
2: ይዛም ላይ ይጠጋ ይነካኬ ይላላት
0: ተመሳሳዩ መጥቷል። ችግር የለም።
2: አዎ
0: ያን የት ነበር የተማርከው ዳኒ?
2: እኔ ሆፕ ተፋርጅ።
0: ኦ
2: ሆፕ ካቴድራልም ተምር ያለው።
0: ኦሮሮሮሮሮ
2: ካቴድራል ፒያሳ ካቴ በጣም ምርጥ ትምህርት ቤት ነው።
0: ዋናው ዋናው ጋር ነው የተማርከው?
2: አዎ አዎ አዎ
0: ማሂ የተማረችው ሽመልስ አፍቴና ጠመንጃጅ በዛ ወደ ውትድርና አው ከባር ነው።
2: ሽመልስ አፍቴ በጣም ምርጥ እንትን ነው
0: እንዴ? በጣም በጣም እጅግ በጣም የተለየ ትዝታ አለው። ለማንኛውም በጣም እናመሰግናለን ዳንዬ ስለደወልክ ደስ ብሎናል።
2: እኔም በጣም ስላገኘው ደስ ብሎኛል። በጣም ነው ማደግኩ። በተለይ የልጅነት ጥረትን ስታወራ የምር እዛ ቦታ እየሰራ መማር ማለት ብዙ ነው። በወላጅ በእናት በአባቱ ራሱ ተማር እየተባለ የማይማሩና በጣም ሪዋርድ አድርጎሃል።
0: በጣም ነው ማመሰግነው ዳንዬ። እግዚአብሔር ያክብርልን። መልካም ቀን። አመሰግናለሁ። ያው እንግዲህ ዳኒ የሆነች እምትስላት ልጅ አለች ብሏል።
1: አይነኪ
0: አዎ
1: በሂሳብ በግራ ግራፍ ላይ ነው።
0: እንደዛ ነገር እንደዛ ነገር
1: ትምርት ነው።
0: የሚገርምሽ ነገር አንድ የሆነ ፋንታሲ አለ ማለት ለማታቂው እና ትስያታለሽ።
1: አዎ
0: አዎ እና እየሳልሽ የምትስዩ ሰው ነበር?
1: እኔ አይ የተሳለውን ነበር የባካል ይወረጆን።
0: ደስ ይላል ግን ሁላችንም ተመሳሳይ ህይወት ያሳልፈን ይመስለኛል። ጤና ይስጥልን።
3: ወይኔ ወይኔ ኪንግ
0: አለን አለን ማንም በልከት ነው።
3: ወይኔ ፍቅር ነኝ ከአዲስ አለም።
0: ፍቅራችን አማን ነው? ሰላም ነው?
3: አለሁ አለሁ በጣም ሰላም ነኝ። አንተ እንዴት ነህ?
0: አለሁልሽ
3: ቆንጆ። አንቺስ እንዴት ነሽ?
1: ደህና ነኝ እኔ እናት አለን እግዚአብሔር ይመስገን።
3: ተመስገን ተመስገን። ድምፅሽ በጣም ነው የሚያረጋጋኝ ማርያምን።
1: እሺ እኔ እናት በጣም አመሰግናለሁ።
0: በጣም እናመሰግናለን። አዲስ አለም እንዴት ነው? ሞቅ ደመቅ ብሏል።
3: አሪ አሪፍ ነው በጣም ደስ ይላል። እኛ ጋር በጣም ደስ ይላል። ያው ቀዝቀዝ ያለ ነው።
0: እህ አየሩ ቀዝቀዝ ያለ ነው። አዎ ስለዚህ ወደ አዲስ አበባ መምጣት አለብን ማለት ነው። አው ማሂ ሙቀቱን አልቻልኩትም ይያለች ነበር። ስለዚህ አሪፍ አጋጣሚ ነው። አዲስ ዓለም ነው የሚቀጥለው ታመት። እኔ
3: ቤት በጣም ደስ ይለኛል።
1: እመጣለሁ። የተለያዩ የሃይማኖት ስፍራዎች አሉ። ከዛ ወደ ስራው ስቴር ደግሞ የሃይላንድ ፋብሪካዎች በብዛት አሉ አይደል?
0: አዲስ ዓለም ላይ ትልልቅ ፋብሪካዎች አሉ።
3: አይ እኛ ጋር ደም የለም። አበባ ምናምን ብቻ ነው ያለው። የለም ደም በጣም ሰላማዊ ፋብሪካ ነጻ ነኝ።
0: ስለዚህ አንቺ ፋብሪካ ምትዩ ሌላ ሰፈር ነው ሌላ ከተማ ነው? አዲስ ከተማ እንደው?
1: አይ አይደለም
0: አዲስ ከተማ ነው መሰለሽ። ፍቅራችን ይሄንን ዘፈን ስሰሚ ምን ትዛለሽ?
3: ወይኔ
0: ፍቅር ተጀምሯል።
3: አረ በስመ
0: አብ አውድራት ይላ። ምን ነው ፍቅራችን ስምሽ ፍቅር ሆኖ? አይ መጠራሽ ፍቅርማ ሆኖ ከባድ ነው። መምጣትም አለበት ወንድማችን። ይታሰብበት ይታሰብበት ፍቅራችን። 2019ማ ደ የከንፈር ወዳጅ ግድ ነው። ያርግልን 2019 ላይ ሁለት ሆነሽ እንግዲህ ወደ መጨረሻው አካባቢ ላይ ለመገናኘት ያብቃን። ስለደወልሽ በጣም እናመሰግናለን ፍቅር። ኤልሲን እልልሻለሁ። በደንብ ነው እምልልሽ። እንልልሻለን። እናመሰግናለን ፍቅር።
1: እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።
0: እናመሰግናለን በጣም ፍቅራችን። መልካም ቀን ተመኝተናል። የፍቅር ልዩ ትዝታ የተከበረ ቤት ራሱ የተከበረች ናት። ባከበርሽ መጠን ነው ሰው የሚያከብርሽ የምትከበሪው። ማክበሩን ያወቀ ይከበራል። የተከበረ ቤት ውስጥ ስሰራች ልጅማ ፍቅር ይዟታል ተብያለው አለች።
1: አይገርምም ግን ዘመኑን ራሱ እኮ ይገልጻል። እንደዚህ እንትን አልነበረ ማለ ችኩል ችጉል የምንገሰጽበት መንገድ ራሱ አለ እሷ ንግግር ውስጥ አለ። እና ነይስቲ ወዲ ምናምን ተብላ የተመከረች ሁሉ ነው የሚመስለኝ።
0: በጣም
1: ደስ ይላል።
0: ደስ ይላል። ሌሎችም መልእክታቸውን እየላኩልን ነው። ወንዴ ኪንጎ ሰላም ብለናል። ወንዴ ነኝ ከወይራ መብራት። ከወይራ መብራት ቢጠፋም ለወዝወዝ አዲስ ብለን የቆጠብናት የቻርጅ ሙንታርቦ እያዳመጥንክ ሰፈሩን ሞቅ አድርገነዋል ነው የሚለው ወንዴ።
1: እናመሰግናለን። ወይራ ሰፈር የታወቀ ነው። ስፒከር ወትሮም አይጠፋም። እና የማነብራን አካባቢ ናችሁ። ነካኩኛ ላውራ እንጂ ምን ላርግ። በጣም ነው የምናመሰግነው። በጣም
0: ሁላችሁንም እንወዳችኋለን። ሰዓታችን ስለሄደ ያው ስልኩ አልተቋረጠም። ይህንን ሙዚቃ ግን እንጋብዛችኋለን። ሁላችሁንም ወደ ትዝታ በትዝታ ወደ ኋላ እንደመለሳችሁ ተስፋ አደርጋለሁ። ዮሐንስ አርጋው ጂዮኒ በጣም ተወዳጅ የሆነ ሙዚቃ ነው። ሁላችንም በጊዜ ማሽን ወደ ኋላ ተጉዘን ይህንን ሙዚቃ በጥሩ መንፈስ በጥሩ ስሜት እናዳምጠዋለን። እስኪናይልሽ ዮሐንስ አርጋው ጆኒ

0: እነሆ 365 ቀናት። በእነዚህ ቀናት ውስጥ ህልም መሬት ነካ፣ ቃል ወደ ኮንክሪት ተቀየረ፣ እምነት ስም አተረፈ። ዛሬ በመርካቶ በፒያሳ የአዲስ አበባ አዲስ ገጽታ እየተጻፈ ነው። ሜሪት ፕሮፐርቲስ፣ የታመነ ንብረት፣ አንድ ዓመት አንድ ራዕይ። ቀጣዩ ምዕራፍ ሜሪት ፕሮፐርቲስ። ይደውሉ 0911 971336 ወይም 0911 975548። በአካል ካላችሁ ደግሞ ፒያሳ ኢትዮ ሴራሚክ ህንፃ ሁለተኛ ፎቅ እንገኛለን። ሜሪት ፕሮፐርቲስ።
1: አመት እስከ አመት ሽክ ልክክ፣ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አለ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅቶች ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን ይህ ሁሉ ውበት ይህ ሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ፣ አዲስ ልብስ ከሌስ።
2: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ። አይ
3: በአንድ ህዝብ በብዙ ታሪክ መሃል የሚያበራ ከልጅ እስከ አዋቂ በአንድ የሚያሰባስብ እምነት፣ ባህልና ሴት አብረው የሚራመዱበት ከችቦ ወደ ችቦ ከልብ ወደ ልብ የሚሸጋገር የፍቅር ወላፈን መስቀል ተምሳሌት ነው። የመፈለግ፣ የመገኘት፣ የመታደስ በረከት ትውልድን ያለፈውን ከወደፊቱ በአንድ የሚሸምን በውስጣችን ያለ በልቦናችን የተሳለ የተስፋ ብርሃን። ለመላ የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። አዋሽ ባንክ በተሟላ ዘመናዊ የባንክ አገልግሎት፣ በታመነ የገንዘብ ልውውጥ፣ በድንበር ተሻጋሪ አገልግሎታችን ቤተሰባዊ አንድነታችንን ጠብቀንና አጎልብተን ደሞ ለዓመቱ በሰላም ያደርሰን። መልካም የመስቀል በዓል። አዋሽ ባንክ።

0: ምንም ማረጋ ይቻላል።
1: ከስድስት ሰዓት ተኩል እስከ ሰባት ሰዓት ተኩል በብስራት በኩል ስታደምጡት የነበረው ወዝወዛ አዲስ እስካሁን ይመስላል። አዋሽ ባንክ፣ አያት ሪል ስቴት፣ ሳፋሪ ኮም፣ ሜሪት ፕሮፐርቲስ፣ ሳም ቺፕስ ወዝወዛ አዲስን በክብር አቅርበዋል። እጅግ አድርገን እናመሰግናለን።
2: ጎንበስ
1: ራዲዮ ከፍታችሁ ወዝወዝ ስላላችሁ ጎንበስ ብለናል። ማሂ ኪንጎ ኤፈር ሰላሚናና ፓስት ቤት ፕሮዳክሽን አብረናችሁ ቆይተናል። ማይኩንም ስቱዲዮንም ላሻ ማስረክበናል። ጨዋታው ፈረሰ፣
2: ዳቦ ተቆረሰ።
1: ቻው ቻው ቻው። አዲስ አበባ

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ከነ ኮንፈርት ያለ ልብስ ታጥቦ መጽዳት ብቻ በቂ ነው ብዬ አላምንም። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: መግዛት መሸጥና ማከራየት እንዲቀሏል እንዴ?
2: አዎ፣ ሁሉንም በጆ ስልክ ላይ ይገኛል። ቤት፣ መኪና፣ ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች፣ መለዋወጫዎች፣ ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን፣ አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር አውርደው በነፃ ይጠቀሙ። እንዲሁም የኮምፒውተር ወይም የታብሌት ተጠቃሚ ከሆኑ www.altasethiopian.com ላይ በመግባት የተለያዩ ንብረቶችን በቀላሉ ይፈልጉ፣ ያስተዋውቁ፣ ይግዙ ወይም ይከራዩ። ለበለጠ መረጃ በስልክ ቁጥር 0994111111 ላይ ይደውሉ።
3: በዚህ ኑሮ ሁሉ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
4: እሱ ብቻ መስሎሽ ጠዋት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
5: እኔማ ከምንም በላይ ለቤተሰብ የጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
6: አሁን ጭንቀቱ ቀርቷል። የኔ የበለጸገ የበቆሎ ዱቄት በቪታሚኖች እና በሚራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ የበቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
7: ሁሉም ምርጥ ቁርስ በእኔ ጀምራል።

0: de aurul joci, e zarea vomaul, cine de freut, de aurul joci.
1: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
2: አሻም
3: አሻም
4: አሻም
2: አሻም አሻም
5: ካሽ ፕሮሞሽን ከብስራት ኤፍኤም 101.1 ጋር በመተባበር የሚያቀርበው ፕሮግራም
2: በማህበራዊ ህይወት፣ በባህል፣ በሰዎች ልዩ ልዩ ገጠመኞች፣ በቢዝነስ እና በአፍሪካ ጉዳዮች ላይ ያተኩራል።
3: አሻም
2: ሰኞና ረቡዕ ቀን ቅዳሜ ጧት ከ2 ሰዓት እስከ 3 ሰዓት። የፕሮግራሙ አዘጋጆች ምስክር ጌታነውና ሚካኤል አለማየሁ። አሻም የሁላችንም ጉዳይ ነው።

0: አሻማሻም እንደምንዋላችሁ አርማቻችን የለተ ሮቡ ፕሮግራማችን ተጀምሯል። እንደሚታወቀው የኢትዮጵያ የቱሪዝም ወር ላይ ነው የምንገኘው። ወርሃ መስከረም ለኢትዮጵያ የቱሪዝም ወር ነው። በብዙ ምክንያቶች ብዙ አደባባይ በዓላቶች እናከብራለን። እንዲሁ ደግሞ ኢትዮጵያ ራሷ ውበት የምትለብስበት ወቅት እንደሆነ ይታወቃል። ይህንንና እንዲሁም ደግሞ ዓለም አቀፉ የቱሪዝም ቀን እንዲሁ መስከረም 17 ይከበራል። ኦክቶበር 1 ደግሞ በፈረንጆቹ የዓለም የቡና ቀን ነው። እነዚህ ጉዳዮች ኢትዮጵያን ከዓለሙ ጋር የሚያስተሳስሩ ጭምር ናቸው። ዛሬ ግን እዚህ ስቱዲዮአችን ልዩ እንግዳ ጋብዘናል። ባሳለፍነው ሳምንት ሰኞ እንደጀመርን ይታወቃል ይሄ ልዩ የቱሪዝም ፕሮግራማችንን። ዛሬ እዚህ ስቱዲዮአችን ያለው ዶክተር ሼፍ ማቲ ነው። እንግዲህ እንኳን ደስ አለ ብለነዋል፣ ኬክ ቆርሰናል። ዛሬ ከእሱ ጋር ነው ቆይታ የምናደርገው። አጋጣሚው ደግሞ እንግዲህ በቅርቡ ነው ሶስተኛ ዲግሪውን የጨርሰው። ይሄ በእውነቱ ትልቅ አስተማሪ ነው። ሼፍ ማቲ በብዙ መልኩ ሙያው ከፍ እንዲል በግሉም ከጓደኞቹ ጋር በመሆን ብዙ ስራዎች ሰርቷል፣ እየሰራም ይገኛል። በምርጡ ገበታ የምታውቁት ነው። ሼፍ ማቲ እንግዲህ እንኳን ደስ ያለ፣ ኮርተናል ማቲ።
1: አመሰግናለሁ። አመሰግናለሁ ማይክ እስራኤሊ። አዎ ይሄ የቱሪዝሙ ኢንዱስትሪ በጣም የተነቃቃ ነው። በዛ ውስጥ ደግሞ የሚፈልገው ምላሽ አለ። እሱን የሚመጥን ምላሽ መስጠት እያንዳንዱ የቱሪዝም ቤተሰብ ኃላፊነት ነው ብዬ አስባለሁ። እናመሰግናለሁ ማይክ። ታንክ ዩ።
0: እናመሰግናለን። እኛን እናመሰግነው ሼፍ ማቲ ብዙ አሪያ ለሆንከው ነገር። ዘርዘር ያለውን ጉዳይ ሰዓት እንደፈቀደ ምናወራ ይሆናል ማለት ነው። የሁል ጊዜ አጋራችን የሁሉም ርጫ የሆነው አቢሲኒያ ባንክ ዘውትር ከኛ ጋር ስለሆነ ከልብ ነው የምናመሰግነው። አቢሲኒያ ባንክ ሁሌም ከኛ ጋር ስለሆነ ማለት ነው። በአቢሲኒያ ሬሚት ካሉበት ሆነው ለወዳጅ ለዘመድ ገንዘብ በላኩበት ፍጥነት ለወዳጅም ለተቋምም መድረስ ይችላል። ስለዚህ በአቢሲኒያ ሬሚት ተጠቀሙ ይላል። ሰምተዋል ይላል አቢሲኒያ ባንክ። በአቢሲኒያ ባንክ ዲጂታል የክፍያ አማራጮችን ኪውአር እና ፖስ ማሽን ወይም በአካውንት ትራንስፈር አማካኝነት ክፍያ የሚቀበሉ ነጋዴዎች እስከ 500 ሺህ ብር የዲጂታል ብድር የማግኘት እድል ተመቻችቶላቸዋል ማለት ነው። ታዲያ ምን እየጠበቁ ነው? ዛሬ ሆኑ ብቁነቱን ያረጋግጡ እና የንግዱን ቀጣይ ምዕራፍ ይጀምሩ ይላል። እያንዳንዱ ግብይት በመንታ ስኬት እንዲቀጥል ይመኛል። አቢሲኒያ ባንክ ይህንን እድል አመቻችቷል። እንግዲህ በቀላሉ 500 ሺህ ብድር በአነስተኛ ወለድ ማግኘት ቀላል እንዳልሆነ በተለይ ለነጋዴው ማህበረሰብ በጣም ምን እንደሆነ ግልጽ ነው። ሌላው እንግዲህ መስከረም 30ን ለአክሲዮኖች ጥሪ አቅርቧል። ፒያሳ በሚገኘው አድዋ ሙዚየም እንግዲህ መስከረም 30 ጠዋት 2 ሰዓት ተገኙ። ከህጋዊ ውክልና ያላችሁ ባለ አክሲዮኖች ተገኝታችሁ ጥሪ ተደርጓል። የስብሰባ ጥሪ ቀርቧል ማለት ነው። ሰዓቱና ቀኑን ያዙ፣ እዛ በቦታው ተገኙ እንላለን። ሁሌም ከኛ ጋር ስላለ አቢሲኒያ ባንክን ከልብ ነው የምናመሰግነው። ከዚህ በተጨማሪ አቢሲኒያ ባንክ የውጭ ሀገር ገንዘብ ሲላክላችሁ ከውጭ ሀገር በዳብሽል፣ በዌስተርን ዩኒየን፣ በሜኒግራም፣ በትራንስፋስት፣ በቴራፔይ፣ በኢትዮ ዳሽ፣ በፋስት ፔይ፣ ሪያ እና ሌሎች ገንዘብ አስተላላፊዎች በኩል የተላክሎትን ገንዘብ በአቢሲኒያ ባንክ በኩል ሲቀበሉ ወይም ሲመነዝሩ በሁሉም ቅርንጫፎቻችን ከቀልጣፋ መስተንግዶ ጋር ተጨማሪ ጉርሻ እናበረክትልዎታለን ይላል። የሁሉም ምርጫ ነው አቢሲኒያ ባንክ ዘውትር አጋራችን ስለሆነ ከልብ ነው የምናመሰግነው። አድማጮች እንግዲህ ዛሬው ፕሮግራሙን እየመራው እስከ 8:30 ከዶክተር ሼፍ ማቲ ጋር ቆይታ ማድረገው ሚካኤል አለማየሁ የእናኑ ልጅ ነኝ። ቴክኒኩን ከመስታወቱ ባሻገር ኤፍሬም ተክሉ ኤፍላታ እየከወነ ይገኛል። እዚህ ላንቻ ከሚገኘው የብስራት ኤፍኤም 101.1 ስቱዲዮአችን በቀጥታ የዕለተ ሮብ ፕሮግራማችን ነው እየተላለፈ የሚገኘው። አድማጮች እናንተም ለዶክተር ሼፍ ማቲ እንኳን ደስ አለህም እንደው ከዚህ ሙያ ጋም ፍላጎት ያላችሁ በዚህ ሙያ ላይም ያላችሁ ሰዎች ጥያቄ ካላችሁ አቅም በፈቀደ መንገድ ጥያቄውን የምናቀርብ ይሆናል። እንግዲህ ሼፍ ማቲ ዛሬ ይምጣ እንጂ ከዚህ በኋላ የእሱንም እስኬጁል እያየን እንዲሁ ቤተሰብ እየሆነ ልምዱ እንዲያካፍል እናደርጋለን። ሰፊ የሆነ በትምህርት በእውቀት በልምድ በዲሲፕሊን የተገራ ምሳሌ መሆን የሚችል ሴክተሩን አንድን ሙያ የሚያኮራው ባለሙያው ነው እና የዚህን የሼፍነት ሙያ ካስከበሩ ሰዎች ውስጥ አንዱ ዶክተር ሼፍ ማቲኖ ይሄንን መሰከራለን። በድጋሚ እንኳን ደስ አለ። በጣም ደስ ብሎኛል።
1: አመሰግናለሁ። እኔም በጣም አመሰግናለሁ ማይክ።
0: አጋራችንን መልክ ሰምተን እንምጣ። አብራችሁኑ አሻም የውላችን ጉዳይ።
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበን አፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸደ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፍስ እድስ ዳአሞ የሎሚ እርካታው ገራሚ 7 አፕ።
4: አሻም የሁላችንም ጉዳይ።
5: አሻም የሁላችንም ጉዳይ።

0: ተመልሰናል አርማቾቻችን። እዚህ ስቱዲዮአችን ዶክተር ሼፍ ማቲን ያለው ከሱ ጋር ነው ዛሬ ቆይታ ምናረጋው። ለሱም እንግዲህ እንዳልነው ጥያቄ ካላችሁ አባቅማችሁን ያለው ባለን ሰዓት ግን ሄዘርፍ አሁን የዓለም ቱሪዝምን ቀንስና ከበርኛ በዘርፉ ባለድርሻ የሆኑትና ካላት መጋበዝ እነሱ እንዲያወሩ ሐሳብ እንዲሰጡ ስለ ኢትዮጵያ ቱሪዝም ያላቸውን ምልከታ ማሳብም ጭምር የሚያካፍሉበት መድረክ ነው እናመቻቸው ማለት ነው። እንደው ሼፍ ማቲ እንደው ባጭሩ ግለጸው ቢባል ሼፍ ዶክተር ማቲ እንዴት ነው ትገልጸው?
1: በትንሽ ነገር የማይረካ በቃ ምንም ያስባል መሰለ በቃ የምንም ነገር ቁንጮ ሊደርሺፕ ነው ያስባለሁ። ዶክተርም ሁን ጥበቃም ሁን ትራፊክም ሁን አስተማሪም ሁን መቋጫው ሊደርሺፕ ነው። ስለዚህ እኔ ምን ብዬ አምናለሁኝ ሊደር ስትሆን ባጭሩ ሰውን መውደድ፣ አገርን መውደድ፣ ህዝብን መውደድ፣ ሙያን መውደድ፣ ከዛ ደግሞ ያንን ወደ ሌላ አካል ትራንስፈር ማድረግ ነው። ስለዚህ እኔ ትራንስፎርሜሽናል ሊደርሺፕን ለማምጣት በሙያው ላይ የሚተጋ ሰው ነው ማለት ይብለ ልትስተት ይችላል።
0: በምን ላይ ነው ሰራው? ፒኤችዲ
1: ሊደርሺፕ ነው። ሰርቫንሺፕ ሊደርሺፕ ስፔሲፊካሊ ደግሞ ሰርቫንሺፕ ሊደርሺፕ ነው የሰራሁት። ሪሰርች ፔፐሬ ትንሽ ጠለቅ ያለ ነው። የእምነት ተቋማት በሊደርሺፕ ላይ የሚያበረክቱን አስተዋጽኦ ነው ሪሰርች የሰራሁት። የእምነት ተቋማት ሰዎችን ሊያለሙም ይጥፋሉ ሊያጥፉም ይችላሉ። ስለዚህ ከሀገር አንጻር ከቱሪዝም አንጻር ኤኒ ነገር በለው እዛ ላይ ነው የጥናት ጽሁፌ 250 ገጽ ጥናት ጽሁፌን ያቀረብኩት። የመጨረሻ የመረቀ ጽሁፌ በአጠቃላይ ግን
0: ተተማል
1: የሚደበቅ ነገር እንትን የሚል ነገር የለም። አሁን ሁሉ ነገር ወደ ገሃድ ይወጣል ብቻ ሳይሆን የሚቀጥለውን ትውልድ ለማስነሳት ኃላፊነት አለብን። ስለዚህ ይታተማል።
0: እንደው አሁን እንደው ስለ ሼፍ ሙያ እስቲ እንደው በባንተ አንደበት በእርግጥ የከፈላችሁትን ውለታ እንደ ሀገር እውቅና ሊሰጠው ልትመሰገኑ ይገባል። እንደው ግን እንደው ሙያውን እንዴት ነው የምትገልጸው?
1: የሼፍነት ሙያ በጣም ሚስ አንደርስቱድ ከተደረጉ ሙያዎች መካከል አንዱ ነው። የሚገርምህ ነገር ማይክ ኖት ኦንሊ አሁን እንትን ውስጥ ሙያ ውስጥ ባሉ ሰዎች ብቻ አይደለም ሚስ አንደርስታንድ ሚን ሙያ ውጭ ውስጥ ከሙያ ውጭ ባሉ ሰዎች ብቻ አይደለም አንደርስታንድ የሚደረገው ሙያ ውስጥም ባሉ ሰዎች ፕሮፐርሊ አንደርስታንድ አልተደረገም። ሼፍነት ማለት ምግብ ማብሰል አይደለም። ይህንም ገዛ ምግብ ማብሰል አንዷና ትንሿ አካል ናት። ኦፍኮርስ እንደ ሼፍ ጥሩ ምግብ ማብሰል ማወቅ አለብህ። ሼፍነት ግን በተለይ ሼፍ የሚለው ቃል ስታየው ስርወ ቃል ስታየው የፈረንሳይኛ ቃል ነው። ቺፍ ማለት ነው። ቺፍ ሶ ፈረንሳይ ውስጥ ስቴድ ባይዘ ወይ ኤኒባዲ ሼፍ ሊባል ይችላል። የዛ ሙያ መካኒክ መሆኑ ቺፍ ሊባል ቺፍ መካኒክ እንደሚባለው እንደ ማለት ነው። ሶ ይሄ ምን ማለት ነው? በኩለሪ አርት ቺፍ ደረጃ የደረሰ ማለት ነው ሼፍ ማለት። ስለዚህ ከትምህርት የተመረቁ በምግብ ሙያ የመጣ ሁሉ ሼፍ ማለት አይደለም። ምግብ አብሳይ ነው። ሂዝ አ ኩክ ገብተዋል። ለምን ፈረንሳይኛ ቃል ሆነ ካልከው ምግቡን ራሱ ኩሊነሪ አርት የሚባለውን የምግብ ሳይንስ ክህሎትን ያጠኑት ሰዎች ፈረንሳዮች ናቸው። ካሬምና ኤስኮፈር ይባላሉ። ልክ እንደ ማንኛውም አንዳንድ እንትኖች ጀርገን የሚባሉ ቃሎች እንዳሉት ሁሉ በላቲን የጠና ፊሎሶፊ አብዛኛው ቃል የላቲን ነው የሚሆነው። ይሄ ደግሞ በፈረንሳይኛ ስጥና ፈረንሳይኛ ቃል ነው። ስለዚህ ሼፍ የሚለው ቃል ቺፍ ማለት ነው። ስለዚህ ሼፍነት ኢኮኖሚ ነው። ሼፍነት አመራር ነው። ሼፍነት አርት ነው። ኒትሪሽን ነው። ሳይንስ ነው። ሼፍነት ቱሪዝም ነው። ካልቸር ነው። ገንዘብ ነው። ኢትስ ላይክ እንደ አንድ አግሮ ኢኮኖሚክስ ሴክተር ልታዩ ትችላለህ። አንድ ሼፍ አንድን ሳህን ሲሰራ እኮ በዙሪያው የሚንቀሳቀስ ትልቅ ኢኮኖሚ አለ። ገበሬው አለ አይደል? ምርቱን የሚያበቅለው ትራንስፖርት የሚያደርገው ሹፌሩ አለ። ገብቷል? አብሮት ደግሞ ምግብ ስለ ካልቸር አለበት፣ ባህል አለበት፣ ወግ አለበት፣ ስርዓት አለበት። እንዴ ሼፍነት ምን ውስጥ ነው ማለት? ይሄ ትልቅ ሪስፖንሲቢሊቲ ነው። ስለዚህ ሼፍነት አድማጮቻችን እንዲረዱኝ በጣም የምፈልገው ሁሌም የማሰምርበት ኢቢኤስ ላይ ብዙ ጊዜ የምናገረው ነገር ሼፍነት ምግብ ማብሰል ብቻ አይደለም። ምግብ ማብሰል ትንሹ ፓርት ነው። ከሱ ውስጥ ያሉ ለምሳሌ 300 400 1000 ያለበት እኮ ሰራተኛ ምግብ ማብሰያ ማደራጃዎችን የሚመራ ሰው አለ እኮ። ሶ አንድ ፋብሪካ መብራት ማለት ነው። ስለዚህ የሊደርሺፕ እውቀት ይፈልጋል። ስለዚህ የማኔጅመንት እውቀት ይፈልጋል። ስለዚህ የአካውንቲንግ ስለተፈልጋል የኢኮኖሚክስ ስለተፈልጋል ምግቡ ደግሞ ሸጥ ደግሞ ማትረፍ መቻል አለበት ሰዎች መምራት አለበትና ሼፍነት በደረጃ የሚሰጥ ነው አንድ ሰው ከትምህርት ቤት ሲወጣ አፓረንት ይባላል ያ ደረጃ ገና ስልጠና የሚወስድበት ነው ከዛ አደግ ሲል ኮሚ ይባላል ኮሚ 1 2 3 ይባላል ይሄ የማገዝ ደረጃ ነው ኮሚ ነው ገና ኮሚ ኩክ ነው ይባላል ከዛ ሶስቶቹን ደረጃ ስታልፍ ደግሞ ወደ ዴሚ ሼፍ ደረጃ ደርሳል ወደ ግማሽ ሼፍ እየደረስክ ነው ዴሚ ማለት በፈረንሳይኛ ሃፍ ማለት ነው ሶ ወደ ግማሽ ደረጃ ደርሳል ማለት ነው ከዛ ሼፍ ዲፓርትመንት ይባላል የአንድ ዲፓርትመንት ደግሞ ቺፍ ትሆናለ ማለት ነው የሰላጣ ሊሆን ይችላል የዳቦ ማብሰል ሊሆን ይችላል የሆት ኪችን ሊሆን ይችላል ኢንተርሚቴት ዲፓርትመንቶች አሉት ውስጥ ሶ የዛ የሼፍ ዲፓርትመንት የዛ ዲፓርትመንት ቺፍ ሆንክ ማለት ነው ከዛ ከፍ ስትል ሱ ሼፍ ትባላለ ሼፍ የምትለው ቃልስ እንግዲህ ከ5 6 7 አመት ከሰራ በኋላ ነው የምትመጣው ራስዋ ቃሏል ገብቷል አሁን ስላልተለመደኛ ሀገር ሁሉም ሼፍ ነው ከዛ ከሱ ሼፍ ዋና ምክትል ማለት ነው ሱ ሼፍ ማለት ዋና ምክትል ማለት ከሱ ሼፍ ሄድ ሼፍ ላይ ትደርሳለ ከሄድ ሼፍ ኤክስኪዩቲቭ ሼፍ ትደርሳለ ከኤክስኪዩቲቭ ሼፍ ማስተር ሼፍ ትደርሳለ ከማስተር ሼፍ ኮርፖሬት ሼፍ ትሆናለ የብዙ ድርጅቶች ኦቨርሲየር ትሆናለ ማለት ነው ሶ ሼፍነት አጠቃላይ ይሄን ይመስላል የሚገርም ነገር
0: በነገራችን ላይ የዚህን ያለ ያሻም የተለየ ያንዶር ግዜ በቂ ግዜ መሰጠት አለበት እንደምታውቀው ዓለም አቀፍ ቀን አንዷን ቀን የሆነ ነገር አድርገ ሙዚቃ ጋብዘ ምናም እንደሱ አሁን አያስፈልግም እንደሱ እንደኛ ሀገር ባለ ብዙ ልናወራበት ባልድርሻ አካላት መተው ማውራት ምን መደረግ ስላለበት መስጠት አሁን የኢትዮጵያን የሼፍ ደረጃ እድገት ምን እናርግ ሲባል ማሳም መስጠት ነው ያለባችሁ አሁን ጥሩነቱ በማህበርም ተደራጅታችሁ ኢትዮጵያ ሼፍ አሶሲሽን አለና አንዱ ምናደርገው ይሄ እንግሊዝ እንዳልከው ነው ከሴክተር ውጭ ያለው ሰው አይጠየቅም ግን ራሱ ነው ወይ እንደው ዶክተር ሼፍ ማቲ አሁን እንግዲህ ከዚህ ደግሞ የተሻለ ጊዜ መጥቷል መቼም አሁን ላሉት ትውልድ ለአዲሱ ትውልድ ዶክተር ጋር ማያይዘ ሼፍ መሆን ለሚፈልግ ሰው ወይንም የሆነን ሰው ስለሚኖረው ዲሲፕሊን መቼም አንተ በዲሲፕሊን ያው አንዱ በጣም ጉዳዩን በብዙ መስዋዕትነት እንዲከበር ካረጉ ሰዎች ውስጥ አንዱ ነህ እና አንዱ ኮንሰርን ዲሲፕሊን ነው በብዙ ነገር ላይፍ ከዛ አንጻር ለሚፈልጉትም ላሉትም ሰዎች ዲሲፕሊን በተመለከተ ሙያው ስለሚጠይቀው ዲሲፕሊን
1: እንግዲህ ዲሲፕሊን ስንል ምን ማለታችን ነው ብዙ ጊዜ ባይዘይ ያንዳንዱ ነገር ዲፋይን ካላደረከው ከባድ ነው ዲሲፕሊን የሚለው ቃል ራሱ ሰልፍ ኢምፖዝድ ስታንዳርድ ማለት ነው ራስ በራስ ላይ የሚመጥነኝ ቫልዩ ይሄ ነው ብለህ መወሰን መቻል ነው ቢኮዝ ዲሲፕሊን ሰው ያየህ ነው የምታረገውን ጉዳይ አይደለም ትክክለኛ እኮ ዲሲፕሊን ሰው ሳያየህ ምን ታረጋለህ አንተና ፈጣሪ ብቻ ባላችሁበት ሰዓት ላይ ምንድነው ያረከ ያለው ወጥቷል እና ለምንድነው ወታደሮች በጣም በዲቲል በዲሲፕሊን የሚታነጹት ቢኮዝ ያ ዲሲፕሊን ነገር ከሞት ስለሚያድናቸው ገብቷል እና እኛ ባደግንበት ሙያ ሲያሳድጉን የሙያ ቦታቻችን አንድ ሹካስቱን ከቆ ድምጽ ከተሰማ እንደነቅጣለን እንፈራለን ለምን ካስተመር የሚከበረበት ሌቭል ያ ሌቭል ልክ ነው አሁን እንኳን አንድ ስታይኮ ማክ እንደነቅጣለን አይደል ካስተመርና አስተናጋጅ ሁሉ የሚነጋገርበት ዘመን ላይ ነው እሱ ያስደነግጣል በጣም ገብቷል በጣም ያስደነግጣል የሚገርምህ በትክክል በሙያ ውስጥ እየሄድክ ስትመጣ መጨረሻ ላይ ከስራ ቦታ ወጥተህ እንኳን ያው ዲሲፕሊን ይከተልሃል ያው ጨዋነት ያው ሰላምታ ያው እንትን በጣም ይከተልሃል ስለዚህ እንዳልከው የኢትዮጵያ ሼፍስ አሶሲዬሽን ትልቅ ተግባር እየፈጸመ ነው ያለው የኢትዮጵያ ሼፍስ አሶሲዬሽን ኦልሞስት በአግራዊ ጉዳዮች በአግራዊ ኩነቶች ውስጥ ባለፈው ጊዜ ታስተውስ ከሆነ TTI አዲስ ካርኩለም ቀርጿል ያለው አሁን በBA ዲግሪ ደረጃ መሰጠት ጀምሯል ያለው ቀጥሎ በማስተርስ በPhD ሁሉ እየተዘጋጀ ነው ያለው ነገር እና ይሄ ትውልድ እድለኛ ነው ነገር ግን የሚመጡ ኦፖርቹኒቲዎችን እድሎችን በአግባቡ መጠቀም ይጠበቅበታል ቀደም እንዳልኩ ሼፍነት ምግብ ማብሰል ብቻ አይደለም ውስጡ ዲሲፕሊኖች አሉት ብዙ ኤቲካል የሆኑ ጨዋነት ይፈልጋል የታይም ማኔጅመንት ይፈልጋል ክራይሲስ ማኔጅ ማድረግ ብቻ አይደለም ብዙ ሺህ ሰው ነው የምታስተናግደው በአንድ ግልብጥ ፈጣን ኢንቴግሪቲ ይፈልጋል ጽናት ይፈልጋል ገብቷል አንድ ካፕቴን አንድ አይሮፕላን 300 ሰው 200 ሰው የጫና አይሮፕላን ይዞ ሲሄድ አውቅ ያለው ሁሉ እንደልቡ አርጋት አይሮፕላን ነው አይደል ቼክሊስት አለው እኮ አይደል ትፈልግስ ይዘዋቸው የካፕቴኖች እንትን አለች አለ ባግ ይዘው የሚሄዱ እዛ ውስጥ ቼክሊስት ናት ለምን አወቅኩኝ ቢሉ አይደነፋም ቢኮዝ 300 ሰው ጭነዋላ አንድ ሼፍ ምልክ እንደዛ ነው ሂኒ ቱ ሃቭ ቼክሊስቱን ይዞ በትክክል እንግዳው ጋር የሚደርሱ ምግቦች በጣም በይዘት በንጽህና በአቀራረብ በውበት በትክክል ደረጃቸውን ይጠብቁ እንደሆኑ ማረጋገጥ አለበት። ማን እንደምታስተናግድ ስለማታውቀው ማለት ነው። ማን እንደምታስተናግድ አታውቀውምና ከዚህ አንፃር ይሄ ትውልድ ትልቅ ኦፖርቹኒቲ በተወለታል። ግን ያንን ደግሞ በጥሩ የሙያ ስነምግባር ሊጠቀምበት ይገባል። ሼፍነት ባይዘው ያን ጥሩ የሚያስከፍልም ነገር ሆኗል።
0: እንደሱ ነገር ልጅ በቅርበት ነው ማወቅ ለማወቅ ከበር ነው።
1: ይሄ ነው በጣም የሚያስደነግጥ ገንዘብ ነው የምትሰማው ምለው። አሁን ከ10 አመት 15 አመት በላይ የሆኑ ሼፎች ዛሬ 50 60 ሺህ ብር መጥራት ኖርማል
0: ህይወታቸው ሌላ
1: ደረጃ ነው። አንዳንድ ጊዜ እንደውም ስታዩ 3 4 ስራ ነው የሚሰራው። 3 4 ስራ ካን ዩ ቢሊቭ እና which means ቆን 3 4 ስራ ስናወራ እኮ ምን ይያልና ያለው ነው ከ200-300 ሺህ ብር ላይ እያወራን ያለ በየወር ገቢ እያወራን ያለ ነው ገብቷል። እና አንዳንድ ሆስፒታል ውስጥ ሰራለሁ ባይዘው ማይክ ሆስፒታል ውስጥ ሰራ ነውና ሐኪሞች ጓደኞች አሉኝ እና ማቲ አሁን እኮ እናንተ ታድላችሁ ያሉት ከኛ በላይ እኮ እንትን እያላችሁ ነው ወይ ስንቀይር ወያችን እያሉ ነው ያሉት ገብቷል። እና ጥሩ ገንዘብ የሚያስገኛል ገብቷል። ግን ጥሩ ገንዘብ የሚያገኘው የትኛው መሰለህ? ዲሲፕሊን የሆነው ሪሊ የተመሰከረለት። አየህ የቱሪዝሙ ኢንዱስትሪ ቤተሰብ እንተዋወቃለን እርስ በርሳችን ጸባይ ባህሪ ትሄዳለች አብራ። የሮጠ የሆነች ነገር አረጋለሁ እያለ ምንትፍ አድርጎ የሚሄደውን አደራጃለሁ አማክራለሁ ይሉና እሱን እያልኩ አይደለም። በትክክል ዋጋ ከፍለው አንድ ቦታ በጽናት ሆነው ሪሊ እጃቸውን ማስቀመስ የሚችሉ ገብቷል። እጅ አለ እኮ ገብቷል፣ እጅ አለ። እና ካለበለዚያ ያንን በትክክል ጠብቀ በዲሲፕሊን ካልመራው ግን ወደዛ ደረጃ መድረስ ከባድ ነው እንጂ ነገርየው አሪፍ ናት።
0: እኔ እንትኑ እንደው እዚህ ጋር ካነሳ ይቀር እንደውም በሪከመንዴሽን የሚጠየቁ ሰው ማንን ይሁን እየተባለ እና የሚወጣ የሚወጣላችሁ ወጪ ራሱ ከፍተኛ ነው። አንዳንዴ ለሁለት ዓመት ለአንድ ዓመት የትኬት ሁሉ ፕሌን እየተከፈለላችሁ ከአዲስ አበባ ውጭ ያሉ ከተሞች ላይ ያሉ ሆቴሎችን በደንብ መስመራት ይዛችሁ ለአንድ ዓመት ለእናንተ የሚወጣው ወጪ እንዳልከው የዲሲፕሊን ተፈላጊ በመሆኑ ኤክስትራ ወጪ ይወጣል። ከደሞዝ ሌላ በየሳምንቱ መምጣት በፕሌን ሌሎች ጥቅማ ጥቅሞች ሁሉ እየተደረገ ይደረጋል። እንደው እንደ አሁን ከዚህ ጋር እያያዘም እንደው ብትጨምርበት
1: ይገርማል። እኔ አሁን አንዳንዴ ይገርማለሁ። ምን ይገርመኛል መሰለ እና ቤተሰቦችን የሚገርማቸው አንድ ነገር አለ እና አስበው ፔድ ቫኬሽን በለው
0: ኦኬ
1: ቫኬሽን ከፍለ ነው አይደለም ትሄደው። ለእኛ ግን ተከፍሎን ነው ቫኬሽን የምንሄደው። ገብቷል። አንደኛ አገር ትራቭል ታደርጋለህ፣ ብዙ ነገር ታያለህ። ስትሄድ የሚቆረጥለት ትኬት እኔ አሁን ላስት ታይም አላሰብኩትም። አንድ ስራ ጉዳይ ነበረኝና አንድ ኮንሰልት ማድረገው ድርጅት ነበር። ኤርፖርት ስገባ ለካ እኔ ፈርስት ክላስ ትኬት እስከዛሬ ተጠቅሜ አላውቅም። እውነቱን ስናገር ለካ ሰዎቹ ፈርስት ክላስ ትኬት ነው ይላኩልኝ። ሼፍ ማቴዎስ ተብዬ ከኤርፖርት ያው ፈርስት ክላስ ትኬት ስለሆነ ከንቲን ጀምሮ ነው ገብቷል። ከዛ እሱን አስበው እሱን አጭ ደግሞ ያረፍኩበት ሆቴል ፈርስት ክላስ ነው። የምመገባቸው ምግቦች ይደነግጣሉ። ገና ሼፍ ማቲ መጣም ሲባል ገብቷል። በቃ ኦ ማይ ጋድ ሙያው በጣም ብዙ። እሱ ብቻ እኮ አይደለም እኮ አሁን የመንግስት ኃላፊዎች የስራ ኃላፊዎች ሲያገኙ እንዴት ደስ እንደሚላቸው። አሁን እኛ እንግዲህ ስለመንግ የመንግስት ኃላፊ ሲመጣ ሞር አይደል፣ እነሱ ደግሞ ሞር እኛን ለመሰለ አስ ሎንግ አስ የሰው ልጅ መመገብ እስካላቆመ ድረስ ሊያቆም ደግሞ አይችልም እንደውም እየረቀቀ መጥቷል ያለው ሙያህ እያደገ ነው የሚመጣው። እና እንዳልከው ነው ስንጓዝ ጉዞ ስንጓዝ የተለያዩ ወጪዎቻችን አንዳንድ ጊዜ ለራሳችንም እስኪገርመን ድረስ ፈርስት ክላስ ሆቴል ውስጥ ነው የምናርፈው። የሄድንበት ቦታዎች ላይ ያስጎበኝናል፣ ከስራችን ባሻገር ያስተዋውቀናል ከሰዎች ጋር። ትልልቅ ሰዎች ግን ትተዋውቃለህ። ምናልባት በኖርማል ኬዝ ላታነገኛቸው የምችላቸውን ሰዎች አንተ ጋር መጥተው ሊስተናገድ ሲሉ ያገኙሃል። ራሱ ክብሩ እኛ ዋጋ ከፍለናል፣ እኛ ዋጋ ከፍለናል። ፊት ለፊት ያለ ነው። ውጭ ሀገር እኮ ሴሌብሬቲ ሲባል ታውቃለህ ከባድ ነው። እኛ ትን አሁን ሚዲያ ላይ ፊት ለፊት ያለ ነው ሴሌብሬቲ ሲባል። እኛ ሀገር እኮ ትልቁ የምናከብረው የምንወደው ኃይለ ገብረ ስላሴ አሁን ውጭ ሀገር ሲሄድና እዚህ ይለያያል።
0: እውነት ነው።
1: እኛ ኢቭን በሚዲያ ላይ ያለውን የሚገርም ነገር ውጭ ያሉት ሲያዩን ይደነግጣሉ። በዛ አይነት ሜንታሊቲ ነው የሚያዩ። ገብተዋል አይደለ? ኢትዮጵያ ውስጥ እቺ ካልቸር አለች። ገብተዋል። እኛ እንደውም አሁን በእኛ በኢትዮጵያ ሼፍስ አሶሲዬሽን እንዳየው ቅድም እንደተናገርከው መከባበር አለ። አሁን የአንዳችን ሳክሰስ አንዳችን ሪሊ ማግኒፋይ የማድረግ ነገር፣ ህዝቡም የመቀበል ነገር አሁን ጥሩ እየመጣ ነው ያለው። ገብተዋል። ነገር ግን በዚህ ውስጥ አሁንም ደግሜ ደጋግሜ የሚነግርህ ህዝቡም ሪስፔክት የሚያደርግ ዲሲፕሊን ሲኖር ነው። ገብተዋል። ኤኒ እንደ ኤኒ አርት ነው ይሄ። አርትን ፕሮፐርሊ ሃንድል ካላደረግከው ያጠፋል አይደለ? ሰዎች ስለሚከቡ ሆይ ስለሚሉ እንዳልከው ብዙ ፕሪቪሌጅ ጥቅማ ጥቅሞች አሉ። ጥቅማ ጥቅሞቹ ሲያታልሉ ገፍቷል አይደለ? ዴሊቨር ማታረገው ነገር ፕሮሚስ ስታረክ እነዚህ ሁሉ አደጋዎች አሉ። በጣም አደጋዎች አሉ። እንጂ ምቾታማ ምቾት አይደለ።
0: እንግዲህ በተለይ አሁንም ዚህ ሞስት ያሉት እንደው ዶክተር ሼፍ ማቲዚ ሲመጣ ከስራው ላይ ነው ወስዶ ይህን ሰዓት የመጣው እና እንደው ማካፈል ስለሚወድ መስጠት ስለሚወድ ያ ዋጋ እንዳለውም ስለሚያምን ነው እዚህ የመጣው እንጂ እኛ እና ሼፍ ማቲ እንገናኛለን አውራ። በነገራችን ላይ ጓደኝነት በራሱ እውቀት መሆኑን መረጃ መሆኑን ያወቅኩት በእናንተ ነው። የምሬድ ነው። ሴክተሩን ለማወቅ አንዱ መንገድ ያንን ባለሙያ ጓደኛ ብዙ ነገር ነው የምትማረው እና ያ ወቅት መጣ። ቱሪዝም ሰፊ ነው። ከኢትዮጵያ ቱሪዝም እንጠቀም ሲባል ይሄን ዘርፍ የሚረከቡ ትውልድ ያስፈልጋል። ትውልዱ ደግሞ በዋናነት አሁን እንዳለው ምቾታንና ደሞዝ ቁጥሯን ይዛችሁ
1: ዲሲፕሊናንም እያሰባችሁ ወታደሬት ማለት ነው። እኔ ወታደር ልጅ ነኝ። አባቴ ወታደር ነው። የታወቀ የህክምና ሰው ቢሆንም ግን ወታደር ነው እና በምን አይነት ዲሲፕሊን እንትና በቃ ዘ ሴም ቲንግ እዚህ ውስጥ አለ። ያ እንትን በቃ እንግዳው ነገር በሰዓቱ መድረስ መቻሉ። አሁን ቅድም ስመጣ ስንቃጠር አይታኛል። ከሰዓቴ በፊት ነው የመጣው። ከዛ ላይ ለመደብኝ ነገር ምን ላረግ ይችላል? ቢኮዝ እንዳልኩ ነው ካስተመሩን ምንድን ነው የምትለው ሲመጣ የሆነ ስህተት ቢፈጠር ሰዓትን ማክበር መቻል፣ የማትችለውን ነገር አልችልም ማለት፣ የምትችለውን ነገር ፕሮፐርሊ። እኔ በኤክሰለንስ ማምን ሰው ነኝ። የምሰራውን ነገር በጥራት መስራት እፈልጋለሁ። የማልሰራውን ነገር አልሰራም። መቼም የሁሉ ነገር ጥሩ ልንሆን አንችልም።
0: እውነት ነው፣ እውነት ነው።
1: የተሰጠችንን ነገር ብቻ ነው ጥሩ መሆን የምንችለው።
0: እውነት ነው። አድማጮች፣ የአጋራችንን መልእክት ሰምተን እንመለሳለን። በ0921624242 ላይ ለማቲ እንኳን ደስ አለህ ማለት ይቻላል። ያላክችውንም አክብሮት አድናቆት መግለጽ ይቻላል። እንዲሁም ደግሞ ጥያቄዎች አቅም በፈቀደ ጥያቄዎቹን ልንመለስ እንሞክራለን። ካለን ሰዓት አንጻር ነው ግን የማቲንም ደግሞ ፕሮግራም እያየን እንደዚሁ መለስ ቀለስ እያለ መጥቶ እንዲያወራ እንዲያካፍለን እናደርጋለን። በቅርቡ ነው እንግዲህ ሶስተኛ ዲግሪውንም የያዘው። ለዛም ጭምር ነው ይህን ፕሮግራም ስናዘጋጅ እንኳን ደስ ያለ። በእርግጥ ሶስተኛ ዲግሪውን ስለያዘ አይደለም ማቲ ስራውን በአግባቡ የሚሰራ በብዙ መልኩ አርአያነት ያለው ሰው ስለሆነ እንግዲህ እንዲህ አይነት እንደ ማቲ አይነት ብዙ ሰዎች ይፈልጋል ሴክተሩ። ስለዚህ እሱንም ጭምር ይሄ የዓለም የቱሪዝምን ቀን በሆይ ሆይ ምና

0: እንደ ሞለኪላር ሳይንስ እንደዛ አርጋችሁ አገራችንን አሳውቋት። የአገራችን ጋስትሮኖሚካል ሀብት እጅግ ብዙ ነው። ስለዚህ ይሄንን ሀብት ተሸክማችሁ ወደፊት ሩጡ። ዶክተር ሉተር ማርቲን ኪንግ ሲናገር እንደዚህ ይላል፣ ራይ ይኑር ይላል። ራይ ሲኖር ወደ ራይ ሩጥ ይላል። መሮጥ ካልቻልክ ተራመድ ይላል። መራመድ ካልቻልክ ተንፋቀቅ፣ ነገር ግን እንዳትቆም። ለዚህ ትውልድ ምድሮ እንዳትቆሙ ሼፎች ወደፊት ሂዱ መልክቴ ነው።
1: ዶክተር ሼፍ ማቲ እዚህ ስቱዲያችን መጥቶ ይህን የመሰለ እንግዲህ ሌላ ጊዜ እንደዚሁ እየመጣ ሀሳብ እንዲሰጥ እናደርጋለን። በእርግጥ ስራ ይበዛል፣ ብዙ ኃላፊነት አለበት። እሱ ደግሞ ጥንቅቅ ያለ በጣም በዲሲፕሊን የሚመራ ብዙ ሰዎች የምንመሰክርለት ሰው ነው። የሚገባ ዲሲፕሊን የሚተላለፍ ትልቁ ደግሞ ስለተተኪ በጣም ነው የሚጨነቅ። ይሄ በጣም ወሳኝ ነው። ቱሪዝም ላይ የሚሰሩ ምንሰራ ሰዎች ሊኖረን የሚገባው አንዱ ጉዳይ ተተኪ ላይ ተተኪ ካልሰራን ምንም ዋጋ የለውም። ስለዚህ እሱ ደግሞ ማቲ ጋር በደንብ አለ። እጅግ በጣም ነው የማመሰግነው። በጣም ነው ደስ ያለኝ።
0: እኔም በጣም በጣም አመሰግናለሁ ሰጠኝ እድል ማይክ።
1: እንደው የዚህ ዛሬ እንግዲህ ዶክተር ሼፍ ማቲን እዚህ ስንጋብዝ እንደው ሁልጊዜም በነገራችን ላይ የስቴይ ኢዚ ፕላስ ሆቴል ሁሌም ከኛ ጋር አለ። ፕሮግራም ስናዘጋጅ ባለአራት ኮከብ ዘመናዊ ሆቴል ነው ስቴይ ኢዚ ፕላስ ሆቴል ማለት ነው። 106 ዓለም አቀፍ ደረጃቸውን የጠበቁ ምቹና ዘመናዊ የመኝታ ክፍሎች ሲኖሩት፣ እነዚህም ስዊት ሩም ከዘመናዊ ጃኩዚ ጋር አለው። የፋሚሊ ወይም የቤተሰብ መኝታ ክፍሎች አሉት። ስታንዳርድ ሲንግል እና ደብል አለው። እንዲሁም ደግሞ ደሉክስ ደብል እና ቲዩን ክፍሎችን የሚገኝበት ነው። 6 የተለያዩ አዳራሾችን ከ20 እስከ 1000 ሰው በአንድ ጊዜ የሚያስተናግዱ ሲሆኑ ለስብሰባ፣ ለሰርግና ለልደት፣ ለቤቢ ሻወር እና ለተለያዩ ዝግጅቶች ጥንቅቅ ብለው አገልግሎት እየሰጡ ይገኛሉ። ሰፋፊ ቪአይፒ ባርና ሬስቶራንት አለው። ዘመናዊ የኬክ እና ዳቦ መጋገሪያ መሸጫ ወይንም ፔስትሪ ሾፕ አለው። ለአባላትና ለበዓላትና ለተለያዩ ፕሮግራሞች ያቀርባል። እንጀራን ጨምሮ የምግብ ግብአቶችን በራሳችን ባለሙያዎች በቤታችን በሚዘጋጁ ቅመማ ቅመሞች ለጤና ተስማሚ ምግቦችን በማቅረብም ይታወቃል። እንግዲህ መገኛ አድራሻው ወደ እንጦጦ መውጫ ላይ አዲሱ ገበያ ቶታል ማዲያ አጠገብ ሲሆን፣ በዙሪያው ጉለሌ የእጽዋት ማዕከል የአዲስ አበባ ሳምባ በሚባል ነፋሻማ አየር የታደለ አካባቢ ነው። በነገራችን ላይ የጉለሌ እጽዋት ማዕከል አንዱ የሀገር ውስጥ የቱሪዝም መዳረሻ ነው። በጣም ልዩ ቦታ ነው። በዚህ አጋጣሚ እዩት። እዛ ከሄዳችሁ ደግሞ እንግዲህ ወጣ ብላችሁ ሻይ መካያቶንም ምሳም አንድ ቀንም አዳር ካሰባችሁ እንግዲህ ስቴይ ኢዚ ፕላስ ሆቴልን እንድትጠቀሙ እንመክራለን ማለት ነው። ግን ሁሌም ዝግጅት ስናዘጋጅ በዓላት ሲመጣ ምንድን ነው ትደመቅ ይበል ሆስፒታሊቲ ላይ አይደል የምሰሩት ቱሪዝም ላይ አይደለም ወይ የምሰሩት እያሉ ከጎናችን ስላሉ ከልብ ነው የምናመሰግነው ስቴይ ኢዚ ፕላስ ሆቴልን ማለት ነው። የዛሬው ዝግጅታችን እንግዲህ ይህን ይመስላል። ትልቁ ነገር ሙያውን ነው። ማቲን እንኳን ደስ ያለ እዚህ ስንል ተሳክቶልን በጣም ደስ ይለናል። ልዩ የዚህ የዓለም የቱሪዝምን ቀን ምክንያት በማድረግ የዓለም የቡና ቀንም ምክንያት በማድረግ እንደዚሁ ደግሞ የኢትዮጵያን የቱሪዝም ወር ምክንያት በማድረግ ካሳለፍነው ሰኞ የጀመርነው መሰናዶ ይቀጥላል። በነገራችን ላይ ማቲ ኦክቶበር 1 ዓለም አቀፍ የቡና ቀን ነው። እንግዲህ ላንድ ኦፍ ኦሪጂንስ ካስዋሏት ነገሮች ውስጥ አንዱ ቡና ነው አይደል? እንዳልከው ነው ብዙ ዓለም ላይ እኛ እንዳልከው ብዙ ነገራችን እዚህ ሆነ። እንደው ከቡና ጋር በተያያዘ እንደው ቅርብ ምነ የሆነ ነገር ብትለኝ ደስ ይለኝ። መጨረሻ
0: ቡና ጋር በጣም ይገርም። ባለፈው ለስራ ጅማ ሄጄ ነበረ። አዎ፣ አንድ ሬስቶራንት ሄጄ ነበረ እና አንድ ቢታንያ የምትባል ልጅ ታወቅ ያለሁ እና ዲኖ የቡና ቱሪዝም አለ።
1: አዎ፣ ያ
0: የቡና ቱሪዝም እና እነዚህ ልጆች በጣም በጣም ድንቅ ነገር እየሰራቸው አሉት።
1: ላስቲር ሄጄ አለ።
0: አዎ እኔ ቡና ላይ ማለት የምፈልገው ባለፈው ጊዜ ታስታውስ ከሆነ የጤፍ ፓተንትን አንዳንድ የአውሮፓ ሀገሮች ተሻምተዋል። አሁንም ጠንከር ብለን መስራት መቻል አለብን። አውር ኮፊ ጠንከር ብለን ስራ ይፈልጋል ያለው በተለይ ደግሞ ፐብሊክ ዲፕሎማሲ የኮፊ ዲፕሎማሲ ላይ ጠንካራ ስራ ይፈልጋል። እነዚህ ወጣቶች ፈጣን ናቸው፣ ጥሩ እየሰሩ ነው። በጣም በጣም በዚህ ቡና የሚጠጣ ብቻ አይደለም፣ ኩኪንግ ላይ በጣም አስተዋጽኦ አለው ታውቃለህ። ፔስትሪ ላይ፣ አንዳንድ ሶሶች ላይ፣ በኮፊ የሚሰሩ ሶሶች ላይ በጣም በጣም የሚገርም ነገር አለው ነው እና ይህንንም እንደ አንድ መዳረሻ በቃ ቡና ዝም ብለን የምንጠጣው ነገር አይደለም። ቡና ውስጡ አለ። ቡና ውስጥ ያውቃል። ቡና ላይ የማይፈታ መፍትሄ የለም። ቡና ላይ ፖለቲካ

0: ይወራል፣ ኢኮኖሚ ይወራል፣ ሶሻል ነገር ይወራል። ገብቷል? እኔ የሚገርም ነገር ቡና ጠጭ አይደለም። ቡና ምንም እንትና ግን ቡና ለኩኪንግ ያለው አስተዋጽኦ ልነግር አልችልም። የሚያሳዝነኝ ደግሞ መቸለታ አንዱ የሚገርም ቸኮሌት በላው። ያ የመጣበት ቸኮሌት የመጣበት አገር እኮ ካካው ምርት የለው።
1: ፓራዶክሱ
0: ነው። ሻይ ቅጠል የማያመርት አገር ያው ስም መጥራት ሚዲያ ላይ አስፈላጊ ስላልሆነ ነው እንጂ አሽጎ የእንደዚህ አገር የለውም እኮ። ገብቷል? ስለዚህ ቡናችንንም አሁን ጥሩ ጊዜ ስለሆነ ማሰብ አለብን። የራሳችን ቡና ታሽጎ እየመጣ የምናምን የምናምን መባል ብራንድ ስም ተሰጥቶት መሆን የለበትም። ስለዚህ የኢትዮጵያ ባለሀብቶች ወደ ብራንዲንግ መግባት አለባቸው።
1: ይህን ይመስላል እንግዲህ። ከዚህ ወዲያ ቤተሰብ ነው፣ ሁሌ ቤተሰብ ነው። በነገራችን ላይ በተለይ የኢትዮጵያ ሼፍ ማህበር አባላቱ በጣም ከሀገር ወደ አህጉር አቀፍ ከአህጉር አቀፍ ወደ ዓለም አቀፍ ሙያውን እያሳደጉት ነው። የኢትዮጵያንም የጋስትሮኖሚ ወደዛ ከፍ እያደረጉ ይሄ ምስጋና ያስፈልጋቸዋል። ሼፍ ሄኖክ ስኬት የሀገር ስኬት ነው እና አሁን እንደ በፊቱ አይነት ከሴራ ከምቀኝነት ወጥቶ በመተባበር በመከባበር የሚሄድ ነው። በብዙ የምንማርበት ነው። እኔ እግዚአብሔር ይስጣችሁ ወዳጅ አድርጋችሁ በየፕሮግራማችሁ ስለምትጋብዙ ብዙ እማራለሁ።
0: በጣም ነው የምንወድ።
1: ብዙ ነው ሰምቻለሁ፣ ጀርባ የምታደርጉት ነገር ግን በጣም ነው ያንንም ተጋብቶብኝ እንደው አሁን ያ ነው አየህ፣ ስጠራስ እንዴት ነው እንደው ዝም ብሎ እንዳይሆን እና ይሄ ዘርፍ እንዴት ከተባበር ልናሳድገው እንችላለን። ዶክተር ሼፍ ማቲ ከልብ አመሰግናለሁ።
0: እኔም አመሰግናለሁ።
1: የሁልጊዜ ሀገራችን የሆነው ለምርጫ አቢሲኒያ ባንክ ዘውት ስላለ ከልብ እናመሰግናለን። መስከረም 30 ባለአክሲዮኖች ተጠርታችኋል። 2:30 ጠዋት ላይ መስከረም 30 አድዋ ድል መታሰቢያ እንድትገኙ እንግዲህ ለስብሰባ ጥሪ አቅርቧል ማለት ነው። ይህን መልእክት እናስተላልፋለን። ከልብ እናመሰግናለን። የዛሬ ቆይታችን ይህን ይመስል ነበር። በሰላም ዋሉ።
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በዕለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለአክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: አሻም የሁላችንም ጉዳይ
4: አሻም የሁላችንም ጉዳይ

0: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
1: ሄሎ
2: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
1: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
2: ታዲያ በስልክ ቁጥሮ ይላክልኛ?
1: ዳሽን ላይ አይደል እንዴ ያልሽ?
2: እኮ ዳሽን ላይ በዳሽን ሱፐር አፕ።
0: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
3: ለምሳ 5500 ደርሶባችኋል። ላክላክ አርጓ
2: አካውንትን ስጠይ።
3: ስልኬን ተጠቀሙ።
1: አረ እንዴት
3: በዳሽን ሱፐር አፕ
0: ይኸው
3: የፈጠነ ገብቷል።
0: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።

0: አዲስ አመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀርበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባክ ተሰጥበይ ወደ ገንዘብ ቀይራለሁ።
0: ይሄን አውርቼው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህሉ ኡን መረት ሆኖ ይወጣል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ አመት አንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ አመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን አመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር አመት አንበሳ ባንክ እንጀምረው።

እንኳን ለ2019 ዓመተ ምህረት የዘመን መለወጫ በዓል በሰላም አደረሳችሁ። በሀገራችን የህትመት ኢንዱስትሪ ፈርቀዳጅ ሆነው ብርሃንና ሰላም ማጥሚያ ድርጅት በዘርፉ ያካበተው የበርካታ አመታት ልምድ ዘመኑ ካፈራቸው ማጥሚያ ማሽኖችና ከቀልጣፋ የአሰራር ስርዓት ጋር አዋህዶ አዳዲስና የላቁ አገልግሎቶችን ይዞ ለርሶ ቀርቧል። በመደበኛ ህትመት መጻሕፍት፣ መጽሔቶች፣ ጋዜጦችና ሌሎች መደበኛ ህትመቶች በሚስጥራዊ ህትመት ኪዋር ኮድ የተካተተባቸው ደረሰኞች፣ ቼኮች፣ ሎተሪዎች፣ የዩኒቨርሲቲ ዲግሪዎችና ሌሎች ሚስጥራዊ ዘት ያላቸው ሰነዶች በሀገራችን እያደገ የመጣውን የህትመት ፍላጎት መሰረት በማድረግ የተጀመረ የሌብል ህትመት ኮሌጃችን በህትመት ቴክኖሎጂ፣ በግራፊክስ ዲዛይን፣ በቪዲዮ ኤዲቲንግና በህትመት ዋጋ ትመና በቀንና በማታ መርሃ ግብር እንዲሁም በአጫጭር ስልጠናዎች ተማሪዎችን በመቀበል ላይ ይገኛል። ለተማሪዎች የሚሆን አጋዥ መጽሐፍት፣ ልዩ ልዩ የጽህፈት መሳሪያዎችን በጥራትና በብዛት በድርጅቱ መሸጫ ሱቆች በጅምላና በችርቻሮ ያገኛሉ። አድራሻችን ዋና መስሪያ ቤት አዲስ አበባ 4 ኪሎ ብርሃንና ሰላም ማተሚያ ድርጅት።

0: ቀጥ ብሎ ፓርኪንግ ዘባስ ሆኖ ይውልና ጎል ካገባበት መክፈት ይጀምራል። ምንም ኦፖርቹኒቲ የለውም። ማግባት አቻ መውጣት መክፈት ነው። ያን ጊዜ ሲከፍት ደግሞ ተጨማሪ ጎል። አሁን ግን ቀድሞ አግብቷል፣ በዚህ ላይ ዘግቷል። ምንድነው የምትሆነው? 90 ደቂቃና ምንድነው? ብዙ ጊዜ እድሎችን early ያገኛቸውን እድሎች መጠቀም ነው። ታዲያ እኛም ዛሬ እድሎችን መጠቀም ላይ እንዴት ኖት የመሴ ሪዞርት ቤተሰቦች ብለናል። ለሕክምና ወደ ጤና ተቋም ሄደው የሕክምና ባለሙያውን የተጠራጠሩበት አጋጣሚ ይኖር ይሆን? ለሕክምና ወደ ጤና ጣቢያ ሄደናል። ሐሪፍ እውነት ነው። ሰው ሆኖ የሕክምና ጤና ጣቢያዎችን የሕክምና ማዕከላትን የማይጎበኝ የለም። በአንዱ ወይም በሌላው ሙቀቱም ከፍ ሌላ ምንድን ነው የሚያቃጥለኝ? ምንድን ነው ራሴን ይህን ስሙ የሚጨመድደኝ? ምንድን ነው የሚያስለኝ ብለህ በቀላሉም ቢሆን ለመታየት ትሄዳለህ። ይህ እውነት ነው። ታዲያ ለሕክምና ወደ ጤና ተቋም ከሄዱ በኋላ የሕክምና ባለሙያውን የተጠራጠሩበት አጋጣሚ ይኖር ይሆን? ብዙ ጊዜ ሬ ሰውዬ መርፌ በዚህ ሰውዬ አልወጋም ሁሉ እኮ ምትልበት ልጅ እስካልሆንክ ድረስ ለምን መሰለ አንዳንዴ እስቲ ይላል። አጠያየቁ ራሱ ደስ አይልህም። እንዲ ይህ ከእውቀት ጋር ነው እውነት? ይህ ብዙ ዓመት የሰራ ነው? እንዲያውም አንዱ ምን አለ መሰለ፣ ዶክተር እርግጠኛ ነኝ ከዚህ ቀዶ ጥገና ተርፋለሁ አለ። ትተርፋለህ እርግጠኛ ነኝ። በዚህ ይህን ቀዶ ጥገና ከምሰጣቸው 10 ሰዎች 9ኙ ይሞታሉ፣ አንዱ ይተርፋል። ከዚህ በፊት ያሉ 9ኙ ሞተዋል። አሁን አንተ 10ኛው ትተርፋል።
1: ይሄ እድለኛ ነው መሰለኝ፣ እድለኛ ነው 10ኛው ላይ መድረሱ።
0: 10ኛው ላይ ደርስ 9ኙ ሄደዋል።
1: ያ መሲ ሕክምናን ስተነሳ እንዳልከው ነው። ባለፈው እንደውም የመሲ ሪዞርት ፕሮግራም ላይ እየሰማሁ ነበርና ከፍትፍቱ ፊቱ ነበር አንደኛው ርዕስና ገና ወደ ጤና ተቋማት ስትሄድ እኮ እየጠበቀ ያለው የሕክምና ባለሙያ ወይም ዶክተር ስትመለከተው የሆነ ሁሉ ነገር ቀለል የሚል አይነት ዶክተር አለ። ገና ሲቀበልህ በፈገግታ ነው እንኳን እንዳመጣህ ምን ምን ነው የሚሰማህ ስሜት ተብሎ ቀና ብሎ በደንብ እያወራ አንዳንዶች እኮ ትገባለህ ማነው ስም ቀና ብሎ ሁሉ ላይመለከቱ ይችላል። እንዲህ አይነት ነገር ሁሉ ትመለከታለህ። በእንደዚህ አይነት ሁኔታ ካልተጠራጠረ ከባድ ነው የሚሆነው።
0: ታዲያ ትልቅ ነጥብ ነው ያነሳው። እንዴት ነው መሰለ አሁን ህይወትን አሳልፈ ለሕክምና ባለሙያ ሆኖ እየሄድክ ያለው ህይወት የፈጣሪ ገጸ በረከት እንጂ ሰዎች ወደ ላይ ወደ ታች ሊዘውሩት ላይችሉ ይችላሉ። ግን ደግሞ ይህን ሐኪም አምነህ ነው ያስለኛል፣ ምን ይሆን ብሮንካይት ነው ይሉሃል፣ ነጭ ሽንኩርት በማር አድርገህ በወተት እየተባልክ አለቅ ሲልቅ ወይ እስቲ ልታይ ብለን ሄድከው። ሐኪሙ ስትገባ ወረቀት እየጻፈ ቀና ብሎ ሲያይ ቁጭ በል እሱ ጋር እሱ እኮ አንገቱን ደፍቶ እየጻፈ ነው። አንዴ ክብር አልሰጠህም። እሱ ጋር ቁጭ በል። ረጅም ሰዓት ይጽፋል። ከዛ በኋላ ቀና ይልና ምንድን ነው ምን ነበር የሚያመህ ሲልህ፣ ከመጀመሪያው ጀምርህ በዚህ ሐኪም ላይ ያለህ እምነት ግን ኢንስቴድ ይጽፋል። እሺ ግቡ አንድ ጊዜ መጽሐፉን ኮይ መቀጠል ይችላል። አንድ ጊዜ ይቀመጡ፣ ቆይ እቺን ጨረሰ ብሪክ ብሎ ምኖትን ነው ዳበስ። በመጀመሪያ ከሕክምናው በፊት የዶክተሩ ቁመናና አቀራረብ 50% አንተን ያሽልሃል። ይሄማ ቀላል ነው። አንተ እኮ ከዶክተሩ አፍ ምን እንደሆንክ ነው። እስቲ ቆይ ደረትህን በማዳመጫው ነካ። እስቲ ወደ ውስጥ በሉን ያዙ፣ 1-5 ደቂቃ በሉ 5 ደቂቃ። ይሄ ቀላል ነው ሲልህ ተኑ ይሄዳል በሽታው። ይህ ክሮኒክ ነው ካለህ
1: እሱ በጣም ከባድ ነው የሚሆነው። እንዳልከው ነው መሴ። ብዙ ሰዎች ባለፈውም እየነሳን ነበር እኮ ከአቀራረብ ጋር ተያይዞ እንደው ዶክተሩ ደባብሶ እንኳን ቢተው ምንም ችግር የለውም ብሎ መድኃኒት እንኳን ባይሰጥ ትፈውሳለህ። አይደለም ተወግተህ ይቅርና ውሃ ቢወጋህማ በቃ አለቀ።
0: ልክ ነህ እኮ በቃ ምንም መድኃኒት አላዝልም፣ ይሄ ምንም አይደለም፣ እንደው እንትን ነው ዝም ብለህ ረፍት አድርገህ ሻይ ብቻ ትኩስ ነገር ውሰድ ካለህ በሽታው ሳይኮሎጂካል ነው ግማሹ። ገብቷል? ስልስል እየፈራ ሰው አደለ ትፈራለህ። እንዴ እዚህ ጋር ብጥ ብሏል። ምንም እኮ
1: የለም።
0: የቀኝን ታይና የግራህን ታያለ። ቀኝ ጉበት ነው፣ ግራ ሳምባ ነው ስትል በቃ ፍርሃት ሲለቅበት። ግን ዶክተሩ ይመጣ ምንም የለውም። ይሄ በጣም ግን መድኃኒት እኮ ነው የሚሰጠህ እውነተኛውን። ግን እንደው ለማንኛውም ቺ መድኃኒት ጨርሰሃትና ድጋሚ ያለው ካለ አንደኛ

0: ስነ ልቦና ታክመህ ወጣህ ቀላል እንደሆነ ታይቷል። ሁለተኛ ደግሞ መድኃኒቱንም አግኝተውታል። ግን አንዳንዶች የምትጠራጠራቸው እዚህ ጋር ተንፈስ እስቲ አውልቅ ግብቷል። ቆይ ለምሳሌ የምልህ ከወገብ በላይ ላስፈልግ በሚችል የእግር ቁርጭምጭሚት ስብራት ሙሉ ሲያስወልቅህ እንትን ነው ምን ምቾት አይሰማህም ግብቷል። ዲስ ውዬ አብራችሁን ስላላችሁ ከልብ እናመሰግናለን። እንቀጥላለን። ከእያንዳንዱ መከራ ጀርባ መልካም ነገር አለ ብለው ያስባሉ። ውዴ መሴ ሪዞርት ቤተሰቦች ከእያንዳንዱ መከራ ጀርባ መልካም ነገር አለ ብለው ያስባሉ። አዎ ታዲዬ፣ አዎ ይኖዋይ ይውልህ ተስፋ አርግ። በመከራ ውስጥም ሆነህ እምነት ይኖርህ፣ ጽናት ይኖርህ፣ ተስፋ አትጣለው። እየሰመጠች ባለች መርከብና ጀልባ ውስጥ ሻርኮች ዙሪያ አንከበው፣ መርከቧ እየሰመጠች ነው። የታይታኒክ ናት፣ ዲካፕሪዮን የበላች ናት። ልብ በል ሻርኮች የከበቧት ናት፣ ግን በዛ ውስጥ ሁሉ ተስፋ አለ። አመስግን፣ ትወጣለህ። አዎ ያንንም ችግር መጥቷል፣ ከዛ ችግርም ሊያወጣ የሚችል አንድ ነገር እንዳለ እምነት ይኖርህ። በምትሰምጥ መርከብ ውስጥ እንኳን ተስፋ ይኖርህ፣ ለበጎ ነው ብለህ እመን።
1: መሲኮ ሞቲቬሽናል ስፒከር መሆን ነበረብ።
0: ማን ተጠቀመብኝ?
1: ብዙ ጊዜ መሴ ትላለህ፣ እንደውም ጀግና የሚወለደው በመከራ በችግር ጊዜ ነው
0: ትላለህ።
1: ዩሲ አንዳንዴ የእኛ በጣም የጎላ ጥንካሬያችን ምናልባት ሊወጣ የሚችለው በዛ አጋጣሚ ሊሆን ይችላል። አንዳንዴ የለኝም ያልነው፣ አቅም የለኝም፣ አልችልም፣ አይሆንም ያልነው ከባድ መከራ መጥቶ ሲመታን ያኔ ፍንትው ብሎ ይመጣል አቅማችን። ጀግና የሚወለደው እንደምትለው በመከራ ጊዜ ነው፣ በችግር ጊዜ ነው። በሳት ውስጥ ነው ተፈትኖ የሚወጣው። ልክ ወርቅ በሳት ይፈትናል እንደሚባለው ጀግና የሚፈጠረው በዛ በሳት ውስጥ ነው። ስለዚህ ከእያንዳንዱ መከራ ጀርባ፣ ከእያንዳንዱ ችግር መቼም ህይወት አልጋ ባልጋ አይደለም። በእያንዳንዱ እርምጃችን ችግሮች አሉ። እነዛ ችግሮች ግን ለምንድነው ወደ እኔ ህይወት የመጡት? አንዳንድ ሰዎች ለምንድነው ወደ እኔ የመጣው ብሎ ከዛ ችግር ውስጥ የሆነ መፍትሄ ለማፈላለግ ከዛ ችግር ውስጥ የሆነ ነገር ለማውጣት ባይዘወይ መሴ ዓለም ላይ የተፈጠሩ እነዚህ ግኝቶች ኢኖቬሽንስ ምንላቸው ሁሉም ማለት ይቻላል በችግር ጊዜ የመጡ ናቸው። ችግርን ያመጣቸው። ስለዚህ ችግር መጣ ማለት የሆነ አዲስ ነገር ሊወለድ ነው ማለት ነው። አንዳንድ ሰዎች በዚህ ደረጃ ይሄ ችግር የመጣው ምን ሊያሳየኝ ነው ብለው ይቀበሉታል። አንዳንድ ሰዎች ግን ችግሩ ሲመጣ ማማረር ይጀምራሉ። በማማረር ውስጥ ሆነ ችግሩ ላይ ብቻ ፍጠን ከሆነ ደግሞ በምንም አይነት ተአምር መፍትሄ የሚባለው ነገር አይታይም። መፍትሄ የሚመጣው ኮንሽስ ሆነን ይሄ መከራ የመጣው አንድ ነገር እንዲፈጠር ለማድረግ ነው፣ አዲስ ነገር እንዲፈጠር ለማድረግ ነው ብለምንቀበለው ከሆነ እንደውም በስነ ልቦና ሁለት አይነት ማይንዶች አሉ ይባላል። አንደኛው ፊክስድ ማይንድ ሴት ነው። ፊክስድ የሚባለው ምንም ሁሌም ችግሮች ሲመጡ በቃ አደጋ ብቻ ይዘው ይመጣሉ ብሎ የሚያስቡ ሰዎች ናቸው። ይሄ ግሮይንግ የሆነ ማይንድ ሴት ያላቸው ደግሞ ሁሌም እያንዳንዱ ነገር ሲመጣ አዲስ ነገር ይዞ ይመጣል ብሎ የሚያስቡ ሰዎች አሉ። እነዛን ሰዎች አሁን ብንጠራቸው አናገኛቸውም፣ ርቀው ይሄደዋል። እያንዳንዱ ችግር አቅም ፈጥሮላቸው ነው የሚያልፈው፣ አቅም እየሰጥ ነው የሚያልፈው። ስለዚህ ከእያንዳንዱ መከራ፣ ከእያንዳንዱ ጨለማ ጀርባ የሚመጣ ብርሃን አለ ብሎ ማሰብ ይበልጥ መፍትሄው ላይ እንድናተኩር ያደርገናል። መፍትሄው ላይ ከታሰበ ደግሞ ያ መፍትሄ የተሻለ ነገር ይዞ የሚመጣበት ሁኔታ ነው ያለው።
0: የሰው ልጅ በቃ አበቃለት፣ አይሆንም፣ ተፈጸመ ከሚባለው የመጨረሻው ምዕራፍ ላይ ነው ተስፋው እንደገና አጉንቅሎ ብድግ ብሎ ወጥቶ የሚያድግለት። አበቃ ከተባለበት ቦታ ላይ ሪሌሽንም እኮ የፍቅር ሪሌሽኖች እኮ አንዳንድ አይታቸዋል፣ ተበጠሰ፣ በቃ ከዚህ በኋላ ያከተመ ነው ከተባለበት ቦታ ላይ እንደገና ይነሳል፣ ደስታ ይኖራል፣ ክንፍ ይገጠማል፣ በአየር ላይም ይበራል። ገብቷል። እንደነ አይነት ነገሮች አሉ። ስንቀጥል በትርጉም ግድፈት ምን ገጥሟችሁ ያውቃል? በትርጉም ግድፈት ዛሬ ኢንተርናሽናል ትራንስሌሽን ዴይ ነው። የዓለም አቀፍ የትርጉም ቀን ነው እየተከበረ የሚገኘውና በትርጉም ግድፈት ምን ገጥሟችሁ ያውቃል? ትርጉሙ አንዱ ሌላ ይዘቱ ሌላ የሆንብህና ሰምና ወርቅ ይኖረዋል። አንዳንድ ጊዜ ሰሙ ከፊት ለፊት ላይ ያለው ነው፣ ግን በትርጉም ሂደት ደግሞ ግድፈቱ እማን ወርቁ ሌላ ነገር ይሆናል። አንተ የተመኘውን ሳይሆን ሌላ ሆኖ ይመጣል።
1: ሌላ ይሆን ይችላል። ያ ትርጉም ሲነሳ መስየ ብዙ ነገር ልናነሳ እንችላለን። ትርጉም ማለት እንግዲህ ከአንደኛው ቋንቋ ወደ ሌላኛው ቋንቋ የመቀየር ጉዳይ ነው።
0: ኤግዛክትሊ።
1: ስለዚህ ዓለምን በደንብ አገናኝቷል። እነዚህ ትርጉም ላይ ያሉት ሰዎች ዓለምን በደንብ ያገናኙበት አጋጣሚ አለ። እንደውም አንዴ በጣም የሚያስቀይ ነገር አለ። ከተለያየ ብሔር ሰዎች ሲጋቡ ምናልባት በአንደኛው ቋንቋ ሌላ ትርጉም ሊኖረው ይችላል፣ በሌላኛው ቋንቋ ደግሞ ሌላ ትርጉም ሊኖረው የሚችልበት ሁኔታ አለ። እና አንድ ጓደኛችን የነገረን ነገር በጣም ያስቀኝ ነበር ለረጅም ጊዜ። አንድ አማርኛ ቋንቋ ተናጋሪና ትግርኛ ቋንቋ ተናጋሪ ይጋባሉ አሉ። ወንዱ አማርኛ ተናጋሪ ነው፣ ሴቷ የትግርኛ ተናጋሪ ነች። እና ሌሊት ተኝተው የመጀመሪያ ናይት ነው ተኝተው፣ በቁመት አልተመጣጠኑም፣ እሱ ረዘም ያለ ነው እና እሷ ትንሽ ወደ ታች ነው ያለች። እሱ ከፍ በይ ሲል ኩፍ በይ በትግርኛ ተቀመጭ ነው።
0: አዎ
1: ከፍ በይ። እሱ ወደ ላይ አዎ እሱ ወደ ላይ ነው ከፍ በይ ነው። እሷ ተነስታ ተቀመጠች።
0: ኩፍና ከፍ ነው። አሁን ይኸውልህ እንዴት ተመልከት።
1: ሹር
0: ትንሽ ከፍ በይ ነው። ግን እሱ ዝቅ ቢል ይሻለው ነበር።
1: ይሻለናል።
0: ለምን መሰለህ? አሁን እንደዚህ በኩፍና በከፍ አይቻልም። አብራችሁን ስላላችሁ ከልብ እናመሰግናለን። ያቤ ከቤ ማስታወሻን እንገልጣለን፣ ጥያቄም እናቀርባለን። አሁን ግን በቀጥታ ወደ መጀመሪያው ፕሮግራም የስምኦን ደረጀ አሚታብ ለትምህርት ካለበት የውጭ ሀገርም ከቤት በሰላም የወጡ ኢትዮጵያዊ እግር ኳስ ተጫዋች ህይወቱ እንዴት ሊያልፍ ቻለ ብሎ ያደርሰናል። ሲማዬ፣ ከቤት በሰላም የወጣው ኢትዮጵያዊ እግር ኳስ ተጫዋች ህይወቱ እንዴት ሊያልፍ ቻለ ብሎ ሲማ የሚያቀርብልን ፕሮግራም ይኖራል። ወደ በኋላ ላይ ሲማዬን እናስገባዋለን። አብራችሁን ስላላችሁ ከልብ እናመሰግናለን። የክብር ስፖንሰሮቻችን አብረዋችሁ ናቸው። የኢትዮጵያ ንግድ ባንክ፣ ሶሲ ሶያ፣ ህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኖቢራ የህክምና ማዕከል፣ ቤቲ ማኛ ቆሎ፣ ኒው ፍላወር ፎም፣ ኮምፎርት ቅንጡ ማዛ፣ ጊዮን ጋዝ፣ ኒው ሊፍ ሜዲካል ኮምፕሌክስ፣ ቪዥን ፈንድ፣ ማይክሮፋይናንስ፣ ሜሪት ፕሮፐርቲ እና የኦሮሚያ ቱሪዝም ኮሚሽን እንኳን አደረሳችሁ እያሏችሁ አብሯችሁ ቆይታ እያደረጉ ይገኛሉ። አብራችሁን ስላላችሁ ከልብ እናመሰግናለን። ወደ መጀመሪያው ፕሮግራም እናመራለን። እድሎችን መጠቀም ላይ እንዴት ኖት ብለን ዛሬ ከክብር ስፖንሰሮቻችን መልእክት በፊት ይህን ፕሮግራም እናቀርባለን። እድሎችን መጠቀም ላይ እንዴት ኖት? የሚቆጩበት ያመለጦት እድል አለ? የመሴ ሪዞርት ቤተሰቦች፣ ታደለ መብራቶም ግን እርሶ እድሎችን እንዴት ይጠቀማሉ? የሚቆጩበት ያመለጠት ውስጥ እድል አለው ወይ ብሎ ጠይቆ ለተረቧቸው የሳምንቱ አካፋይ ቀናችሁ ያማረና የተዋበ ይሁንላችሁ እያለ ፕሮግራሙን ሊያቀርብላችሁ መስመሩን እየተጠባበቀ ይገኛል። ታዲያ እንዲህ አለ፣ እድሎችን መጠቀም ላይ እንዴት ኖት? የሚቆጩበት ያመለጠት እድል አለ? ታዴ ይቀጥላል።
1: አመሰግናለሁ የፍቅር ሚኒስትር። እንግዲህ የአርባ ቀን እድል ሆኖ የሚሉ ሰዎች አሉ። አንዳንዴ እድል መጠቀም አለመጠቀም ሁለተኛ ሆኖ፣ መጀመሪያ ግን እድል ያለኝ ብሎ ማሰብ ደግሞ ትልቅ ነገር ይሆናል መሰለኝ። አሁን ለዘመናት የቆየ አንድ ክርክር ነበር፣ አይደለም እድል ወይስ ጥረት የሚል ነገር በተደጋጋሚ ይነሳል። እውነት ለመናገር አንዳንዴ ለዚህ ቀላል መልስ ለመስጠት በጣም ከባድ ሊሆን ይችላል። ግን ደግሞ ብዙዎች የሚያነሱት ነገር ምንድነው? በጥረት ውስጥ ነው እድል ያለው ብሎ ያምናሉ። በጥረት ውስጥ ስትሞክር ነው ስትንቀሳቀስ ነው እድል ሊመጣ የሚችለው።
0: ስትስት ነው የምታገባው።
1: ትክክል። አሁን እኮ አንዳንድ ቡድኖች እንደውም መሴ በጣም ደስተኛ የሚሆኑ በቡድኖቻቸው ምናልባት ተሸንፎ ሊወጡ ይችሉ ይሆናል፣ ግን 5-6 ሙከራ ኦን ታርጌት ካደረጉ ያ ቡድን ተስፋለሁ ማለት ነው። እድል ፈጥሯል።
0: ቦክስ ውስጥ ደጋግመው እየገባ እድል ፈጥሯል። ኔክስት ጌም ኔክስት ማች ያስቆጥራል
1: ነው። በጣም የሚጨንቃቸው አሰልጣኞች ብዙ ጊዜ ያ ቡድን እድል መፍጠር ሳይችል ሲቀር ነው። ስለዚህ እድል መፍጠር ዋናው ነገር፣ እድሉ ካለ እድልን መጠቀም ደግሞ ይመጣ ነገር ነው። ስለዚህ መጀመሪያው ነገር እሱ ነው። ስለዚህ ትልቁ ዓለም ላይ ያሉ ሰዎች ብንመለከታቸው አብዛኞቹ ስኬታማ የሆኑ ሰዎች በአንድም በሌላ ሞክረዋል፣ ጥረዋል። እንዲሁ ከቤቱ ተቀምጦ የመጣ ስኬት የለም። ብዙዎቹ ያችን እድል ለማግኘት ሲሞክሩ ነው። በሙከራ ውስጥ እድሎች ይመጣሉ። ስንንቀሳቀስ እድል አለ። እንደውም ምንድን ነው የሚባለው? የተንቀሳቀሱ ሻ ወይ ፍልጥ ወይ ሊጥ ያገኛል ይባላል እኮ። ያ ሞርግን ያኔ ማግኘት እድል አለው። ቤት ተቀምጦ ምንም ሊመጣ የሚችል ነገር የለውም። ስለዚህ እድል ወይስ ጥረት የሚለው ነገር ቅድም እንዳነሳ ነው ነገሩ በቀላሉ የሚታለፍ ነገር አይደለም። ብዙ ትንታኔ የሚፈልግ ነገር አለው። ግን ደግሞ ሙርጥረት ያስፈልጋል። ለምሳሌ መስይ ለምሳሌ በስራት ሬዲዮ የመጣበትን መንገድ እንኳን ይነሳ ቢባል ጥረቶች ነበር እኮ አይደል?
0: ዋው! ያላቋረጠ የሌት ተቀን በግር ጥፍር ሰርቶ አንድ ጄ ነደደበት አንድ እንጨት ነደደበት ልዩ ከፍተኛ ጥረት የተደረገበት ዛሬ ደግሞ ሚሊዮኖችን የሚያስደስትበት።
1: አዎ። ስለዚህ ያንዳንዱን እድል በግል የተጠቀምክበትን አጋጣሚ ቢታይ እዚህ ደርሷል ነው። አሁን ላይ የሚመጡት እድሎች ፊት የተሰራባቸው ናቸው። አሁንም እየተሰራበት ነው። ፊት የተሰራበት እድል እየፈጠረ ይመጣል። ስለዚህ ትልቁ ነገር አለመቀመጥ ነው፣ መንቀሳቀስ ነው። እድል የለኝም ብሎ ማማር አይደለም። እንደውም አንዳንድ ሰዎች እዚህ ምድር ላይ ለምሳሌ አሁን 8 ቢሊዮን አካባቢ ህዝብ አለ። በነገር ላይ መስይ ዓለም ላይ እስካሁን ተወልዶ የሞተውም አሁንም ያለው ተደምሮ ዓለም 101 ቢሊዮን ሰዎችን አስተናግዳለች።
0: ከነ አንስታይን፣ ፕሉቶ፣ አርስጣጣልስ እነሱን ጨምረህ 101
1: ነጥብ አንድ እንበለው።
0: አዎ፣ አንድ በአንድ 101 ቢሊዮን ህዝብ። አዎ፣ እንትኑ ሁለትም ሆነ ሞት በብስራት በ101 ነጥብ አንድ ነው። እና ብዙ ነው
1: ብዙ ነው።
0: አዎ። አሁን እኮ ልብ በል ታዲያ 92 ሚሊዮኑ የሌሉትን
1: ቁጥረን
0: አሁን በመሬት ላይ ህንድና ቻይና የዚህ እኮ ሲሶ እኮ የነሱ 1.5-1.4 ቢሊዮን አፍሪካና ይዘው ያሉ እነሱ ናቸው። እንግዲህ 8 ቢሊዮን ህዝብ ግን ስቲል አሁን በእንቅስቃሴ ላይ ነው። አንዳንዱ ወንዝ ዳር ነው፣ ሌላው አሸዋ ቴምር ዛፍ ስር ነው።
1: ግማሹ ስቱዲዮ ነው፣
0: ግማሹ ደግሞ እና ፍሬም፣ አንተ ደግሞ ስቱዲዮ ኤርሚ።
1: ያ አንዳንዴ እኮ ለማሰብ በጣም ይደንቅሃል መሴ፣ በዚህ ቅጽበት የዓለም ህዝብ በምን አይነት ሁኔታ ውስጥ ይሆን? አሁን የገለጽከው ቦታ ይገርማል። አንዳንዱ ደግሞ የማዕድን ማውጫ ቁፋሮ ውስጥ ሆኖ 30 ምናምን ኪሎ ሜትር ወደ መሬት ጠልቆ ጨለማ ያለበት ጭራሽ ብርሃን የሚባል ነገር የማይታይበት ቦታ ላይ
0: ግንባሩ ላይ ባትሪ አድርጎ እንደ ጉንዳን ተቀጣጥሎ ጉንዳን ከምስጡ ከጉድጓዱ ሲወጣ ይታል ተቀጣጥሎ አንድ በአንድ ነው። የማዕድን ቁፋሪ አብዛኛው ህይወትም እንደዛ ነው። በዚህ ላይ ደግሞ ታዴ በጥሩ ሁኔታ ተቆፍሯል በማሽን ያልከው የማዕድን ታናል ተደረምሶ ትንፋሽ አጥቷቸዋል። ኦክሲጅን ልከናል። በዚህ ጊዜ አንድ ጊዜ እንዲያውም ወደ 45 ቀን ምናምን የፈጀ ቤንዚን ላይ ሆኖ ምናምን ብቻ ወደ ቺሊ እንደዛስ ቀን ካውንት ዳውን ሁል ጊዜ የዛሬ 9 ሰዓት ይወጣሉ ከነጎዲያ። ይህ ሁሉ ነገር ሲባልላቸው የነበሩ ማዕድን ቆፋሪዎች አሉ፣ ገበያ ላይ የሚሰሩ አሉ። ባይ ዘ ወይ በአሁን ሰዓት ገበያ እንላለን እንጂ ትልቁ የስራ መስክ ሾፌርነት ነው። አሜሪካን ብትሄድ ኦቨር ነው። በሌሎችም ያው ኦፍኮርስ አሁን ቴክ ኦቨር እያደረጉ ነው። እነኚህ አሽከርካሪ አልባ መኪኖች እንደ ዌሞ አይነቶቹ እየተኳቸው ነው። እንደዛም ቢሆን ግን ከባድ ስራ አሁን አሽከርካሪ ነው። ከአንዱ ወደ አንዱ ትዕዛዝ ተቀብሎ ይሄዳል። ሌላው ደግሞ ቢሮ ውስጥ ቁጭ ብሎ እየሰራ ነው። ኤአይም አለ ልብ በል፣ ሙዚቃ ኮምፖዝ እያደረገ ነው። አሁን
1: ብዙ ዘርፍ ብዙ ነው። የተኛ ሰው አለ፣ እንቅልፍ የመጣው እያንቅላፋ ያለ ሰው አለ፣ ግማሹ ተነቃቅቶ ስራ ላይ ያለ፣ ሱስ ላይ ያለ አለ፣ የሚወዳትን ፍቅረኛ አግኝቶ በደስታ ውስጥ ያለ አለ፣ እምቢ የተባለው እያዘነ ያለ፣ ስንት ነገር ነው ያለ በዚህ ቅጽበት ዓለም ላይ። ምድራችን 8 ቢሊዮን ህዝብ ይዛለች። አሁን በዚህ ቅጽበት
0: በተፈነገሉት ጎን ባንሆን፣ አሁን የወደዳት ጎን ቢሆን ደስ ሲለው እኛም ደስ ይለናል። እንደ ፍቅር ሚኒስቴርነት የተፈነጋገሉ ግን ገብቷል። እነሱ ደግሞ ትንሽ ልቡ ተሰብሮ ውሃ ልጠጣ ብሎት በሩን ዘግቶ ኧረ እባክህ ትሞታለህ ልጄ፣ ባፍህም እህል አልቀመስክ፣ ትንሽ እንኳን ቅመስ። እናት በምን እንደተቸገረ ልጁ አታውቅም። ብዙ የወደዳት ብዙ ያመናት እሱ ሳይለብስ ያለበሳት ሳይበላ ያጎረሳት የሆነ ምክንያት ፈልጋ ደግሞ በጣም የሚያስቆጨው እንደ ጥቅም እንደ ሀብት ባለ ተሸናፊነት በትምህርት በሞራል በቁም ነገር የተሻለ ነው። በቁመና ግን አሁን ኔትወርክ ይሄ አይደለም።
1: ከሌለህ የለህም ተብሎ
0: ከተፈነገለ የሚያለቅ ሰው ነው ባይ። እንደሱ አይነት ስንት ሚሊዮን አለ አሁን በዚህ ሰዓት
1: ዓለም ዥንጉርጉሮች ነው መሰለኝ።
0: ታንኪዩ።
1: በቃ ቅድም እንዳነሳነው ነው። አንዳንዱ የሚደሰታል፣ አንዳንዱ የሚያዝናል፣ አንዳንዱ የሚወደውን ሰው ለመቅበር የተዘጋጀ ሰው ይኖረዋል፣ አንዳንዱ ደግሞ እየተወለደ ያለ አለ እንኳን ደስ ያለህ የሚባል አለ። እና ይሄ ሁሉ ዓለም ላይ ያለው 8 ቢሊዮን ህዝብ እንመለከተው መስይ ምን ተብሎ ይቀመጣል መስላ? ይሄ ሁሉ ህዝብ እድለኛ ነው ብሎ የሚከራከሩ ሰዎች አሉ። ወደዚህ ምድር መምጣቱ ብራሱ ሰው በመሆኑ እድለኛ ነው። ለምን ከተባለ በአንድ ግንኙነት መቸመኛ ሰው ይሆን ነው ከአባታችን በወጣ የዘር ፈሳሽና ከእናታችን በተገኘ እንቁላል ነው። 300 ሚሊዮን ስፐርም ሴል ባንድ ቅጥበት ሂዳ ነው ከነዛ መካከል እኔ ይሆንኩት። ያቺ ስፐርም ሴል ሌላ ሆና ቢሆን እኮ እኔ እንኳን አይደለሁም። ስለዚህ ከ300 ሚሊዮን
0: እሺ
1: እሱማለ
0: መንታለ
1: ያ እሱ ሰው ስትሆን ራሱ በብዙ ፈተና በብዙ ድር ነው የመጣው። ሎተሪ ነው እድል ነው ተምቦላ ድርሶ ነው ወደዚህ ምድር የመጣው።
0: ኦ ዴቪ ነው
1: አድቪ ነው
0: ወልኩንት ዳ ወደዚህ ምድር ላይ ያልመጣው
1: አለ ያልመጣው
0: አሁን ባልከር
1: 299.999 እኮ ከስሯል።
0: ልብ በል የት ነው የሚሄዱት እነሱ? አሁን 2.99 የት ነው
1: የሚሄዱት?
0: ገብቷል እና አንዳንተ ሆነ ድለኛ ሆነ ለካለኛም ስንመጣ ዴቪ ሞልተን ነው ኦ ታኖ።
1: ስለዚህ ዓለም ላይ ያለው ሰው ያንዳንዱ ሰው ድለኛ ነው ብሎ ማሰብ ይችላል ነው። ምናልባት ያለንበት ችግር በጣም የተለያየ ሊሆን ይችላል። ቀድም ያነሳን ነበር በየትኛውም ሁኔታ ውስጥ ብንሆን በዚህ ዕለት የተሰጠን ነገር ብናስበው በጣም የተሻለ ነው መስይ። አሁን ብዙ ጊዜ ስናዝን ስንተክዝ እኔማ መከራ እኮ ይፈራረቅብኛል ምንል ሰዎች ምናልባት የተሰጠን ነገር ደግሞ ብናስበው በጣም ትልቅ ነገር ሊሆን ይችላል። የተሰጠን ምናልባት ያጣነው ገንዘብ ሊሆን ይችላል። ግን ይሄንን አየር ደግሞ ገዝቶም የተነፈስኩ አልበል በኦክሲጅን
0: ተገጥሞላቸው ከውጪ እሱም እኮ እንደ ልብ አይገኝም ወረፋ ተይዞ ነው። አየ መተንፈስ ችግር ኦክሲጅን ድሮፕ አረገ ይሏል በህክምና ቋንቋ ምን እንደሆነም ግራ ነው የሚገባ። ድሮፕ አርጓል ኦክሲጅኑ ቀንሷል ነው እና መተንፈስ አይችልም ይገጠምላል። ንጹህ ኦክሲጅን ከሲሊንደር ቦታ እኔ ግን እንደው ታዲቆ ይደሱ ሌላ ጊዜ ይመራሉ። እይ እሱ ንጹህ ኦክሲጅን ነው የሚሰጥ በሲሊንደር። ካርቦን ዳይኦክሳይድ ደግሞ አለ እሱ ለድራፍት የሚያገለግል ነው። የነሱ ልዩነት አንድ ቀን ሌላ ጊዜ አስረዳሉ። በጣም ልዩነት
1: አለ። ኬሚስትሪው በጣም ነው የሚያምረው ይተነተናል። ያ ስለዚህ መስይ ምን ለማለት ነው እያንዳንዳችን በደንብ ከተመለከትነው እድለኛ ነን ምንም ጥያቄ የለውም። አንዳንዴ እኮ ይሄ እድለኝነቱን በተለይ ደግሞ ማነጻጸር ላይ ስንመለከተው መስይ አንድ ቀን አሞን ተኝተን ቫልዩ ምናደርገው ጤናን ልክ ስንታመም ነው። እዛ ታምን ስንነሳ የሚሰማ የሪሊፍ ስሜት ቀላል አይደለም። ወክ ማድረግ አየር መሳብ ፀሐይን ማየት አንኮ ሰው ምናልባት ረህ ፀሐይ እንደው ተነከረ ምናን ያርክ ተማራለ ያንን ፀሐይ ደግሞ በጣም የሚመኙት በርካታ ሰዎች አሉ።
0: እንዴው
1: ይሄንን የሬዲዮ ፕሮግራም እየሰሙ ያሉ መስ ሪዞርት ላይ ያሉ አድማጮቻችን
0: ሚሊዮኖች
1: መስማት ብራሱ ልክ ነገር ነው። ጀሮና ሞት ህክምና ላይ ያለ ሰውም አለ። ስለዚህ ያንዳንዱ ነገር ከተመለከት ነው የተሰጠን ነገር በጣም ብዙ ነው መስ። እድለኞች ነን። አንዳንድ ሰዎች በድላቸው በጣም ያማሩዋሉ። ግንባሬ ነው የሚሉ ሰዎች አሉ። አንድ ጓደኛ ነበር ምን ያህል ሰዎች እንደሚያማሩ ማሳያም ይሆን ያ ጓደኛዬ ነው።
0: እሺ
1: የኔ እድልኮ ገና በአርባኛ ቀኔ ላይ ነው በቃ ይሆነ በአርባኛ ቀኔ ኤግዛክትሊ በአርባኛ ቀኔ ነው እድል እንደሌለኝ ያወቅኩት አለ። ቤተሰቦቹ ነገሩት ባህር ዳር ላይ ሲወለድ በወቅቱ ጥሩ ሀብት የነበራቸው ሰውዬ ክርስትና አባት ሊሆኑ ተዘጋጅተው ነበር በሰዓት የኛ ክርስትና አባት ሆኖ ተብሎ የሚጠበቁ ሰውዬ እናት ይሞታሉ።
0: እሺ
1: በቃ ቀብር ላይ ነው ሀዘን ላይ ነው ክርስትና ራነሱ እና ሄ ተነግሮታል። እያንዳንዱ ነገር ኩሽ ባለ ቁጥር እኔ እኮ ያኔ ጀምሮ ነው አውቀዋለሁ ይላል። በቃ እና ቀደም እንዳነሳው አንዳንዴ ኮምፕሌን የምናረግ ከሆነ የምናማርግ ከሆነ ሊመጡ የሚችሉ ድሎችም የመቅረት ድላቸው በጣም ጠባብ እየሆነ ይመጣል።
0: አንዳንዶች እኮ ምን ይላሉ መሰለ ታዲ እርግጠኛ ነሽ እናቴ እኔ ነኝ የመጣሁት ወይስ እንግዲህ ልጁን ነው ይከበር ተለዋውጠን እንዳይሆን እኔ እዚህ ምንም መሬት ላይ ሆኜ የደላይ ነገር የለም እና እንግዲህ ልጁ እንዳልሆን እኔን ቀብረሽ ተቀያይረን እንዳንሆን እስከዚህ ደረጃ ድረስ የሚያማርሯል
1: አለው መሴ። ምናልባት ከድል ጋር በተያዘ በተለይ የሚያስቆጫችሁ እድል አለ ወይ ብለን እናነሳለን። አንዳንዴ በባልና ሚስት መካከል አለመግባባት ሲፈጠር መቼም የሆነች ቁርሾ ስትመጣ ታሪክ ትመዛለ። እኔ እኮ አንተም ብየቀረቸ ነው እንጂ ይሄኔ የት ቦታ ያንን የመሰለ እድል ሁሉ አባክኝ የምትል ሴት አለች።
0: በሬ ድረስ መኪና ክላክስ እየተነፋ አበባ እየተላከ በግ ሙክት እየተላከ ቤተሰቤን ሲያስጨናንቁ ገንዘብ መኪና አይገዛኝ ማቴሪያል እኔ አንተ ፍቅር ይበልጥብኛል ሰው እንሆናለን አብረን ብለን ያሁን ጊዜ ያ ሁሉ ጊዜ ረሳሁ ያኔ አንተ አንገትን ይደፋ እኔ ቀና ያልኩ ነበርኩ አሁን አንገቴን አስደፈተ አንተ ቀና አልክና
1: አዎ
0: ገብቷል ለምን እድሎቹዋል ይሁን አይ በፍቅር ታዲያ የማይበሉ የበሰሉ ፍሬዎች የተወሰኑ ድሜ ውስጥ ነው የሚያልፉት ገብታ ሁልጊዜም እኮ እንዲያውም ትዝ ይላል ታዲያ ከአሜሪካ የላኩት ጽፍ ትዝ ይላል 40 60 ብዬ
1: አሜሪካ ውስጥ የሚገኙ ኢትዮጵያን ሴቶች
0: ሴቶች 40% 40 ድሜ የሞላቸው 60 ሺህ ኢትዮጵያውያን ትዳር ሲፈልጓቸው ያኔ በስለው ጎምሩተው ከሷ አግብቼ ወልጄ ልጅ ብለው ሲያንዣብቡ እነሱ ኢትዮጵያ ውስጥ ያሉ ዘመዶቻቸውን ለእህትየው ካስክ ስትገዛ ለወንድምየው ሚኒባስ ለአባትየው የኩላሊት እጥበት ምናምን ሲባል እድሜዋ በሀያ ገብታ 40 ላይ ትነቃለች። እግሮቿ ስር አበጅተው አረንጓዴውን ስር አበጅተው ትቆማለች። 40 ላይ ቆማ ስታይ እነኛ ፈላጊዎች በሙሉ ዞር ብለዋል ገብተዋል ታዴ እሷ ቤተሰቧን ስትረዳ 40 እንደዚህ አይነት ህይወት እኮ ነው ሰው የሚያሳልፈው። እነኝም ሁሉ አሳልፋለት አሁን ለዚህ ይችላል ነው አሳልፋለት ሀብት ሳት መርጥ እሱ መርጣ እያለች በመጨረሻ ላይ ግን በቃ
1: በሆነ ነገር ልቧን ሰብረው ያንም ይነሳው ያንን እድል ብዙዎቻችን ደግሞ መሴ መቼም ሰው እስከሆንክ ድረስ ባንዳ አንዳንድ አጋጣሚዎች የምንቆጭባቸው ይኖራሉ። ምንም ጥያቄ የለውም።
0: ኤግዛክትሊ።
1: ስለዚህ ባለትዳሮች ላይ እንደዚህ አይነት ቁጭት ልናገኝ የምንችልባቸው ሁኔታዎች አሉ። እንደውም አንዳንዴ ደግሞ እናቶች ሲቆጩ ሁሉ ትመለከታለህ መሴ። እኔ እኮ አንተን ወልጄ አንተን ነፍሰ ጡር ሆኜ ነው እንጂ እንዲህ አይነት እድል መጥቶልኝ ነበር። አንተን ወልጄ ታቀፌ ልጅን ላጋዥ ወይም ደግሞ ለሞግዚት ሰጥቻለሁ ድም ብዬ ነው እንጂ እንዲህ አይነት እድል ሁሉ መጥቶልኝ ነበር። እናቶች ሲናደዱ አንዳንዴ በልጆቻቸው እቺን ሁሉ የሚያስታውሱበት አጋጣሚ ታያለ።
0: ልጆች ያበሳጫቸዋል። ማለት የልጆ የእናትን ውለታ በእንዲህ አይነት አስቸጋሪ ህይወት ውስጥ አልፈው አሁን ያልካቸውን እጅግ የሚያማልል ሰው ሆነህ ሚስ ልታረገው ማየት ይችላል። እድልን እኮ ነው አሳልፈው ለልጃቸው ብለው የሚመጡት ገብቷል። አንተን እርጉዝ ሆኜ አንተን ከማጣብዬ አንተን ለማሳደግ እነኚህ ሁሉ ህይወቶች አመለጡኝ። አሁን ደግሞ አንተ ልባትህ እንደ ሰው መቆም አቅቶ ተኝተህ ትውላለህ፣ ተጋድመህ ትውላለህ፣ ማታ ጠጥተህ 7 ሰዓት ትገባለህና ሪሊ አዝናለሁ ይሉሃል። ደግሞ ያ ልጅ እንዴት እንዳሳደጉት ታውቃለህ? ህፃን ሆኖ እኮ ከእጃቸው ከቀሚሳቸው ስር እንዲያውም አንዳንዴ እንዴ ተመለሰልት ገባ ነው እንዴ ሉታ ኮ ከዚህ ዞ ኮ ሰርሰር ነው ኮ ቢለው
1: ያ መስየ እድልን ስለመጠቀም ያነሳን ነበር። በተገኘው አጋጣሚ እድሎችን ተጠቀምባቸው ይገባል ይያል ነበር። ግን ሁሉም እድሎች ደግሞ ጠቃሚ ላይ ሆኑ ይችላሉ። እድሉ ስለመጣ ብቻ ልንጠቀምበት አይገባም። ማገናዘብ የሚጠይቁ ነገሮች አሉ። አንዳንድ እድሎችን ስንጠቀም ምናልባት ከተደራጋራችን ጋር ሊያፋጣን የሚችልበት እድል ሊኖር ይችላል። ደግሞ እድሉን መጠቀም በራሱ አንዳንዴ ከባድ ነገር ይዞ

በእለት ተእለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ

0: ተለያዩ ዝግጅቶች በፈለጉ ጊዜ ባሉበት ቦታ በብዛትና በጥራት እናቀርባለን። ቤቲ ማኛ ቆሎ አድራሻ ካራቆሪ ስልክ ቁጥር በ0913555349 ወይም በ0912971556 ላይ ይደውሉልን። ቤቲ ማኛ ቆሎ። ቤቲ ማኛ ቆሎ
1: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽላቱ ብቻ በቂ ነው ብዬ አላምን። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለሳኑኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለት ስለሻም ይለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
2: እንኳን ለበዓሉ አደረሳችሁ። በአስተማማኝ ሁኔታ ደህንነቶም ጤንነቶም ተጠብቆ ምግቦን በፍጥነት ለማብሰል ይመርጡታል። ዲዮን ጋዝ የዘመናዊ ቤተሰብ ምርጫ። የቤቶን የሆቴሉንና የፋብሪካውን የኃይል ፍላጎት በሙሉ እናሟላለን። አሁንም ልብ ይበሉ፣ የዲዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ በሚል ቢጫ ካፕ የታሸጉ ብቻ ናቸው። ምርቶቻችንን ከትናንሾቹ ባለ 3 እና 6 ኪሎ ግራም ጀምሮ በዲዮን ጋዝ ብቻ የተሞሉትን ከህጋዊ ወኪሎቻችንና አከፋፋዮች ያገኛሉ። የተረጋገጠ ጥራት፣ የተፋጠነ አገልግሎት፣ የቤተሰቦ ደህንነት በዲዮን ጋዝ። ዲዮን እንደ ጅረቱ ኃያል ነው ጉልበቱ። መልካም በዓል።
3: ዲዮን እንደ ጅረቱ ኃያል ነው ጉልበቱ። ዲዮን ጋዝ
4: ሰንደክም የሚያበረቱን እንዳንወርቅ የሚጠብቁን አዲስ ተስፋን የሚያሳዩን በራቸውን ከፍተዋል። አሁን ለህክምና ባህር ማዶ መሻገር ቀረ። እዚሁ በሀገር ልጅ በሀገር እጅ መፍትሄ አለ። ምክንያቱም እውነተኛ የህክምና አገልግሎት የሚጀምረው ከሰብአዊነት ነውና። ኒው ሊፍ ሜዲካል ኮምፕሌክስ ከትክክለኛ ምርመራ እስከ ተገቢው ህክምና፣ ከሙያዊ እውቀት እስከ ሰውነትን በሰውነት የሚያንከባክብ። ኒው ሊፍ ሜዲካል ኮምፕሌክስ ሰብ ስፔሻሊስት ሐኪሞችን ዓለማችን በደረሰችበት ቴክኖሎጂ ከተራቀቁ የህክምና መሳሪያዎች ጋር ይዞ ሁሉንም ዝግጁ አድርጎ እየጠበቃችሁ ነው። ኒው ሊፍ ሜዲካል ኮምፕሌክስን ለቡ ሙዚቃ ሰፈር ዋናው አስፓልት ላይ ያገኙታል። ለበለጠ መረጃ ወደ 8565 ይደውሉ። ኒው ሊፍ ሜዲካል ኮምፕሌክስ፣ እዚህ ተስፋ አለ።
1: ደረሳችሁ ለግሎ ወይም ለንግዶ መስፋፋት ተጨማሪ አቅም ፈልጋዋል? ተራው ይርሶ ነው። ለቅዶ መስፋፋት ከጎን ሆኖ ከተለያዩ የዋስትና አማራጮች ጋር እስከ 50 ሚሊዮን ብር ድረስ ብድር ወደሚያቀርበው ቪዥን ፈንድ ማይክሮ ፋይናንስ ይምጡ። በቁጠባ አማራጮቻችን ዳጎስ ያለ ወለድ ያገኙ። ቢያሻው የተንቀሳቃሽ ሂሳብ አገልግሎታችንን ተጠቅመው ንግዶን ያቀላጥፉ። በቪዥን ፈንድ ሞባይል ባንኪንግ ገንዘብ ይቀበሉ፣ ያስተላልፉ፣ ክፍያ ይፈጽሙ፣ ሂሳቦን ይወቁ። ለቀልጣፋና ምቹ ግብይት በሜርቻንት ኪዋር ኮድ አማራጫችን በቀላሉ ይክፈሉ። ወደ ቅርንጫፎቻችን ጎራ ይበሉ። 9310 ላይ በነፃ ይደውሉ። ቪዥን ፈንድ ማይክሮ ፋይናንስ አክሲዮን ማህበር። መልካም በዓል ይሁንልዎ።
5: እነሆ 365 ቀናት። በእነዚህ ቀናት ውስጥ ህልም መሬት ነካ፣ ቃል ወደ ኮንክሪት ተቀየረ፣ እምነት ስም አተረፈ። ዛሬ በመርካቶ በፒያሳ የአዲስ አበባ አዲስ ገጽታ እየተጻፈ ነው። ሜሪት ፕሮፐርቲስ፣ የታመነ ንብረት፣ አንድ ዓመት አንድ ራዕይ። ቀጣዩ ምዕራፍ ሜሪት ፕሮፐርቲስ። ይደውሉ 0911971336 ወይም 0911975548። በአካል ካላችሁ ደግሞ ፒያሳ ኢትዮ ሴራሚክ ህንፃ ሁለተኛ ፎቅ እንገኛለን። ሜሪት ፕሮፐርቲስ።
6: እንኳን ለኢሬቻ በዓልና ለኦሮሚያ ቱሪዝም ሳምንት አደረሳችሁ ይላል የኦሮሚያ ቱሪዝም ኮሚሽን። የኦሮሞ ህዝብ በአንድነት ከሚያከብራቸው የጋራ በዓላት አንዱ የሆነው ኢሬቻ የበዓል መገለጫ፣ የአንድነት ተምሳሌት፣ እንዲሁም የፍቅርና የእድገት ምልክት ነው። ኮሚሽኑ የኢሬቻን በዓል ምክንያት በማድረግ ዘንድሮም ለስድስተኛ ዙር የኦሮሚያ ቱሪዝም ሳምንት ዝግጅትን ከአገር ውስጥና ከውጭ አገር ታላላቅ እንግዶችን በማሳተፍ በስካይላይት ሆቴል ከልዩ ልዩ ዝግጅቶች ጋር ከመስከረም 19 እስከ 21 ድረስ ደማቅና ማራኪ በሆነ ሁኔታ ለማካሄድ ዝግጅቱን አጠናቋል። በዚህ ዝግጅት ላይ የቱሪዝም ፎረም፣

የአገር ውስጥና የውጭ አገር ቱሪዝም ምርቶች ኤግዚቢሽን፣ በቱሪዝም ዘርፍ የላቀ አስተዋጽኦ ላበረከቱት ግለሰቦች የሕይወት ዘመን ሽልማት መሸለምና ዕውቅና መስጠት፣ እንዲሁም በጉጉት የሚጠበቀው የሚስ ቱሪዝም ኦሮሚያ ውድድር በድምቀት ይካሄዳል። ኑ የኦሮሚያ ቱሪዝም ሳምንትና የኢሬቻን በዓል አብረን በጋራ እናክብር። የኦሮሚያ ቱሪዝም ኮሚሽን ቪዚት ኦሮሚያ

0: አድማጭ ይድላው እንጂ እኛ ሚና ገባን ያለንን አሟጠን መርከብ አስገነባን ይኸው ይኸው ውቅያኖስ ላይ ተጥሏል መልቁ ቪዛ ትጠየቁም ዝለቁ ዝለቁ አሳው ይዘምራል ባህሩን ሸፍኖ ዶልፊን አንቀላፍቷል ላንድ አይኑን ጨፍኖ በያል ነበር ብሎ ኦክታፖስ ፈከረ እንደምንመጣማ ገምቶ ነበር የተፈጠረ ነገር በጣሙን ይደንቃል ሲያይን ተደስቶ አዞ እንዲስቃል የሪዞርቱን መምጣት በማድነቅ በማክበር የበላውን ተፋ የሻርኮች ማህበር ሜዲትራኒያን ሰንጥቀን ስንገባ ዶፊን ተቀበለን በቅፍ አበባ ተናወጠ ውሃው አሶቹ ዘመሩ ዘፋኝ ጉድፈላብን ድምፃቸው ማማሩ ማማሩ ማማሩ የሚላችሁ የመሴ ሪዞርት የኢትዮጵያ ንግድ ባንክ የዕለተ ረቡዕ የመስከረም 20 የሳምንቱ አካፋይ ፕሮግራም ላይ እንገኛለን። የክብር ስፖንሰሮቻችንን መልእክት ሰምተን ተመልሰን መተናል። አብራችሁን ስላላችሁ ከልብ እናመሰግናለን። ከቤቶ በሰላም የወጣው ኢትዮጵያዊ እግር ኳስ ተጫዋች ህይወቱ እንዴት አለፈ ብሎ ሲማ የላከልንን ፕሮግራም ሰማን። እድሎችን መጠቀም ላይ እንዴት ኖት የሚቆጩበት ያመለጠው እድል አለ ወይ ብለን ጠይቀን አቀረብን። አሁን በቀጥታ ለህክምና ወደ ጤና ተቋም ሄደው የህክምና ባለሙያውን የተጠራጠሩበት አጋጣሚ ይኖር ይሆን? ይኖራል? የህክምና ባለሙያውን ወደ ህክምና ቦታ ሄደው ተጠራጥረውት ያቃሉ? ሲያዩት፣ ሲያገኙት፣ ሲጠይቁት ያልመሰሉት ነገር አለ የተጠራጠሩበት ወይ ብሎ ሊያቀርብላችሁ ታደለ መብራቶም መስመር ላይ እየተጠባበቀ ይገኛል። ታዴ እንዲህ አለ። ለህክምና ወደ ጤና ተቋም ሄደው የህክምና ባለሙያን የተጠራጠሩበት አጋጣሚ ይኖር ይሆን ብሎ ታደለ መብራቶም ጠይቆ መልሱን ሊሰጣችሁ ወደ አዘጋጃችሁ ፕሮግራም ሊወስዳችሁ ዕለተ ሮባችሁ ያማረና የተዋበ ይሁንላችሁ እያለ ፕሮግራሙን ሊያቀርብ ታደለ መብራቶም መስመራዊ ነው። አሁን ሰዓቱ የታዴ ነው።
1: አመሰግናለሁ የፍቅር ሚኒስትር። እንግዲህ የጤና ጉዳይ ሲነሳ ሁላችንም የሚመለከተን ጉዳይ ነው፣ ምንም ጥያቄ የለውም። መሴ ቅድም እያነሳው ነበር፣ በአንድም ይሁን በሌላ አጋጣሚ እንዳው ባንታመም እንኳን ልናስታመም ሂደን እንኳን እናውቃለን። ግን ያልታመምንበት አጋጣሚ ይኖራል ማለት ትንሽ ከባድ ነው። ወደ ጤና ተቋም ያልሄድንበት አጋጣሚ አይኖርም ማለት አይቻልም። ምናልባት አንዳንዴ ህክምና ቅድም እያነሳን ነበር፣ ገና ሲቀበሉን ጀምሮ ከፍትፍቱ ፊቱ ነው እና የህክምና ባለሙያዎች ሲቀበሉን ጀምሮ የምንፈወሰው 50% የሚሆነው መሴም እያነሳው ነበር ሳይኮሎጂ ነው። ህክምና ሳይኮሎጂ ነው። ውሃም ተወግተን ወተትም ተወግተን ምንም ልንድን የምንችልባቸው ሁኔታዎች አሉ። ስለዚህ አቀራረባቸው በጣም ወሳኝነት አለው። አቀራረባቸውን አይተን ብዙ የምንጠራጠራቸው ነገሮች ሊኖሩ ይችላሉ። ከነዚህ መካከል አንደኛው ለምሳሌ ይሄ የህክምና ለምሳሌ የህክምና ባለሙያዎች ትልቁ ኃላፊነታቸው መሴ ከማከም ባለፈ ሚስጥር ጠባቂነት ነው መቼም። ስለዚህ እንደው ትንሽ የህክምና ባለሙያው ቀዥ ቀዥ የሚያደርገው ከሆነ እንዲህ ሰውዬ ሚስጥሬን ያወጣው ይሆን? አንዳንዴ የታመምነው ህመም ወይም ደግሞ ያለብን በሽታ ምናልባት ሰዎች ጋር ቢደርስ ሊፈጥረው የሚችለው ችግር ሊኖር ይችላል። በማህበራዊ ህይወታችን፣ ስራ ግባታችን ላይ ባለን ግንኙነት የሚፈጥረው ተጽዕኖ ሊኖር ይችላል እና አንዱ የምንፈልገው ነገር ከህክምና ባለሙያዎቻችን ሚስጥር መጠበቅ ነው የሚሆነው።
0: ኤግዛክትሊ
1: አንድና ወሳኝ ነገር ነው። ምክንያቱም ብዙ የሚያሳባው ነገር ይኖራል ከወጣ በኋላ። ስለዚህ ያንን ሲጠብቅልኝ ይሆን የሚለው ነገር በራሱ የህክምና ባለሙያን ራሱ ተመልክተህ ድምዳሜ ላይ ልደርስ ይችላል።
0: ደግሞ እኮ አንተ ከተነገረ በኋላ ከህክምና ባለሙያው ወጥቶ ታየዋለ ጓደኛህን፣ ያን ሚስጥር አንተ ሰማህ፣ እሱ አልነገረህም ትላለከው በልብህ። እንዲህ አይነት ቁም ነገረኛ ውስጡ ግን እንዴት ቢሆን ነው ዝቅ ያለው ትላለ። ወይ የህመሙ አይነት ከበድ ያለ ሊሆን ይችላል።
1: ለሚስቱ ራሱ እኮ ነግራት አይመስለኝም ብሎ
0: ታንኪ። ዋናው ነገርማ የሚደበቀው እኮ መጀመሪያ ከዛ ነው። ገብቷል። ኬታ መጣሁ ልትለው ትችላለች። እንዲህ አይነት በሽታ ከሌላ ግንኙነት ጋር ባለ የሚመጣ ነው። አንተ እኔ ያለው እኔ ንጹህ ነኝ፣ ኬታ መጣሁ ብትል ኬታ መጣሁ ይላል። ወይ ይሄ ልጅ እንግዲህ በመርፌ ወይ በሌላ ነገር ሳያውቀው በሆነ በምግብም በምንም ብቻ ተመርዟል፣ አንዴ መጥቷል። እና ለዶክተሩ ይሄ ነገር ኦፍኮርስ ደግሞ ሊነገረውም አይገባም። የህክምና ባለሙያው ስለ አንተ የሜዲካል ሪፖርት ለሰዎች አሳልፎ መስጠት ትዳርም እኮ ያበላሻል። ቅድም ያልከው ትዳርም እኮ ያበላሻል። አንቺም እኮ ደግሞ ችግሩ መሰለ ሚስትም መታ ትታይ የአባላዘር ጉዳይ ነው ካለ
1: ጨብጥ ነው ባምቡሌ ነው ትባልና ሚስት እሷም ጥንቃቄ
0: እሷም መታ ባንድ ወቅት ላይ ከእንትን ጋር ወሊድ ጋር ሲያስ ኤችአይቪ ባልና ሚስትም እኮ ሄደ ነው ውጤቱ ምታየው።
1: የግዝና ክትትል ጊዜ
0: ሚስት ብቻ ናት ባልሽንም ጥሩ ነው ትባለው። ትሄድና ቆመ ረጅም ሳ ሲያወሩ ምንም ንጽህና የሚባል ነገር የለም። በምን ነገር እንዴት ነው 15 ደቂቃ ሊመክሩን ይቻሉት ምናምን ብላ በጣም የምትፈራው እና እንዲህ አይነት ነገሮች ትዳርና አሁን እሷ ቤት ውስጥ ተቆጠባ ያለች ሴት ሆና ያለ አንተ ከውጪ እንዲህ አይነት በሽታ ከሰው ጋር ባለ ግንኙነት ሊመጣ ይችላል ተብሎ ከፍተኛ ግምት በሚሰጠው ህመም ውስጥ ስታልፍ ባለቤት እንዲህ ዝም ትላለች። ሶ በድብቅ እንዲያዝል ትፈልጋለች። ዶክተሩ ደግሞ እሷን አይተዋታል ወይ አሳዝነዋለች ወይ ዶክተሩ ደግሞ አንተ በማታውቀው ሁኔታ ሊጠቅማት የፈለገው ነገር አንተ ሊለያት ይፈልግ። ይሄ ብዙ ጊዜ 99.9% ከንትን ጋር በተያዘ ነው። ባልሽ ጋር የሆነ ችግር አለ ካላት አንተ ቤት እስክትገባ እሷ ወጥታ ታገኛታለ። እና አንዳንድ ጊዜ የህክምና ባለሙያዎች እንደ ነፍስ አባቶች፣ የህክምና ባለሙያዎች እንደ ጠበቆችህ። ጠበቃም እንደዛ ነው። ለጠበቃ እኮ ነው ሁሉንም ወንጀልህን አሳልፈ መሰል። ከጠበቃ ደብቀህ አታመልጥም።
1: ሲመረቁም ደግሞ መሀል አለ የሉስ ፓስተር መሰለኝ ራሱ መሀላው የሚምሉት
0: ታንኪዩ እንትንን ወደ ጎና ዙረ
1: ጭራሽችን ነገር ላላደርጋት ነው። በቃ ሚስጥር ጠባቂነት በምንም አይነት ሁኔታ አንዳንዴ እኮ በተላላቅ የአሜሪካ ተቋማት ራሱ መረጃ ባለመስጠት እኮ ከፍርድ ቤት ጋር የሚፈጠረው ግብግብ ቀላል አይደለም። የካስተመሮችን አልሰጥም መረጃ በሚልና ሚስጥር ጠባቂነት በስነልቦና ባለሙያዎችም መሴ አንደኛው ትልቁ ቦታ የሚሰጠው ነገር ኢቲክሱ ይሄኛው ነው። የሚስጥር ኮንፊደንሻሊቲ ነው።
0: ኮንፊደንሻል ለምሳሌ እኔ አንድ ጨዋታ ላጫውት። እኛ ጋር በተሰራ የስፖርት ፕሮግራም ከኢትዮጵያ ብሔራዊ ቡድን ያሁን አይደለም ነግርህ፣ ይሄ ቆየ ወይ ባክ ወደ ስንት ዓመት በኋላ በፊት ስንጀምር ነው እና አንድ የፕሮግራማችን ባልደረባ ፕሮግራሙን ሰራ። መረጃ አለኝ ብሎ ነው ያወጣው። ፕሮግራሙን እንዳጋጣሚ የፕሮዳክሽን ማናጀር አይቶት አሳለፈው፣ ኤዲቶሪያል አይቶት አሳለፈው ትክክል ነው ብሎ። መልስ መስጠት ነው የሚገባው እንግዲህ ያ አሰልጣኝ። ኢንስቴድ ጠበቃዋን ይዘው መጣ። እኔ ጋር ነው የገቡት እና ምንም አላቅም ፕሮግራሙ ስጠኝ አለኝ። ምንድን ነው ቆይ ሲቁጭ በሉ ጠበቃውንም አስቀመጥ ውሃ እስቲ ያምጡልን
1: ያረጋገላ
0: ብዬ እንትና። አንደኛ አሁንም እንደው የመሰየር ይዞ ቤተሰቦች ቢሰሙት ሁሌ ደስ የሚለኝ መረጃ የምንሰጠው በፍርድ ቤት ትእዛዝ የሬዲዮ ጣቢያ አየር ላይ የዋለ በሬዲዮ ጣቢያ የተቀረጸ ለፍርድ ቤት ነው የሚሰጠው። በፍርድ ቤት ትእዛዝ ወይም ተቆጣጣሪ ባለስልጣን የኢትዮጵያ መገናኛ ብዙሃን ባለስልጣን መስሪያ ቤት አለ። የኢትዮጵያ ብሮድካስት ባለስልጣን የነበረ ሲያዘን ስጡ ላኩልን በግልባጭ ይቆጣጠረናል። የመንግስት አካል ነው። ያኔ ነው የምንሰጠው። ጠበቃ አሁን ይዞ ወደመጣ አሰልጣኝ የድርጅቱን ሚስጥር በሙሉ እየቀረስክ እያባዛ ትሰጣለህ? አታደርገውም። ኖ አልኩት። ይኸውልህ በፍርድ ቤት ነው የሚሄደው። መሀል አለ ስላልክ ነው። ሚስጥር መጠበቅ አለበት ስላልክ ነው። ደግሞ ልጆቼን ፕሮቴክት የማድረግ ኃላፊነት ያለብኝ እኔ ነኝ። እኔ ነኝ ከፊት መምጣት ያለብኝ። ናኒ ንገረኝ አልኩት። አኩርፎ ሄደ። ግን የማዝነው ምንድን ነው መሰለ፣ በስንተኛው በሶስተኛው ወር ያን ፕሮግራም የሰራው የድርጅታችን የስፖርት ጋዜጠኛና ይሄ ብሔራዊ ቡድን አሰልጣኝ ተቃቅፎ አገኘኋቸው ከርቀት በእውነት። እኔ ደግሞ ሆቴል ቤት ውስጥ አግኝቼ እኔን አኮረፈኝ። እኔ እውነታው ይሄ ነው። ፕሮግራሙንም ጣቢያውን ፕሮቴክት የማድረግ የመንግስትንም ኃላፊነት በፍርድ ቤት አምጣ እንሰጣለን፣ ወይም ባለስልጣኑ መስሪያ ቤት ትሄዳለን እንሰጣለን። ታዛዥ ነን። ከዛ ውጪ ጠበቃህን እያዘ ለመጣ ሁሉ የድርጅቱን አየር ላይ የዋለ ፕሮግራም ቅጂ እያተምን መስጠት ግዴታ የለብንም ነው ያልኩት። እነሱ በሶስተኛ ወር ተቃቅፈው ያው ይገናኛሉ። እኔ ዳር ቀረው ብቻ።
1: ኖርማሊ ማድረግ ያለብህን ነገር ነው ያደርከው መሴ። እንደውም ላነሳው ነበር በነገር ላይ መሴ፣ ስንት ሰው ፕሮቴክት እንዳደረግ ካቃሉ።
0: ታንኪዩ።
1: ብዙ ክሶች ይመጣሉ። ያው አንዳንዴ አየር ላይ ስትሆን የሚያመልጡ ነገሮች ኖሩ ይችላሉ፣ ወይም ደግሞ ማስረጃ አለኝ ብለን ሊወራ ይችላል። ያኛው የተወራበት አካል ደስተኛ ላይሆን ይችላልና ክሶች ሲመጡ ብዙ ጊዜ ያለውና አንተ ፕሮቴክት የምታደርግበት መንገድ እውነት ለመናገር አያለው ብዙ ጊዜ አይቻለሁ
0: ደሞ ሞት አለው
1: አሁን ያልከውን ኬዝ ራሱ አስተውሰዋለሁ
0: አስተውሰዋለሁ
1: ያ
0: እስቲ ተመልከት ምንም አሁን ድረስ አይደለም
1: እንደም ጋዜጠኛ ይምጣልንና እዚህ ግባና አንተ ፊትም ምናምን ሁሉ ነገር ነበር እኔ ለብቻ እናገራለሁ ብለ
0: ታንክ ዩ እኔ ለብቻዬ ነው ማናገራቸው ብዬ የራሴ ልጅ ፕሮቴክት አድርጌ ርምጃም እንደሚወሰድ ከሆነ እኔ ያረጋለሁ ብለ አሁን እነሱ ፍቅር ናቸው እኔን ሲያየኝ መነጽሩን አውልቆ አይኑን አሽቶ ነው እና ምንም እኔ እኮ ህግ ነው ያልኩት እንጂ ከሱ ጋር ታርቆ እኔን ይጠላል እንዴት አይነት
1: ያ ስለ ሚስተር ጠባቂነት የነሳን ነበር መሴ ከህክምና ጋር ነው እንግዲህ ወደ ህክምና ተቋም ሂደው የህክምና ባለሙያውን የተጠራጠሩበት አጋጣሚ ያለው ይያልን እየነሳን ነውና እንግዲህ ከህክምና ጋር ታይዞ በርካታ ግጥመኞች አሉ መሴ ሊወሩ የሚችሉ ከነዚህ መካከለ አንዴ ብዙ ጊዜ የሚያስቀኝም እንደው አንዷ ከገጠር ነው የመጣችው አሉ። ለመጀመሪያ ጊዜ ነው እንደዚህ አይነት ህክምና ምርመራ ባልፎም እያነሳን ነበር ወደ ገጠሩ አካባቢ ሞር ወይ ጸበል ወይ ባህላዊ ህክምናዎች ላይ ትኩረት የማድረግ ነገር ሊኖር ይችላል። እንደው ነገሩ ጸና ሲል ነው ወደ ህክምና ተመጣው። እና እንዴት ወጣት ነች ገጠር አካባቢ ነው ተኖረው እንደዚህ ወደ ህክምና ተቋም መጣ ምርመራ ያደረገችበት ማጋጣም የለም። እና ልክ የህክምና የምርመራ ክፍል ትገባለች ዶክተሩ በቃ አዛ ሄጅና አልጋው ላይ እስኪተኝ ይላታል። እሷ እንግዲህ መጋረጃ ነገርም አለው ሂዳል ጋር ለተኛለች ልክ ዶክተሩ መተኛቷን ካረጋግጥ በኋላ ሲሄድ ወደ ግድግዳው በደንብ ተጠግታተኝታለች። ከዛ ምንድነው ዛድረስ የርሹ ምናን ነገር ወደዚህ ነኝ ይሆናል ለርሶ እንዳይጠቦት ብዬ ነው
0: በምን ይመረምራት ነው መሰል ቆይ ምንድነው ምርመራው አየ ተንፍሺ ሚላታል መሰላት አየ ደሞ ማልተነገራትም
1: ያ
0: አሁን እኮ እንዲከለ እንዲያውም እኮ ቆይ ታዴ ወደ ዶክተር ጋሲ ኬድ ንጽህና የሚጠበቃል
1: ያ
0: ገብቷል ለሐኪሙ ምቹ ሁኔታ መደላደል መፍጠር አለብን። የጠረን የብብት ጠረን የምናምን ትጥብጥብ ብሎ የሚሄድ ነገር አለ። ኢቭን እኮ ሰዎች ሲመጡ ወደ ሆስፒታል እንዲሄዱ ዘመድ ጋር መጥተው ሲያርፉ ነይ ትጥብጥብ በይና መለወጫ ልብስ እንኳን ከሌለ የቤት ውስጥ ያለ ይሰጥና ለምን ንጽህና ተጠብቆ ነው የሚሄደው ሐኪሙ ምቾት እንዲሰማው አየ ብዙ ነገሮች አሉ ይዞ ብክ የሚመጣው እና ተጠይፎን በእንጨትን በርጩሜ ነገር እንዲህ ከሚገልጠን በንጽህና መጥቶ እንዲያየን እድሉን ለመስጠት ንጹህ መሆን እና መንገር ያለበት ወደ ሆስፒታሉ ይዞ የሚሄደው ሰው ተጣጥበህ ጫማንም ውልቅልቅ አድርገህ ታጠብ አውልቀተኛ ይለዋል እኮ ወንዱ ገብቷል ከነ ጫማው መመርመሪያ ስትሬቸር ላይ አይተኛም አውልቆ ሲያውልቅ ቀድሞ የሚወጡ ነገሮችን ፕሮቴክት ለማድረግ ትጥብጥብ አድርጎ ወንዱንም ሴቷንም አውልቂ ይልሻል ይመረምርሻል እዚህ ጋር ጡት ማስያዣ አድርጊበት ይባላል አለበለዚያ አለ ጡት ማስያዣ ይመጣና ውልቅ ስታደርገው በልህ ምቾት የማይሰጡ ነገሮችን ከሐኪሙ ፊት ማራቅ
1: እሷ ግን ለእርሶ እንዳይጠባት ብዬ ነው የሚል ነገር ነው።
0: ጥሩ ነው ማለት ለህክምና መመቻቸት በቃ ጥሩ ነው።
1: ይሄ ከህክምና ጋር ሲነሳ እንዴ ሰፈር የኛ ጎረቤት ነዋሪ ነበር ባህር ዳር እና ለሆነ ለስራ ጉዳይ ወደ ጎንደር ይሄዳል። ቁመናው በጣም የተለየ ሰው ነበር። በጣም ግሬስ ያለው ሰው ነው እና አልጋ ያዘበት ሆቴል ከሆቴሉ ባለቤት ሴትዮ ጋር በደንብ ይተዋወቃል። የተዋወቃት ዶክተር እሸቱ ይባላል በሚል ነበር እና ብዙ ጊዜ አሳልፈዋል ጥሩ ጊዜ አሳልፈዋል ተግባብተዋል።
0: ዶክተር ሆና ነው መታቀው
1: እና የሚሰራው እዛ ባህር ዳር ፈለገ ህይወት ሆስፒታል ነው መሰራው ብሎ ዶክተር እሸቱ እንደሆነ ነግሯት ነው የመጣው። ከዛ እሷ ከተወሰነ ጊዜ በኋላ እሱ ለመጠየቅ ተመጣለች። መጣ ሆስፒታሉ ላይ ዶክተር እሸቱን ፈልጌ ነበር እንዳሁኑ ሞባይል ስልክ የነበረበት ዘመን አይደለም እና በቀጥታ ሆስፒታሉ ነው ሄደችው ዶክተር እሸቱን ፈልጋለ ይባላል። ከዛ ይፈልጋል ዶክተር እሸቱ ግን የሚባላል እዚህ ተቋም ይፈልጋል። ከዛ መጨረሻ ላይ የጽዳት ቃዎቹን ይዞ ከዛ ሰፈር በቃ ይሄ ታሪክ ተሰምቶ ከዛን ግዜ ጀምሮ ዶክተር እሸቱ ነው የሚባለው።
0: ጥሩ ነው ትልቅ አሰበ ምን ይባላል መሰለ ወደ ጨረቃዋ ተኩስ ኮከቦቹን እንኳን አታጣም ነው የሚባለው። እና ዶክተርነቱን ተመኝቶ እዛው ግቢ ውስጥ ያለ ጽዳቱን ማስኬድም ጥሩ ነው ግን በቅጽል ስም ተያዘለት
1: ዶክተር እሸቱ የሚል ነገር መሴ የህክምና ጉዳዮችን ስናነሳ እንግዲህ በእኛ ዘመን እኔም እንኳን ደርሸባችኋለሁ እነ መሴ ደግሞ በደንብ የደረሳችሁበት ይመስለኛል። እንደዚሁ የህክምና ተቋማት ከመስፋፋታችሁ በፊት መቼም የሰፈር የመንደር መርፌ ወጌዎች አይጠፉም እኮ መሴ ሁላችንም እንትን ያልንበት እጃችሁ መድኃኒት ነው እየተባለ በጣም የሚገርም ድጋፍ እኮ አድርገውልናል።
0: እንቲ በጣም እንጂ ደሞ ጃቾ መድኃኒት ነው
1: መድኃኒት ነው።
0: ደሞ ታዲ አሁን እንዳልከው ነው መርፊውም እኮ እንደሆነ አይነት ሻርፕ ይሆነች ስል ስትገባ ማይሰማው እኮ አይደለም እንደ መዋጥ መርፊ ይሄ ጆንያ መስፊያ
1: ያ
0: እንደሱ አይነት እኮ ነው የሚገርም አልገባ ብሎ እንዲኮ ታፋሃላይ ወዲህ ወደፊት ወደኋላ ቆይ ቆይ እንዳይሰበር ያዘው ትባላል። አንተ ሰውነት ምን ቀርገ ነው ምትይዘው? ለምን ፍራ ወጭም መርፊ እየመጣ ብቻ ተሰምቶኝ ስቄ ሰጣለሁ አትልም። ስለዚህ ሰውነትን ጭምቅ አርገ እንደ መርፊ ባይዘው አሁን ያልከው በእኛ ዘመን ምን አለ መሰለ መርፊ ሲወጉ ላያቸው ላይ ተሰብሮ እግራቸው
1: ይተሻዘረጋቸው
0: ያዝ ያደረጋቸው ብዙ አሉ። ለምሳሌ የመርፊ አሁን እኮ መርፊዋን አይታታል ደሞ አንዴ ነው ተጠቀመው አንዴ
1: ያኔ የተቀለቀለ
0: ወይ ጉድ የሚንቀለቀል ውሃ አለ አንተ ተወጋ ውሃ ውስጥ ይገባል መርፊው ያው ጀርሞቹን ከዛ የመጣው ባክቴሪያ ወደ ሁለተኛው ሰው እንዳያስተላልፍ ከዛ ተቀቅሎ በአልኮል ይታሻል በአልኮል ያሽና ሌላ ቀጣ ይሆን ይወጋል
1: ይወጋል
0: እንዳልኩ አንድ መርፊ ረጅም ሰዓት ነው እንትን ይያለም ይሄደው ለምን እንደ አንዴ ወቅት ምትወረውረው ማደለም የግድ ፈልገህ አንድ ሰው ደሞ መዳኒቱን አብዚሊ ነው እኮ ያኔ ጊዜም እኮ ያሉት መዳኒቶች የተወሰኑ እንዳልከው ሪሊፍ የሚሰጡ መዳኒቶች ናቸው ከሐኪም ቤትም እኮ ተመጣ የመርፊ ወጊ ቆለ ሰፈር ውስጥ ቀደም እንዳልከው ሄዳት ወጋም አንዴ መዳኒቱን ከሰጠ ሐኪሙ ሰፈር ውስጥ ነው ተወክተም ጨርሰው ጋሽንትና ጋ ሐኪምንትና ነው
1: ሐኪም
0: ሐኪምንትና ጋ ትባላለ ሄደት ወጋለ አንዳንድ ደሞ ኢንካማቸው ትንሽ ከፍ ያለ አስመጥቶ ያሰውጋል እዛው ቤት ውስጥ ወይም ዝምድናውም ካለ ቤት መተው ሲያልፉ ወክተው ይሄዳሉ እኔ አይኔ ላይ ታዲ መርፊው መዋጥ ይባላል ጆንያ መስፊያ
1: መስፊያው መዋጥ ነው ይባላል ያ
0: መዋጥ ነው ይባላል ያ ትንሽ ነው ቢላላ ጫፉ ሻርፕ ቢሆን እንዳሁኑ ያሁኑ ልጆች ያመለ በመርፊ ድለኝነት የለም ግን ጠቅ ገባ አሁን እኮ መግባቱና መውጣቱን አታቀም
1: እሹር እንደም እኮ መስየ ያጫወቷቸው ያጫወቷቸው ህፃናትን ወክተው እኮ ነቅሎ ምንም አይሆነዋል
0: ምንም ምንም መርፊ ያው ግን ልጆች ምልሁ ገና ካዩ በኋላ ሰውነታቸው እንስን ይላል
1: ሳያዩት ፊት ለፊታቸው ያጫወቷቸው ከኋላ ወክተው ሲወጣ አያውቁትም
0: አያውቁትም
1: እንዳልከው በመዋጥ ግን በጣም
0: ሞንቲ አልኩ ስር ተፈልጎ ብዙ ስራቸው ተገኝቶ የተበላሹ ሰዎች
1: አለ መስይ አሁን አንዳንዴ ደግሞ እዛ ሰፈር አካባቢ ያሉት የመርፊ ወጊዎች በጣም ደስ የሚለው ያው እድሜም ገፋ ሊል ይችላል እና አንተ በድንገተኛ ትሄዳለህ በድንገተኛ ትሄዳለህ ታሟል እስኪ እንደው ሂዱ በቃ አቶ ገሌ ጋር ነው አንተ ብለህ ሐኪም ገሌ ጥቅስ ሁሉ አለ እኮ ሐኪም ያግዛል ነው የሚለው እንደውም ጥቅሱ ሐኪም ያግዛል ፈጣሪ ይፈውሳል
0: ፈጣሪ ይፈውሳል ልክ ነው ሁለቱንም አያያዝ ያግዛል ነው
1: ሹር እና የሉም አርሳቸው ወይ አረቄ ቤት ይደዋል ትንሽ ጎንጨት ብሎ ለመምጣት ይመጣሉ ምሽት አካባቢ ነው ምንድነው ብለው ሲሉ አረገሪ ታሞስኪ ማን በቃ አምጡት ነው ሞቅ ብሏቸዋል በቃ ወጋ ያረጉና መርፊው ራሱ ፈዛ ሊረሳ ይችላል ከዛ
0: ታድክ ታድጋለ በጣም ከባድ ነው በጣም በጣም ከባድ ነው
1: ያ አሪፍ ጊዜ ነበር እውነት ለመናገር እንደተባለው ድሉና ተጠቅመንበታል
0: አዎ ደሞ ታዴ ከዛም በላይ ያን ጊዜ መድኃኒቱ ሁሉ ግንባርህ ላይ ጠባሳ ቢኖር የእንደዋ ሁላ ቅጠል አምጣ ትባልና የሆነ ቅጠል አለ ስታረገው ይደርቃል
1: ይደርቃል
0: እኔ ምልህ
1: ሳይኮሎጂ ነው በቃ
0: ሳይኮሎጂ ቆይ ለምሳሌ ቆ ምን ማለት መሰለ ታዴ ለምሳሌ አሁን የስኳር ህመምተኞች አሉ የስኳር ህመምን ቆ እንደዚህ መርመርመሪያ ከደም እንደዚህ ከሽንት ወስዶ ከመገኘቱ በፊት ቁጫጭ እዚህ ሜዳ ላይ ሽኑ ይባላል ሜዳ ላይ ሽንት ሽንትን ቁጫጭ ከወረሰው ጣፋጭ አለው ጣፍጧል ስኳር አለው ብሎ ማሰብ
1: ላብራቶሪው እሱ ነው
0: አይህ ይውል መርፊዎች እንዴት ከመዋጥ ከወፋፍራሙ የጁኒያ መስፊያ ከመያክለው መርፌ አሁን ወዳሉበት እጅግ ስለት ያለው እንደሆነ ሻርፕ የሆነ የስኳር መመርመሪያ ከቁጫ አያየ ይህ ልጅ እየበላ ይከሳል፣ ቶሎ ቶሎ ራበኝ ይላል፣ ብዙ ምግብ ይወስዳል። ምን ሆኖ ነው? እስቲ ሜዳሊያ ያሸኑት ይባላል። የሌሎቹ ንጹህ የሆኑ ከስኳር ህመም በሽታ ውጭ የሆኑ ማንም ቁጫጭ እዛ እርጥበት ላይ አይገኝም። ግን ቪክቲም የሆኑ ሰዎች ላይ ቁጫጩ ሽንቱን ወሮት ያለ ዊች ሚንስ አንድ ነገር በውስጡ ኢንሱሊን እንትኑን እየጎዳው እንደሆነ ይሁል
1: ሀገር በቅልቁት
0: ያ
1: በጣም ነው የሚገርመው። መሲ የህክምና ጥበባችን በጣም የሚደንቅ ነበር። እሱን ያ ትንሽ ጨምርበት የማሳደግ ጉዳይ ነበር እንደ ጥያቄ ይነሳ የነበረው። እኔ እንደውም በአርባ ቀን ይባላል ጋሻብ የሚባሉ መርፌ ወጊ ነበር ስፍራችን። ከኛ ፊት ለፊት ነው የነበሩት እና ከብት ሁሉ አላቸው እና ሁሌ ማዘር ጋሻቤ ነው እኮ ያዳኑህ ምናምን ሞተ ነበር ያኔ።
0: ምን አድርገህ
1: እንግዲህ የአርባ ቀን ጨቅላ ወይ ነፋስ ነገር ነፋስ ነው መሰለኝ የተባለው ብቻ እርሳቸውን ያዳኑ ምናምን ትባላለህ። ከዛ እያደግን ስንመጣ ግን ጋሻፔ የሚወጉት እኮ ወተት ነው ይባላል። ከብትም አላቸው እንደዛ ሁለት ይባላል
0: የጊደር
1: እንደዛ አይነት ነገር ትባላለህ። ግን ቅድም እንዳነሳ ነው ነው በአንድም ይሁን በሌላ ለአካባቢው ማህበረሰብ ፈውስ የሰጡ ናቸው።
0: ይህማ እምልህ ሁሉም ሐኪም እኮ ያኔ የሐኪም ምጥረት የትምህርቱም ውስንነት አለ፣ ጥቂት ናቸው ባለሙያዎቹ። አሁንም በዘመናዊ ዓለም እኮ ይህንን አንድ የልብ ሐኪም አንድ የኩላሊት ሐኪም ለብዙ ኢትዮጵያን ይደርሳል ብለ አሁንም እኮ አታስብም። እነኛ ሰዎች ናቸው እንዴ በአዋላጅነትስ? በአዋላጅነትም እኮ የልምድ አዋላጆች እማማ ትርንጎን ጥሯቸው እኮ ነው የምትባለው። ይመጡና እስቲ ውጡ ይሏል። አንዳንድ ማይወጡ ሴቶች አሉ፣ ያንዱን እንትን ይወጣሉ። እንትን አድርጉ ይባላል፣ ከሰል ጭሱ ይወጣለት ከሰል፣ ማፀን ንፋስ እንዳይገባው ነው ይደረግና ያዩታል። አንተ ከሁለት ሰዓት በኋላ ትወልዳለች፣ አዲስ ምላጭ አምጡ ምናምን። ያን ጊዜ በነበረ
1: ዝለይ ትባላለች፣ እስኪ በዚህኛው ጎንሽ ተኝ፣ ብዙ ነገር ነው ያለው። ሳይንሳዊ ነገሮች በዛ።
0: እነሱ ናቸው ሲያዋልዱን የኖሩት።
1: እውነት ነው።
0: አሁን ዘመናዊ መጥቶ አሁን እኮ የአወላለድ እንትኑ ቀይሯል። መዋኛ ገንዳ ውስጥ ባሎን አለ፣ ዋና ውሃ ጽንሱን በደንብ ያሳልጣል ተብሎ ስለሚታሰብ ዋና ውስጥ ነው የምትቀመጠው። እዛ ውስጥ እንድትወልድ እየተደረገ ሄዷል። አሁን
1: ሄዷል።
0: ያኔ ግን ልምድ አዋላጆች እዚህ አድርሰውናል።
1: አድርሰዋል።
0: ያኔ የመንደር መርፌ ወጊዎች ቴክኖሎጂው በፈቀደላቸው መጠን እንዳልከው ከምኑም ቤት ተጠርተው መጥተው ስቲናና ና እውነትም ይቺ የወፏ ናት ያዘችው፣ አንድ ድብን ያደርገዋል፣
1: አንድ ይገባል። በቃ መሴ ሕክምናን ስናነሳ አንድ የዛሬ ታሪካችንም ሞር የሚወስድን ወዴት መሰለ፣ አሁን ዘመኑ ዘምኗል እያልክ ነበር ቅድምም። ከዚህ ከዘመኑ መዘመን ጋር ተያይዞ ሕክምናና የሶሻል ሚዲያው ምንና ምናቸው የሚለው ጥያቄ በብዛት ይነሳል። አሁን ብዙ ሰዎች የማህበራዊ ሚዲያዎችን በጣም የመተማመን ነገር ትመለከታለህ። የጤና ተቋማት ሳይቀሩ የጤና ሚኒስትር በተደጋጋሚ ራሱ ማህበራዊ ሚዲያዎች ላይ የምትመለከቷቸውን ነገሮች እንደ ትልቅ ምክር ሀሳብ ወስዳችሁ መጠቀሙ አደጋ ይዞ ሊመጣ ይችላል የሚል በተደጋጋሚ የሚነገር ነገር አለ። አሁን ብዙ ሰዎችን እመለከታለሁ ወይ ቲክቶክ ላይ ወይ ዩቲዩብ ላይ ሰዎች አቅማቸው በፈቀደላቸው ልክ የሆነ ቪዲዮ ሊሰሩ ይችላሉ። ይህን ለምሳሌ የጨጓራ በሽታ ካለብህ ይህን በባዶ ሆድ ተነስተህ እንዲወቅጠህ እንዲጨምረህ ምናምን ብትጠጣው ትፈወሳለህ ወይ ምናምን ነገር ይላል። ያ 30-40 ተመልካች ያለበት ነው። ኮሜንት ላይ ስታየው የተለያዩ ኮሜንቶችን ታገኛለህ። እንዲጠቅሞ የነበር እንዲሆነ እንዲሆነ እንዲሆነ ነገር አለ። አሁን ግን ችግር ቢከሰት ያንን ሰው እንዴት ነው ልጠይቀው የምትችለው? ለምሳሌ ቅድም እያነሳ ነበር፣
0: እሱ ሆኖታል እኮ
1: ሆኖታል፣
0: እሱ ሆኖት ሊሆን ይችላል።
1: ያ ለሌላው ደግሞ አደጋ፣ ምክንያቱም እኔ ስጠቀመው የሰራልኝ ሌላ ተጓዳኝ ችግር የሌለብኝ ሆኖ ሊሆን ይችላል። ያኛው ሰው ምን አይነት ተጓዳኝ ችግር ነበረበት? ያ ቢወስደው ደግሞ ይበልጥ የከባድ ጤና ቀውስ ውስጥ ሊገባ የሚችልባቸው ሁኔታዎች አሉ። እና ለዛ ነው ማህበራዊ ሚዲያዎች ላይ የምናገኛቸውን መልእክቶች፣ በተለይ ከሕክምና ጋር የተያዘ ነገር እውነት አድርገን አንቀበላቸው፣ ወይም ደግሞ ትንሽ ሂደን ሰዎችን ማናገር በጣም አስፈላጊ ነው። አንደኛ ተጠያቂነት፣ ለምሳሌ ብስራት ሬዲዮ ቅድም ሲ እያነሳ ነበር፣ አንዳንድ የምንሰራቸው ዘገባዎች እኮ ችግር ካለባቸው እንጠይቃለን፣ ኃላፊነት እንወስዳለን፣ ጥያቄነት አለ። ስለዚህ ይሄ ኃላፊነት ስላለብን በከፍተኛ ጥንቃቄ ነው አንዳንድ ነገሮችን ስንሰራ። ምንም ጥያቄ የለውም፣ ጥንቃቄ አለ። ቅድም እንዳነሳው ብሮድካስት ሊጠራ ይችላል ይሄ ዘገባ አስተላልፋችኋል በሚል
0: አሁ ይቆጣጣራል
1: ያ የጤና ሚኒስትርም እንደዚህ አይነት የጤና መረጃ ሰጣችሁ እንደዚህ አይነት ችግር እንዲፈጠር አድርጋችኋል ተብሎ እንጠይቅ እንችላለን
0: ህብረተሰቡ የተነሳሳተ ግንዛቤ እንዲይዝ አድርጋችኋል በጤና ምክንያት
1: ያ
0: ብዙ ሰው ነው የሚቆዳው ታቤ ጊዜው ያለፈበት ምርመራ ወይም መድኃኒት ወይም አጠቃቀም እንዲህ ነው ብለህ ታስተምራለህ አላፊነትም እኮ አለ ሚዲያ ላይ ስትቀርብ እንደው ማይክ አገኘው ብለን ሁሉንም አዋቂ ሆነን ሁሉም ነገር ላይ አስተያየት ሰጥተን በኋላ በወገን ላይ በማህበረሰቡ ላይ ለሚደርሰው ጉዳት ሪስፖንሲብል ነህ
1: ማህበራዊ ሚዲያው ላይ ግን እንደዚህ አይነት ሪስፖንሲቢሊቲ አካውንታቢሊቲ የለም የታግኝተስ ልጠይቀው ትችላለህ ስለዚህ ማህበራዊ ሚዲያ ላይ የምናገኛቸው የህክምና ምክር ሐሳቦች ላይ ከፍተኛ ጥንቃቄ መድረግ እንዳለበት የህክምና ባለሙያዎችም ይናገራሉ እኛም መስይ በዚህ አጋጣሚ ለማስተላለፍ ምን ወደው መልእክት ይሄ ነው ይሄን ካነሳን በቀጥታ ወደ ታሪክ እንለፍ መስይ ኢዛቤል ትባላለች በ2022 በህመም ምክንያት ወደ ድንገተኛ ክፍል ወይም ደግሞ ኢመርጀንሲ ሩም እንድትገባ ተደረገ ህመሟ ኦቫሪያን ሲስት ይባላል ወይም ደግሞ የእንቁላል ከረጢት ላይ የሚፈጠር ፈሳሽ ነው ህመሟ የነበረው በተደጋጋሚ ከፍተኛ ህመም ይፈጥራል ይሄ በሽታ በጣም ከባድ ነው መሰይ ህክምናውን በመጠባበቅ ላይ ያለች አሁን ቀድም እንዳነሳ ነው ዶክተሩ እስኪ እዛ አልጋ ላይ ሁኚ ወይም ደግሞ የኦፕራሲዮን ቴብል ላይ እንድትሆን የማድረግ ነገር ነው እዛ ላይ ሁኚ ተብላለች ታዲያ ህክምናዋን በመጠባበቅ ላይ ያለች ዶክተሯና ሌሎች የህክምና ባልደረቦቿ በሽታውን እንዴት ማከም እንደሚቻል በኮምፒውተር ዙሪያ ተሰብስበው የዩቲዩብ ቪዲዮ ሲመለከቱ አስተዋለች አሁን ታመህ ሂደህ ኦፕራሲዮን ልትሆን ቴብል ላይ ሆነ የህክምና ባለሙያዎች ኦፕራሲዮን የሚሰሩ የህክምና ባለሙያዎች ታብሌት ላይ ኮምፒውተር ላይ የዩቲዩብ ቪዲዮ እየተመለከቱ ነው እንዴት አድርገን ነው ሰርጀሪ ልንሰራው የምንችለው ህመሙ ምንድን ነው የሚለውን ነገር ለማየት ማለት ነው
0: ዋው
1: አሁን ቀደም ያነሳ ነው እኛ እንደ ተካሚ ሆነን መረጃዎችን ከመሰብሰብ አንጻር ዩቲዩብ ላይ ያልን ያለ ነው የህክምና ባለሙያዎችን መረጃ ለማግኘት ዩቲዩብ ላይ ተሰብስበው ነው የታዩት በዚህ ሰዓት ደንግጥና መግቢያችን ላይ እንደውም የተጠራጠሩት የህክምና ባለሙያ ያለው ወይ ወደ ህክምና ተቋም ሄዶ ነው ያለው እቺ ሴት ለኦፕሬሽን ቴብል ላይ ሆና ነው ዶክተሯና ሌሎች የህክምና ባለሙያዎች ዙሪያ ከበው ኮምፒውተር ከፍተው ዩቲዩብ ላይ ቪዲዮ የሚመለከቱት እርሷን እንዴት መስራት እንዳለባቸው
0: ይሄ በጣም ከባድ ነው ደግሞ ታዴ ሌላው ቢቀር ዩቲዩብ እኮ ብቻ እንዳይመስልህ ከበው በዚህ በኩል ሰርጀሪ ከጀርባ ወይስ ከፊቷ ካሉ ቆይ አንተ እኮ ቴብል ላይ ነህ ዶክተር ያቃሉ ብለህ እምነት በጣልክባቸው ሐኪሞች እጅ ላይ ነህ በቃ ከዛ በኋላ አነስቴዥያ ትወስዳለህ የማደንዘዣውን የለህም አይደል ግን ከመደንዘዝህ በፊት እያያቸው ወደ አንተ እያዩ ከጀርባ ወሰደው አይ ከፊት ይሻላል ይሄኛው ቅባት ነገር አለው ካሉ ከስትሬቸር ላይ ወርደኩ ልትሮጥ
1: ትችላለህ ያ እና ይህን ስትመለከት እሷን በጣም ደንግጣለች በቀጥታ ያ ስልኳን አውጥታ በመቅረጽ ኋላ ላይ ቪዲዮን በማህበራዊ ሚዲያ ላይ አሰራጨችው ቪዲዮ ተመልካቾችን አስገርማቸዋል ነገር ግን ታሪኩ በህክምና ባለሙያዎች መካከል የተለየ ውይይት አስነስቷል ከቪዲዮ ስር ኮሜንት ተሰጡ ቪዲዮን ከለቀቀችው በኋላ በርካቶች እየገቡ ኮሜንት ሰጡ ነበር አንዳንድ ዶክተሮች በዛ ኮሜንት መስጫ ላይም ነበሩ ምንድነው የሚሉት ዶክተሮቹ የህክምና መረጃ መፈለግ ወይም ጥርጣሬ ሲያጋጥም ቪዲዮ ማየት የህክምናው አካል ሊሆን እንደሚችል ሲያብራሩ ነበር ኮሜንቱ ላይ ያብራሩ ነበር በተለይ ያልተለመደ ሁኔታ ሲያጋጥም ሊታይ ይችላል የሚል ነገር አስነስቶ ነበር ስለዚህ በህክምና ወቅት ዩቲዩብ ላይ ሰርች የሚያደርግ ዶክተር ማየት መጀመሪያ ላይ አስደንጋጭ መስልም ቪዲዮ ቀላል ጥያቄ አስነስቷል አንድ ሐኪም አልጋ ላይ አስተኝቶ ዝርዝር ነገሮችን እርግጠኛ ለመሆን መረጃ ቢፈልግ ወይስ በራሱ ማስተዋወስ ላይ ብቻ ቢተማመን ይመርጣሉ ነው ትልቁ ጥያቄ
0: ግን ደግሞ
1: ያ
0: ሐኪሞቹ የቤት ስራቸውን እኮ አልሰሩም እሷን እኮ አስተኝተው ነው የሚወያዩት
1: ያ
0: እንዴ ታዴ ልክ ነህ አሁን ዶክተሮቹ አስተያየት መስጫ ቦክስ ውስጥ ገቧልክ ገብተው የማህበራዊ ሚዲያ በዩቲዩብ የሚሰጥ አገልግሎትን ማየት አንዱ የህክምና ክፍል ነው አሪፍ እሷን አስተኝቶ አይደለማ መጀመሪያ ቢጨርሱት ነው አጥሩ ለምን መሰለ እሷ እኮ ሜዲካል ኬዟ እኮ ታውቋል ኦፕራሲዮን ልትሆን ነው ከመግባቷ በፊት ስትሬቸር ላይ እንዳለች ወይም ከሩሟ ሳያወጧት እነሱ ሚቲንጋቸውን የቤት ስራቸው መጨረስ አለባቸው ለምን መሰለ ሳይኮሎጂካሊ ትጎዳለህ እቺ ልጅ እኮ ካሜራ አውጥታ የቀረጸቻቸው በሞት እንኳን አንድ ነገር ቦን ይሁን እንዲደረጋሉ ወይ ሊሆን ይችላል። አሁን ከኤአይ ጋር አይደል እንዴ አብረህ እኮ ተሰራላ
1: ሹር
0: በኤአይ ታከመከምና እንሰጣለን መባል እኮ ተጀምሯል።
1: ሹር
0: ዊርድ አይደለም ይሄ? ዊርድ የሚሆነው ምን መሰለ አንተን አስቀምጦ ምን እናብላው ይህን ፈትፍተንስ ወይስ አጥንቱን ቢሉህ እምቾት አይሰጥም። ይሄ ደግሞ የህይወት ነገር ነው። እነሳለሁ ተመልሼ ህይወት አገኛለሁ ወይስ በዛው ቀራለሁ ነው?
1: አዎ መስየ ከዚህ ጋር በተያዘ በጣም ትልቅ ነጥብ ነው ያነሳው። ከዚህ ቪዲዮ መመልከት በኋላ ሰዎች የተለያየ ሐሳብ እየሰጡ ነበር። አንደኛው ከገጥማቸው ችግር ጋር በተያዘ የህክምና ባለሙያዎች ተሰብስበው ዩቲዩብ ቪዲዮ ሲመለከቱ በተጨባጭ ቪዲዮ ላይ ታይቷል። አሁን የታየው ነገር እሷ ጋር በተያዘ ዶክተሮቹ ከበው ዩቲዩብ ቪዲዮ ሲመለከቱ ታይተዋል። አንዱ ይሄን ዋናው ነጥብ በቪዲዮ ላይ ዶክተሮቹ በጉዳዩ ላይ ምንም ውቀት ይኖራቸው አይኖራቸው የተገለጸ ነገር የለም። አሁን እሷ ቪዲዮን ነው የለቀቀችው። ግን ዶክተሮች ጭራሽ ውቀት አልነበራቸውም ስለዛ ጉዳይ ወይስ ደግሞ የሆነ ነገር አጋጥሟቸው ከዛ ጋር በተያዘ የሆነች ፍንጭ ነገር ፈልገው ይሆን የሚለው ነገር አለ። አሁን ሙሉ ውቀት አለመኖር በጣም ከባድ ነው መሰይ። ሙሉ ውቀት ጭራሽ የላቸውም ማለት ይሄ ኬዝ ግን ምን ይሆን ብለው ይሆን አይሆን አልታወቀም ነው።
0: ደግሞ እኮ ታድዬ አንድ ነገር አለ። ይኸውልህ ማዕድን ሲሆን እዚህ ጋር ትቆፍራለህ፣ ወርቆ የለም። እዛ ጋር ትቆፍራለህ፣ ከሰሉ የለም። ማዕድን ነው። ይህ ሰው ልጅ ምንም እውቀት በሌለው ሰው በዩቲዩብ ተነስተ እዚህ ጋር ልቆፍር፣ እዚህ ጋር ልሰንጥቅ፣ ይሄን ልቅደድ፣
1: እሱን እናንሳ በመስ አሁን ዋናው ነገር መሰለ። አሁን ዋናው ጥያቄ ዩቲዩብ በራሱ ሕክምና ጋር በተያዘ አስተማማኝ የመረጃ ምንጭ ነው ወይ የሚለው ነገር ይነሳና
0: ሊሰጥህ መነሻ ሊሰጥህ ይችላል።
1: ዛቲዝ በዛው ዓመት 22 ኤፕሪል ላይ ነበር ይሄ ሆነው። በዛው ዓመት ምን ተደረገ መሰለ ኦቫሪያን ሲስትስ በተመለከተ ዩቲዩብ ላይ የተለቀቁ ቪዲዮዎች ላይ ጥናት ተደረገ። አጠቃላይ ስለ አሁን እሷ ታማ ስለገባችበት ኦቫሪያን ሲስት ላይ ዩቲዩብ ላይ የተለቀቁ ቪዲዮዎች በሙሉ ጥናት ተደረገባቸው። ውጤቱም ቢሆን ጥሩ ነው። ከተለቀቁ ቪዲዮዎች መካከል 54 በመቶ አሳሳች ወይም ትክክለኛ ያልሆኑ ናቸው።
0: ወደ ሞት የሚመራ
1: ወደ ሞት የሚመሩ 28 ቪዲዮዎች ብቻ ነበሩ፣ 28 በመቶ ብቻ ነበሩ ትክክለኛ የሆኑት። ስለዚህ እነዚህ በአጋጣሚ ከ54ቱ መካከል አንዱን እያዩ ከነበረ ያልሆነ ቦታ ላይ
0: ማጆሪቲው እሱ ነውና
1: ያ ያ ስለዚህ ምን የሚለው ነገር ይነሳል። ሐኪሞች ማሽን አይደሉም። ቅድም እያነሳው ነበር መሰይ፣ አንዳንዴ የተማሩትንም ሊረሱት ይችላሉ። አንዳንዴ የመጣው ታማሚ ለምሳሌ ከአራት ዓመት በፊት የሰራሁት ኦፕራሲዮን ሊሆን ይችላል። ከዛ በኋላ የመጣ ታማሚ አልነበረም፣ ዛሬ አጋጠመኝ። ስለዚህ በመካከል የእውቀት ክፍተት ሊኖር ይችላል። ሶ የእውቀት ክፍተት ካለ ከታወቀ ኃላፊነት ከሚወስድ ተቋም የተቀመጠ ፕሮቶኮል ካለ የተቀመጠ መረጃ ካለ እሱን ነው እንጂ ማንበብ ያለብን ዩቲዩብ ላይ አይደለም መግባት ያለብን ነው።
0: በጣም የሚያስማማ። እሱም ቢሆን ደግሞ በሽተኛውን
1: አስተኝቶ
0: እሱም ቢሆን ደግሞ ታዴ በሽተኛውን ሳናስተኛ የቤት ስራችንን ጨርሰን ቀጥታ ብንገባ አሁን እኮ አስተኝተህ ገብቷል።
1: ፊት ለፊት ተቀምጠህ እዛው
0: ተቀምጠህ ኖ ኖ ኖ ኖ ኖ ይሄ ከላይ በደረቷ በኩል እንግባ ካለህ
1: ቪዲዮ እኮ እንደዚህ እኮ ነው የሚለው ይላል ደግሞ አንዱ
0: ታንኪዩ አደለ አደለ ባለፈው በደረሰ የገባንባት ሞታለች። ይሄ ከተባለ ይሁሉ ለዚህ ሴትዮ ጭንቅ ነው ጨርሶት ቢገቡ። ሁለተኛ ደግሞ እንዳልከው የህክምና ባለሙያዎች የረሷቸው ትምህርቶች ሊኖሩ ይችላሉ። እንዳልከው ሰርጀሪውን እኮ ሰርተውት ይሆናል። ሶስት ዓመትም ቆይቶ ሊመጣባቸው ይችላል። ማስታወስ ምንም መጥፎነት የለውም። ግን ከየትኛው ነው ሶርስ? ከየትኛው ነው ከየትኛው ነው? ሁልጊዜ ደግሞ የህክምና ባለሙያዎች ከአዳዲስ በሽታዎችና ከአዳዲስ የቴክኖሎጂ መሳሪያዎቹ የሚመረምሩበትና የሚቀዱበት እሱ ሁሉ ሁልጊዜ ማጥናት፣ ሁልጊዜ እኮ ትምህርት ላይ
1: ትምህርት ነው
0: እንጂ ከዩቲዩብ ላይ በሽተኛ አስተኝተህ ጥቂት መልክቶችን ጥቂት የመጨረሻ መልክቶችን ሰምተን ተመልሰን እንመጣለን።
2: የኢትዮጵያ ንግድ ባንክ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያለ ከጳጉሜ 2 እስከ ጥቅምት 9 ቀን ድረስ ስዊፍትን ጨምሮ በዲጂታልና በሌሎችም የሐዋላ አስተላላፊዎች በኩል ከ50 ዶላር ጀምሮ ሲላክሎትና ሲመነዝሩ በየቀኑ የ10 ሺህ ብር ሽልማት እንዲሁም ከ500 ዶላር ጀምሮ በየሳምንቱ የ50 ሺህ ብር ተሽላሚ ይሆናሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።

0: Bunna pin, nagan zafu.
1: አንጋፋው ኩባንያ ዋሪት ከፍተኛ ጥራት ያላቸው የውሃ ማጣሪያ ፊልተር በብዛት በማስገባት ለክብራን ደንበኞቹ ማቅረቡን ሲገልጽ በደስታ ነው። እነዚህ የውሃ ማጣሪያ ፊልተር በሁሉም የሽያጭ ማዕከሎቻችን ያገኛሉ። ክብራን ደንበኞቻችን እባክዎን ከስድስት ወር በላይ የተገለገሉባቸውን የውሃ ማጣሪያ ፊልተር በአዲስ እንዲቀይሯቸው እንመክራለን። ለተጨማሪ መረጃ በ0911 210706 አሊያም 07 ይደውሉ። ዋሪት
2: የአውሮፓ ቻምፒዮንስ ሊግ ፍልሚያ በዲኤስቲቪ ሱፐር ስፖርት እና ለንገና ፒኤስጂ በትክክታታይ ለሶስተኛ ጊዜ ዋንጫውን ለመሳም፣ አርሰናል ያምና ቁጭቱን ለመወጣት፣ ሪያል ማድሪድ ታሪካዊ የበላይነቱን ለማስጠበቅ ብርቱ ፉክክር ያደርጋሉ። ሊቨርፑል፣ ባየር ሙኒክ እና ባርሴሎና ደማቂ ቻምፒዮንስ ሊግ ታሪካቸውን ለማደስ ይፋለማሉ። ሁሉንም የቻምፒዮንስ ሊግ ጨዋታዎች በቀጥታ በዲኤስቲቪ ሱፐር ስፖርት እና ለንገና በዲኤስቲቪ ሜዳ ስፖርት ፓኬጅ ብቻ።
3: ከስራ ጫና፣ ከከተማ ትርምስ፣ ከህይወት ሩጫ ረፍት ማድረግ ምርታማነትን ይጨምራል። ለዚህ ረፍቶ ተገቢ ቦታ እንኳን ወደ ኢጃ ዲቨሎፐር በሰላም መጡ። የማይረሳ የመዝናኛ ጊዜ ከተፈጥሮ ጋር በልዩ ቋንቋ የሚያወሩበት ዘመናዊ ምቾትና ቤተኛ የሚያደርግ የእንግዳ አቀባበል። ኢጃ ዲቨሎፐር ከፍተኛ ጥራት መለያችን ነው። የሆቴልና የሪዞርት አገልግሎት መስጠት፣ የጉብኝትና የጉዞ አገልግሎት፣ የመዝናኛ ፓርኮችን ማልማትና ማስተዳደር፣ ለተለያዩ ሁነቶች የሚውሉ ቦታዎችን በማልማትና በማስተዳደር ተጨብጭቦልናል። በቅርቡ ደግሞ በሪል ስቴት ልማት ስራዎች ላይ ለመሰማራት ዝግጅታችን አጠናቀናል። ለሰርግ፣ ለልደት፣ ለአንቨርሰሪ፣ ለሰርፕራይዝ፣ ለማንኛውም አገልግሎት ኢጃ ዲቨሎፐር ቀዳሚ ምርጫ ነው። ኢጃ ላንጋኖ ሪዞርት፣ ኢጃ ዋቢ ሸበሌ ሪዞርት እና ኢጃ ሰመር ሃውስን በወርቃማውና የተዘፈነለት ላንጋኖ ሐይቅ ዙሪያን በ210 ኪሎ ሜትር ላይ የሚገኝ ሲሆን ኢጃ ቦኩ የተፈጥሮ እንፋሎት በአዳማ ከዓለም ምርጥ መዳረሻ አንዱ የሆነው ኢጃ ወንጪ ደንዲ ኢኮቱሪዝም ይምጡና የማይረሳ ጊዜ ያሳልፉ። ደስታው ደስታችን ነው። በሁሉም የክፍያ አማራጮቻችን ከመደበኛ እስከ ቅንጡ የመዝናኛ አገልግሎቶችን አዘጋጅተናል። በ0967 33 3777 በ0992 22 22 55 ሄሎ ይበሉን። ኢጃ ዲቨሎፐር።
4: የተወደዳችሁ አድማጮቻችን አብራችሁን ስለሆናችሁ እናመሰግናለን። እንደተለመደው ሞቅ ደመቅ ያለው ፕሮግራማችን ወደ እናንተ መድረሱን ቀጥሏል። በዛሬው ፕሮግራማችን አዳዲስና ያልተሰሙ መረጃዎችን ከቆንጆ

አድማጮቻችን ዛሬ ቴክኒሻናችን ቴክኒሻናችን ሲደሰት የሚያረጋጉን አያውቅም። ምክንያቱም ንጉስ መቆጨት እርሱም ፕሮግራማችን እስኪመለስ ንጉስ ማርቲን እየተጎነጩ ይበልጥ በደስታ ይፈጅ። ንጉስ ማርቲ ሲደሰት የማረጋጉን አያውቅም።

0: እንኳን ለ2019 አዲስ አመት በሰላም በጤና ደረሳችሁ። የሃረል ስቴት ኃላፊነት የተወሰነ የግል ማህበር በአዲስ አበባ መሃል ስቴዲየም በትዛታ ሆስፒታል ፊት ለፊት እንዲሁም በመሃል መቀለ ሐውልት ሰማዕታት አደባባይ ወደ ደጀን መውረጃ ደደቢት ማይክሮ ፋይናንስ ህንጻ አጠገብ የሚገኘው ለንግድና ለቢሮ አገልግሎት የሚውሉ ከ2005 ዓ.ም ጀምሮ ለ13 አመታት አገልግሎት እየሰጠ ይገኛል። ደረጃቸውን የጠበቁ ካፌዎች፣ የባንክ ኢንሹራንስ፣ ማይክሮ ፋይናንስ ተቋማትና ኢትዮ ቴሌኮም የሞባይልና ኮምፒውተር ሽያጮች፣ ጥገናና አክሰሰሪ፣ ሙሉ ልብስ፣ የዋቂና የህፃናት ልብሶች ቡቲኮች፣ የቦንዳ ልብስ ሽያጭ፣ የትርጉምና የጽህፈት አገልግሎት፣ የወንዶች የሴቶች የጸጉርና የሞዴሊንግ ስልጠና፣ የኢምፖርተርና ኤክስፖርት ድርጅት፣ የውጭ ሰራተኛ አገናኝ ኤጀንሲ፣ ትራንዚት ስራዎችን የሚሰሩ የመንግስትና የግል ቢሮዎችን እንዲሁም ኮሌጆችን ጨምሮ የተለያዩ ተቋማትን ይዟል። ዘመናዊ የንግድ ቦታዎቹ ምቹ አካባቢ ተደራሽነቱ ደግሞ አገልግሎት የተሟላ የጸጥታና የሲሲቲቪ ካሜራ ያለበትን ለንግዱ የሚመጥን ሁሉንም በአንድ ቦታ የሚያገኙት የአሲት ሴንተር ተመራጭ አድርጎ አሁንም የቀሩት ውስን ስቆች ስላሉ ህንጻው ድረስ በመምጣት ማየት ይችላሉ። አድራሻ አዲስ አበባ ከተማ አዲስ አበባ ስቴዲየም በትዛታ ሆስፒታል ፊት ለፊት። ለበለጠ መረጃ 0911558013 አሊያም በ0111558112 የሃሪል ስቴት ኃላፊነት የተወሰነ የግል ማህበር አዲስ አበባና መቀሌ ቅርንጫፍ።
1: እጆች ነገን በእውቀት ይሰራሉ። እያንዳንዱ አዲስ ዘመን በክህሎት ይጀምራል። እያንዳንዱ ክህሎትም ለመማር ዝግጁ በሆነ አምሮ ይታነጻል። በ2019 የትምህርት ዘመንም የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ክህሎትን በቴክኖሎጂ ሊያስታጥቅ በ12ኛ ክፍል የብሔራዊ ፈተና የዩኒቨርሲቲ መግቢያ ነጥብ ያመጡ ተማሪዎችን ለመቀበል ተዘጋጅቷል። በባዮሜዲካል ቴክኖሎጂ፣ በሳይበር ሴኩሪቲ ቴክኖሎጂ፣ በአርቲፊሻል ኢንተለጀንስ ቴክኖሎጂ፣ በኢንተለጀንት ሮቦቲክስ ቴክኖሎጂ፣ በኒው ኢነርጂ ቬሂክልስ ቴክኖሎጂ እና እንዲሁም በሌሎች ከ30 በላይ የስልጠና ፕሮግራሞች በ16 ካምፓሶቹ በደረጃ 6 በመጀመሪያ ዲግሪ፣ በደረጃ 7 በሁለተኛ ዲግሪ እና በደረጃ 8 በፒኤችዲ በ16 ካምፓሶቹ በብቁ መምህራን በተደራጁ የስልጠና ማዕከላትና ወርክሾፖቹ እየጠበቁ ነው። ከ15 ዓመታት በላይ በስልጠና ሂደቱ ሁሉ ኢንተርፕሪነር ወደሚፈጥረው ተቋም ይምጡ። በንቃት ላይ ብቃት ይጨምሩ። በድረገጻችንና በማህበራዊ ትስስር ገጻችን መረጃ በማግኘት እስከ መስከረም 25 2019 ይመዝገቡ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት።
2: ተወዳጁ ብስራት አየሩን ሲገዛር እናንተው የፕላኔቱን በዛ ሁሉም ሰው ያቋል ዓለም 9 ነው። በሪዞርታችሁ ግን ፕላኔቱ 10 ነው። በአማርኛ ምቾት በፈረንጅ አፍ ኮምፎርት የታለ ቢሏችሁ በሉ መሴ ሪዞርት። መሮት ካማራችሁ ይነጠፋል ትራክ። መሴ ሪዞርት ላይ ከቶም የለም ክራክ የሚላችሁ የኢትዮጵያ ንግድ ባንክ የመሴ ሪዞ ፕሮግራም ላይ እንገኛለን። የክብር ስፖንሰሮቻችን የኢትዮጵያ ንግድ ባንክ፣ ሶሲ ሶያ፣ ህብረት ኢንሹራንስ፣ አያት ሪል ስቴት፣ ኢትዮ ቴሌኮም፣ ኖቢራ ህክምና ማዕከል፣ ቤቲ ማኛ ቆሎ፣ ኒው ፍላወር ፎም፣ ኮምፎርት ቅንጡ መዓዛ፣ ጊዮን ጋዝ፣ ኒው ሊፍ ሜዲካል ኮምፕሌክስ፣ ቪዥን ፈንድ፣ ማይክሮ ፋይናንስ፣ ሜሪት ፕሮፐርቲ እና የኦሮሚያ ቱሪዝም ኮሚሽን አብረዋችሁ ቆይታ አድርገው እኛም ከዚህ ከስቱዲዮ ከቴክኒክ ክፍላችንም መልእክቱን በሲዲ እያስደመጥናችሁ አብረናችሁ ለሶስት ሰዓት እጅግ ባማረ በጣፈጠ ሁኔታ ቆይታ የአቤከቤ ማስታወሻ ሰዓት ደርሰናል። የአቤከቤ ማስታወሻ ገልጠን እንሰነባበታለን። አቤከቤ መሴ ብዙ ሰዎች በደግነታቸው በቸርነታቸው እንዲሁም በበጎ አድራጎት ስራቸው ይታወቃሉ። ዛሬም ከነኚህ ሰዎች አንዱና በመልካምነታቸው የሚታወቁ አንድ ታላቅ ሰው ነው ለመዘከር የወደድኩት ይላል አቤከቤ። የተወለዱት በቀድሞ የኤርትራ ክፍለ ሀገር በ1934 ሲሆን ትምህርታቸውንም የመጀመሪያና የሁለተኛ ደረጃ ትምህርታቸውን በቅድስተ ማርያም ትምህርት ቤት ተምረዋል። በልጅነት ዕድሜያቸው ለስፖርት ባላቸው ፍቅር የተነሳ የእግር ኳስ በመጫወት የወጣትነት ጊዜያቸውን አሳልፈዋል። በኋላም ይላል አቤከቤ ወደ አዲስ አበባ አዱገነት በመምጣት በአንድ የሞዝቮልድ ድርጅት ውስጥ መቀጠር ቻሉ ይላል አቤከቤ መሴ። የዛሬ ዝክር እንግዳችን ስመጥሩ በበጎ አድራጊ ለስፖርት ቤተሰቦችና ሙዚቀኞች ባለውለታ የሆኑት አቶ አቢሰሎ ሜዳቆ ሲሆኑ ባላለም ከቅጥር ወጣው የራሳቸው ዳቦ ቤት በማቋቋም ቀጥሎም የቤት እቃዎች ማምረቻ በመክፈት ከዛም ቀስተ ደመና የስፖንጅ ፋብሪካን በመክፈት በርካታ ሰራተኞችን በመቅጠር የረዱና ያስተዳደሩ ብርቱ ሰው ነበሩ ይላል አበከቤ መስሄ። ባንድ ወቅት በዳቦ ቤታቸው ሰራተኞች ስራቸውን ትተው በጋገሩት ዳቦ እንደኳስ በጃቸው ሲጫወቱ አቶ አቢሰሎም ደርሶባቸው ሳቸውን ባዩት ነገር ተበሳጭተው አሯሩጠው አባራዋቸው ካንደኛው ጋር ክፉኛ ነበር የተደባደቡት። መስሄ በተለይ ባንድ ወቅት ጆሊባር የሚባለው ድርጅታቸው የሳቸው በነበረበት ወቅት አንድ ሰው እዚያው ጆሊባር አካባቢ ርቦት ወድቆ ያገኙታል። ያን ሰው አስነስተው አብልተው አጠጥተው እዚያው እንዲሰራ በሰራተኝነት ቀጥረውታል መስሄ ይላል አበከቤ። አቶ አቢሰሎም እንደምናውቀው ከአበበ ቢቂላ እስከ ማሞ ወልዴ ከምሩጽ ይፍጠር እስከ እንስት አትሌቶች በድሎቻቸው በሚያደርጉት አቀባበል ልዩ ዝግጅት በሚያደርጉት የተለያዩ ሽልማቶችና ስጦታዎቻቸው በኢትዮጵያን በሰፊው ይታወቃሉ። ባንድ ወቅት ሙዚቀኞች ተሰባስበው ለመጫወቻ አስበው የሙዚቃ መሳሪያ መግዣ አጣሉ። በኋላም ተሰባስበው አቶ አቢሰሎምን ይጠይቋቸዋል። እሳቸውም ያለ ምንም ማቅማማት 100 ሺህ ብር ሰጧቸው። ሙዚቀኞቹም ኦሎምፒክ ባንድ በሚል መሳሪያ ገዝተው አቋቋሙ። እነኚህ ሙዚቀኞች መሳሪያቸውን ከገዙ በኋላ መለማመጃ ቦታ ባለማግኘታቸው ቤታቸውን ፈቅደውላቸው መስራት ጀምረዋል ይላል አበከቤ። 100 ሺህ ብር ምን ያህል ከባድ ባንድ እንደሚያው መሲህን ባንድ ለማስተዋወስ ያህል ኤፍሬም ታምሩ አጅበው ጀማይ ነይኔ የሚለውን ዘፈን በቴሌቪዥን የሚጫወቱት ናቸው ይላል አበከቤ። ሌላው የሮሃ ባንድ ሲቋቋም በገንዘብ ችግር ስለነበረበት በብድር 40 ሺህ ብር ሰጥቷል። መሴል አትሌቲክሶች ከመርዳታቸውም ሌላ ልጆቻቸው በድርጅቶቻቸው በመቅጠር ከፍተኛ ድጋፍ የሚያደርጉ አባት ነበሩ። አቶ አቢሰሎም የስፖርት ቤተሰቦችን ከመርዳት ሌላ በአዲስ አበባ ስታዲየም በካታንጋ በኩል ያለውን ዓለም አቀፉን የኦሎምፒክ መራ መገለጫ የሆነውን አርማ በግላቸው ያሰሩ ታላቅ ሰው ናቸው ይላል። ፈጣሪ ይበቃዎታል ብሏቸው ልክ በዛሬው ዕለት መስከረም 20 ቀን 2008 ዓ.ም ዕለተ ሐሙስ ወደ ራሱ ሰብስቧቸዋል። የቀብራቸው ስነ ስርዓትም መስከረም 22 ቀን 2008 ዓ.ም ዕለተ ቅዳሜ ተፈጽሟል። እንዘክራቸው፣ ሰላምና ጤና ለዓለም ሕዝብ በሙሉ ይሁንላለሁ ብሎ አበከቤ ዘክሮልናል። ታላቁን ስመጥሩን በጎ አድራጊ ለስፖርት ቤተሰቦች ሙዚቀኞች ባለውለታ የሆኑትን አቶ አቢሰሎም ይደጉን መሴ ሪዞርት ያስታውሳቸዋል። አበከቤን እናከብራለን። ወደ መጨረሻው ስንብት እናልፋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። የቤት ከቤት በሰላም የወጣው ኢትዮጵያዊ እግር ኳስ ተጫዋች ህይወቱ እንዴት አለፈ ብለን በሲማ አማካኝነት አቅርበናል። እድሎችን መጠቀም ላይ እንዴት ኖት ብለን ታዴ ለህክምና ወደ ጤና ተቋም ሄደው የህክምና ባለሙያውን የተጠራጠሩበት አጋጣሚ ይኖራል ወይ ብለናል። በትርጉም ግድፈት ምን ገጥሟችሁ ያውቃልን ብለን አንስተናል። ስለነበረን ቆይታ ከልብ እናመሰግናለን። ለተረቡ የሳምንቱ አካፋይ ይመቻችሁ የሚላችሁ መሴ ሪዞርት ፕሮግራም በመሩላችሁ ተወዳጆች የፕሮግራም መሪ ስም እናስተላልፋለን። ታደለ መብራቶም ሰው ፓውንዱን ንቆ ለፍቅር ሲታሰር አቅሙ ጠፋ እንጂ እንልህ ነበር ሰር ሰር ታደለ መብራቶም አብሯችሁ ቆይታ አድርጓል። ቴክኒኩን በብቃት በጥራት ቆንጂት መንገሻ፣ በማስተባበሩ የካምፖ ኖቮ ጋዜጠኛ መንግስቱ አዲሱና ቤዛ ያራጌ ሲያስተባብሩላችሁ አብሯችሁ ቆይታ አድርጓል። በዩቲዩብ ቻናላችን ኤርሚያስ ታደሰ በዩቲዩብ ቻናላችን ወደ እናንተ ሲያደርሱን እንሰነባበት። የዕለተ አርብ የሳምንቱ መጨረሻ ሰው ይበለን ብለን በዚህ የምንሰነባበተው የተወዳጁ ጣቢያ ብስራት ኤፍኤም 101.1 አዝናኝ፣ አስተማሪ፣ ቁም ነገር አዘል ምርጥ ፕሮግራሞች ከማለዳው 12 ሰዓት የወፎች ጫጫታ እስከ እኩለ ሌሊት 6 ሰዓት የነፍስ ሲርሲርታ ወደ እናንተ እንደሚደርሱ በመግለጽ ነው። ኪሳችሁ ውስጥ አለን በሞባይላችሁ፣ ታክሲ ውስጥም አለን በሬዲዮናችሁ፣ ቢሮአችሁ ውስጥ አለን በኮምፒውተራችሁ፣ መላው ዓለም አለን በሳተላይታችሁ። መሳፈር መሳፈር ብቻ ነው። ሪዞርት ሪዞርት ሪዞርት መሴ ሪዞርት ብላችሁ ብድር በካቻ ብድር
3: ድርጅት ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ ከሁሉም እና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ደቅደቅ አድርገው በፋይዳ ቁጥሮ ይመዝገቡ ክፍል ላክ ቁጥር ብድር በካቻ ለበለጠ መረጃ 9964 ላይ ደውሉ ካቻ ካቻ ብቻ
4: መልካም ዜና ጥራት ላለው ትምህርት ፈላጊዎች በሙሉ ተቋማችን ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ከትምህርትና ስልጠና ባለስልጣን ፍቃድ ባገኘባቸው 5 የመጀመሪያ ዲግሪ የትምህርት ዘርፎች አካውንቲንግ ኤንድ ፋይናንስ ማኔጅመንት ማርኬቲንግ ማኔጅመንት አርክቴክቸር ኮምፒውተር ሳይንስ እና በሁለተኛ ዲግሪ በኤምቢኤ እንዲሁም ደግሞ በሬሜዲያል ፕሮግራም ሲሰጥ የነበረውን ጥራት ያለው የትምህርት አገልግሎቱን በ2019 ዓመተ ምህረት የትምህርት ዘመንም በተጠናከረው ሁኔታ ለማስቀጠል ዝግጅቱን አጠናቆ ወደ ስራ ገብቷል። በተጨማሪም ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ለመጀመሪያ ጊዜ ፍቃድ ባገኘባቸው በደረጃ 4 የቴክኒክና ሙያ የስልጠና ፕሮግራሞች ማለትም አካውንቲንግ ኤንድ ፋይናንስ ማርኬቲንግ ኤንድ ሴልስ ማኔጅመንት ሃርድዌር ኤንድ network service web development and database administration የትምርትና ስልጠና ለመስጠት በተደራጀ መልኩ ተሰናርቶ አመልካቾችን በመጠባበቅ ላይ ይገኛል። በመሆኑም ከላይ በተጠቀሱት ፕሮግራሞች ሁሉ ትምርት ሚኒስቴር ያወጣውን የመቅረጫ ነጥብ የምታሟሉ አመልካቾች ተገቢውን ማስረጃችሁን ለተቋሙ የሬጅስትራር ቢሮ በማቅረብ እንድትመዘገቡና ጽዱና አረንጓዴ በሆነው ካምፓሳችን ጥራት ያለውን ትምርት ማግኘት የምትችሉ መሆኑን በታላቅ ደስታ እና በስሮታለን። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ አድራሻችን ጀሞ አንድ መድኃኒዓለም ቤተክርስቲያን ፊት ለፊት 100 ሜትር ገባ ብሎ ያገኙታል። ለተጨማሪ መረጃ በስልክ ቁጥራችን 0974 176600 እንዲሁም ደግሞ 0974 176666 ላይ ይደውሉ። ሆፕ ኢንተርፕራይዝ ዩኒቨርሲቲ ኮሌጅ ተማር ልጄ
5: መግዛት መሸጥና ማከራየት እንዲቀሏል እንዴ?
6: አዎ
5: ሁሉንም በጆ ስልክ ላይ ይገኛል። ቤት መኪና ማሽን ለመሸጥና ለመግዛት ወይም ለመከራየትና ለማከራየት እየፈለጉ ነው? የፋብሪካ ምርትና አገልግሎቶች መለዋወጫዎች ኤሌክትሮኒክሶች ወይም ሌሎች ማናቸውም አይነት ንብረቶች መግዛትና መሸጥ ይፈልጋሉ? እንግዲያውስ ዲጂታል ገበያው ኢማርት ገላግሎታል። አልተስ ቴክኖሎጂ ያበለጸገው ኢማርት ሻጭና ገዢን አከራይና ተከራይን በቀላሉ የሚያገናኝ ሁሉን አቀፍ የዲጂታል ገበያ መድረክ በነፃ አገልግሎት ላይ ውሏል። አስመጪዎች፣ የሪል ስቴት አልሚዎች፣ ሻጮች፣ አምራቾች፣ የኮሚሽን ሰራተኞች ወይም ደላሎች ከሆኑ ኢማርት ኤጀንትስን፣ ገዢዎች ወይም ተከራይ ከሆኑ ደግሞ ኢማርት ዩዘርስን ከፕሌይ ስቶር ወይም አፕ ስቶር

0: ከባህር ማዶ ይመጣሉ የተባሉት የታንዛኒያ እና ዩጋንዳ አትሌቶች ገብተዋል?
1: አዎ ገብተዋል። ዛሬ ልክ 10 ሰዓት ተኩል ላይ በብሾፍቱ ከተማ ደርሰው ቦታቸውን ይዘዋል። ለነገ ውድድርም ዝግጁ ሆነዋል።
0: ኢንስትራክተር ሽመልስ ዳይት በነበረን አጭር ቆይታ ለሰጠን ምላሽ እናመሰግናለን። ምናልባት መተላለፍ አለበት የምትለው መልእክት ካለ የመጨረሻ ድል ንስጥ።
1: እሺ አመሰግናለሁ። በመጀመሪያ እናንተም የድል ንፈጣችሁልን ለህብረተሰባችን የዚህ የታላቁ ኑሮቻ በብሾፍቱ ከተማ የሚካሄደውን ህብረተሰቡ ጆሮ እንዲደርስ ላደረጋችሁልን ከልብ አመሰግናለሁ። በኦሮሚያ ወጣቶችና ስፖርት፣ በኦሮሚያ አትሌቲክስ ፌዴሬሽን ድም፣ በኦሮሚያ ህዝብ፣ በመላው ህዝብ ላመሰግናችሁ እወዳለሁ። በመቀጠል መሰላለፍ የምፈልገው መልእክት ነገ ከሁለት ሰዓት ጀምሮ የብሾፍቱ መንገድ አጠቃላይ ሲዘጋ አትሌቶቻችን ቀደም ብለው በአንድ ሰዓት በስኩዌር በሚባለው በመነሻው ቦታ መድረስ እንዳለባቸው ህብረተሰቡም ይህንን አውቆ ከአዲስ አበባም ከአዳማም ከተለያዩ ከሀገር ውስጥም ከውጭም የመጡ አትሌቶች እንዲሁም የህብረተሰብ ተሳታፊዎች በሙሉ አንድ ሰዓት ጀምሮ በተባለው በሰርክል በልዩ ስሙ በሰርክል በሚባለው ቦታ እንዲገኙ ነው ይህን ማስተላለፍ ፈልጋለሁ። ሁለት ሰዓት ከሞላ በኋላ ምንም አይነት እንቅስቃሴ በትራፊክ ይዘጋና ውድድሩ የሚጀምር ስለሆነ ይህን ነው ማስተላለፍ ፈልገው።
2: እጅግ በጣም እናመሰግናለን። አትሌቲክስ ስፖርት አዳዲስ ድምጾች በቀጥታ የስልክ መስመራችን ነገ የሚደረገውን አትሌቲክስ በተመለከተ የኦሮሚያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ የሆኑት ኢንስትራክተር ሽመልስ ዳዊት ነበሩ በቀጥታ የስልክ መስመራችን ገብቶ አጠቃላይ ውድድሩን በተመለከተ መረጃ ይሰጡን። በጣም እናመሰግናለን ኢንስትራክተር።
1: እኔም አመሰግናለሁ። እግዚአብሔር ይስጥልን። እናመሰግናለን።
2: ክቡራትና ክቡራን አድማጮቻችን እየተከታተላችሁ የምትገኙት በሳምንት ሁለት ቀን ወደ እናንተ የሚደርሰው ረቡዕ አመሻሽ ከ12 ሰዓት ከ30 ጀምሮ እንደዚሁም ሰኞ ምሽት ደግሞ ከ2 ሰዓት እስከ 4 ሰዓት ወደ እናንተ የሚደርሰው በልዩ ሁኔታ በሀገር ቤት ስፖርታዊ ጉዳዮች ላይ ብቻ ትኩረት የሚያደርገው አትሪክ ስፖርት አዳዲስ ድምጾችን የዕለተ ረቡዕ አመሻሹን ፕሮግራም እየተከታተላችሁ ነው የምትገኙት። እጅግ በጣም እናመሰግናለን። የመጀመሪያው ርዕሰ ጉዳያችን በዚህ ይጠናቀቃል። ነገ እንግዲህ መስከረም 21/2019 ዓ.ም ከማለዳው 2 ሰዓት ጀምሮ በቢሾፍቱ ከተማ የሚከናወነው ሁለተኛው የሬቻ የጎዳና ላይ ሩጫ የውድድር መድረክን የተመለከተ መረጃ ወደ እናንተ አደርሰናል። ስለዚህ ተሳታፊዎችም በቦታው በተጠቀሰው ሰዓት እየተገኛችሁ ይህንን ውድድር እንድትሳተፉ አትሪክ ስፖርት ይጋብዛል ወይም መረጃውን ወደ እናንተ ያደርሳል። ወደ ሁለተኛ ርዕሰ ጉዳያችን እናልፋለን። ወደዛ የሚያንደረድረን የክብር ዶክተር የቴድሮስ ካሳሁንን ዋሊያ እያለ የኢትዮጵያ ብሔራዊ ቡድን ያበረታታበትን ተወዳጅ ሙዚቃ በመጋበዝ ነው። ይህንን ሙዚቃ ቴክኒሽያናችን ቆንጂት መንገሻ ከፍ ታደርግልናለች። ስንመለስ በሁለተኛው ርዕሰ ጉዳያችን የኢትዮጵያ ብሔራዊ ቡድን የተመለከተው ነጭ ነጩን የምናነሳበት ከአትሪክ ስፖርት አዳዲስ ድምጾች እንድትከታተሉ እንጋብዛለን። ሙዚቃው ከፍ ይላል። ዋሊያ ዋሊያ ዋሊያ ዋሊያ ዋሊያ ዲታይ ሰንደፉ

0: ተመልሰናል። ክብሯስና ክብሯንና አድማጮቻችን የራዲዮ ሞገዳቹ ተወዳጁ ብስራት ኤፍኤም 101.1 ላይ ፕሮግራሙ ደግሞ አትሪክ ስፖርት አዳዲስ ድምጾች ለተረቡ አመሻሽ መሰናዷችንን በመከታተል ላይ ትገኛላችሁ። ቀደም ሲል እንግዲህ የተወዳጅ የቴዲ አፍሮን የዋሊያዎቹን ከፍከፍ ያደረገበትን ሙዚቃ ወደናንተ አድርሰን ተመልሰናል። በዚሁ የምንደረደረው ለ27ቱ የአፍሪካ ዋንጫ ውድድር መድረክ ለማለፍ የምድብ ሁለተኛ ጨዋታውን በትላንትናው ዕለት በኢትዮጵያ ባህር ዳር ኢንተርናሽናል ስቴዲየም ያደረጉት የዋሊያዎቹና የምዕራብ አፍሪካዊቷ ሀገር የሴኔጋል ብሔራዊ ቡድንን ጨዋታ በተመለከተ ነው። አጠቃላይ የኢትዮጵያ ብሔራዊ ቡድን እስካሁን ባለው ሁለት ጨዋታ አንድ ነጥብ ማግኘት አልቻለም። ሁለት የግብ ዕዳ ይዞ እንግዲህ የምድቡ ግርጌ ላይ ነው የሚገኘው፣ በምድብ 10 ማለት ነው። እንግዲህ ሁለት ጨዋታዎች ከተከታተልን በኋላ ብሔራዊ ቡድኑን በተመለከተ ሀሳቦች ለማንሳት ያስችለናል የሚል ጊዜ ላይ ተገኝተናል እና ቀጣይ እንግዲህ አራት ጨዋታዎች ይቀሩታል የኢትዮጵያ ብሔራዊ ቡድን ወደ አፍሪካ ዋንጫ የውድድር መድረክ ለማለፍ ጣፈንታውን ለመወሰን ማለት ነው እና ትላንት የነበረውን ጨዋታ እንዴት ተከታተላችሁት? ምን ታዘባችሁ? እናንተም እየጻፋችሁልን ቆይታ እንድታደርጉ እንጋብዛችኋለን። እስኪ በቀጥታ እንግባ፣ ያሉን ሰዓቶችን እንድንጠቀም። እንግዲህ የዛሬ ተጋባዥ ጋዜጠኛ ማንደፍሮ ታደሰ አብሮ ነው ቆይታ እያደረገ የሚገኘው። ትላንት እንዴት ነበረ ሁለቱንም ጨዋታ? ወደኋላም ተንደርድረን ማንሳት እንችላለን፣ ከሱዳን ጋር የነበረውንም አንዴ።
1: አመሰግናለሁ። እንግዲህ ከሱዳኑ በተለይ ጁባ ላይ ከነበረው ልጀምር። ያው እንደምታውቀው ሱዳንና ኢትዮጵያ የአፍሪካን ዋንጫ አንድ ብለው የመሰረቱ ሁለት ሀገራት ናቸው። ሁለት ሀገራት ቢሆኑም አሁን ሱዳን ውስጥ ሊጉ በሰው ሀገር ላይ ነው ያለው። ኢቨን ሊጉ ብቻ አይደለም፣ አሁን ሱዳን ላይ ያለው እዛ ባለው የጸጥታ ችግር ምክንያት ቡድናቸው የሚዘጋጀው ከሀገር ውጭ ነው። የራሱ ደጋፊ የሚመጣውን ጁባ ላይ ነው በቀደም የመጡት፣ አብዛኛው ቅርብ ስለሆነ ማለት ነው። ስለዚህ የኢትዮጵያ ብሔራዊ ቡድን ደግሞ ኦልሞስት ወደ 40 ቀን ተዘጋጅቷል። 40 ቀን ክረምቱን በሙሉ ሲዘጋጅ ነበር እና ቡድኑ ጁባ ላይ በነበረው ጨዋታ በተለይ አንድ ጊዜ ከነአንና ካርሎስ ዳምጠው ካመከኑት እድል ውጭ፣ ከዛ ውጭ ቡድኑ ምንድን ነው የሚጫወተው? ምንድን ነው ስትራክቸሩ? የቡድኑ ስትራክቸር እኔ አላቅም፣ ወይ የኔ እውቀት ማነስ ሲሆን አላቅም። ቡድኑ ስትራክቸር እንዴት እንደሆነ እየተጫወተ ያለው ሊገባኝ አልቻለም። ወይ በቅጡ መከላከል ነው ወይ በቅጡ ማጥቃት ነው። በተለይ ደግሞ በጣም በጣም አሁንም በዚህ ባህር ዳር ላይ የተደገመው ነገር፣ አሁን ባህር ዳር ላይ አሰላለፉን ስታይ ከስድስቱ ተጫዋቾች ከአቡበከር ኑራን ጨምረ 7 ተከላካዮች ናቸው ያሉ፣ የመከላከል ባህሪ ያላቸው ፕሪሚየር ሊግ ላይ የምናውቃቸው ተጫዋቾች ማለት ነው። ለምሳሌ ብርሃኑ በቀለ አለ፣ በረከት ሳሙኤል አለ፣ ያሬድ ባዬ አለ፣ ሳሙኤል ዮሐንስ አለ፣ ጋቶች ፓኖማ አለ፣ ሀብታሙ ተከስተ አለ። እነዚህ ተጫዋቾች የመከላከል ባህሪ በተለይ ሀብታሙና ጋቶች ፓኖም ሁልጊዜ ለተከላካይ ከለላ መስጠት ዋና ስራቸው ስለሆነ ይህንን ነበር የሚያደርጉት። አሁን እንደገና ደግሞ ይባስ ብሎ መስመር ላይ ያሉ ተጫዋቾች ወደኋላ እየተመለሱ ተከላካዩን ያግዛሉ። በጥልቅ መከላከል ነበረ ሎ ብሎክ የሚባለው ማለት ነው። ስለዚህ የኢትዮጵያ ብሔራዊ ቡድኑ አንደኛ ቅርጹ ነው የጠፋው፣ ቅርጹ ጠፍቷል። ሁለተኛ ነገር የብሔራዊ ቡድን በማጥቃት ላይ ያለው ቢያንስ እሺ፣ ሱዳን ላይ ከሜዳው ውጪ ነው የዛ ሁሉ ደጋፊ ጩኸት አለ ምናምን እንበል፣ እሱን እንውሰድ፣ እንትን ጫና ውስጥ ገብተን እንበል። ትላንትና ባህር ዳር ላይ የነበረው ህዝብ፣ ያ ሁሉ ህዝብ እኮ የገባው የብሔራዊ ቡድን ውጤት ፈልጎ፣
0: በጣም የሚገርም ነው።
1: በተለይ በዚሁ አጋጣሚ በተለይ ይህንን ተጀምሮ እስኪያልቅ ድረስ ባህር ዳር ስቴዲየም ሬዲ እንዲሆን ለአገልግሎት እንዲበቃ ያዘጋጁ የደከሙ ሰዎች በጣም መመስገን ይገባል።
0: እጅግ በጣም
1: እኔ በእድሜ ዘመኔ በእግር ኳስ ስከታተል በጣም ጥሩ ሜዳ ሲባል የሰማሁት ሁለተኛ ነው። አንዴ የማስታውሰው አልጄሪያ ከኢትዮጵያ ሲጫወቱ እዚህ ማሬዝ መጥቶ ኢትዮጵያ ንግድ ባንክ ሜዳ ላይ ነበር ልምምድ ያደረገው አልጄሪያዎች ስለሜዳው ምቾት በጣም ከፍ አድርጎ ነበር ሲናገር የነበረ በነበረ ኢንተርቪ። አሁን ትናንትና ደግሞ ፓትሪክ ቪየራ ደገመው የባህር ዳርን ስቴዲዮም። አሁን ለምክንያት የሚሆን ነገር የለም፣
0: ተቃራኒው እንኳን እንትን እያለው ነው እያደነቀ
1: ለምክንያት የሚሆን አዲስ አበባ ስቴዲዮም 2 ሜትር ኳስ የማትገፋበት ሜዳ ነው። አዲስ አበባ ስቴዲዮምን ሁልጊዜ በጣም ለአመታትም ስናወራበት የነበረ ነው። አሁን ይሄ ከተመቻቸ በደጋፊ ፊት ከተጫወትክ ከዚህ በኋላ የቤት ስራ ማን? የአሰልጣኝና የተጫዋቾች ነው። አሰልጣኝና ተጫዋቾች ሜዳ ውስጥ ከገቡ በኋላ ምን ነበረ ሲያደርጉ የነበረው? ጎል እንኳን ሲቆጠርብን የነበረው አደረጃጀት የቡድናችን እንከላከላለን ብለን ተከላካይ ባህሪ ያላቸውንም ተጫዋቾች
2: አስቀምጣ
1: መከላከል አልቻለ። አቡበከር ኑራ እንደውም አንድ ኳስ ያለቀ ኳስ አዳነ እንጂ ሁለተኛ ጎል ነበር።
2: ትክክላ።
1: ስለዚህ የኢትዮጵያ ብሔራዊ ቡድን አሁን ቅርጹ እየጠፋ ስለሆነ እኔ አሁን ብዙ ጊዜ አጠቃላይ የሊጋችን ድክመት ነው። በርግጥ የሴኔጋል ብሔራዊ ቡድን እርግጥ ነው በጣም ጠንካራ ነው። የሴኔጋል ግን የሴኔጋል ብሔራዊ ቡድን ጠንካራ ስለሆነ ሁልጊዜ ማሸነፍ አለበት አይደል? ጋና እኮ ትላንት በጋምቢያ በሜዳው ተሸንፋለች።
2: ትክክል።
1: ዘ ብላክ ስታርስ በጣም የአፍሪካ ንግር ኳስ የተቆጣጠሩ አገራት ናቸው።
2: ያውም በጂኒቢሳኩ ነው።
1: አዎ ናይጄሪያስ የገጠማትን አይተናል። ስለዚህ ምክንያቱም እናረጋውኛ ምክንያቱም እናረጋው እንዴ አሁን እንደው በየትኛው መስፈርት ነው ትላንትና ጂኒቢሳው የእንተ የፊፋ ደረጃንም ብትመለከት ፊፋ ላላቸው አሁን ብዙ ጊዜ የአገራት እግር ኳስ ደረጃ አንዱ መለኪያ የሚባለው የፊፋ የሚያወጣው የዮራት ደረጃ ነው። ኢትዮጵያ ትላንትና ፊፋ ባወጣው የሀገራት ደረጃ ሁለት ወደ ታች ተንሸራታለች። አሁን ደግሞ የዛሬ ሳምንት ደግሞ ሌላ ደረጃ ያወጣል። ስለዚህ ሁለቱን ውጤት ደግሞ ይደምርና እንደዚሁ ዝቅ ያደርጋል። ምን ማለት ነው? የሀገራችን እግር ኳስ የኢትዮጵያ ብሔራዊ ቡድን አጫወት ትላንትና እንኳን 40 ቀን የተዘጋጀ ቀርቶ ዝም ብሎ እነዚህ በእንትን በስልክ ተጠራርቶ ኤርፖርት የተገናኙ ሴኔጋል ተጫዋቾች ምንም ፕሮፌሽናል ቢሆኑም የነሱ የተሻለ ውጤት ነው። ገብቷል። ስለዚህ የኢትዮጵያ ብሔራዊ ቡድን በጣም ቆም ብሎ ማሰብ አለበት። ምንድነው ለእግር ኳሳችን እድገት ማነቆ የሆነው? አሁን ብዙ ጊዜ ምን ይባላል መሰለ ወደ ውድድር ሲኬድ ምንም የሚናገር ሰው የለም። ወደ ውድድር ሲኬድ አሰልጣኙም ያው ተዘጋጅተናል እንዲናረጋለን ይባላል። አንበሉም ይላል። ሲሸነፉ ደግሞ እግር ኳስ ሴኔጋል እኮ ብዙ ፕሮፌሽናል አላት ብዙ እንትን አላት ይሄ አላት ተብሎ ከጨዋታው ፊት ያልተነገሩ ምክንያቶች ይቀርባሉ። ግን እሱ አይደለም። እኛ የልጆቻችንን አቅም የሚመጥን ጨዋታ ይዘን ገብተናል የሚል እምነት የለኝም። ስለዚህ በአጠቃላይ የኢትዮጵያ ብሔራዊ ቡድን የነበረው ነገር ትላንትና የነበረው ነገር አብዛኛው ነገር የተደራጀ ኳስ ያልተጫወቱ ተከላካዩና አማካዩን በጣም ክሬቲቭ ሚድፊልደሮች የሚባሉ አሉ። በቃ አጥቂውና ተከላካዩን የሚያቀናጁ ይሄ ያለቀ ኳስ በጣም በትፈልግ አግባው ትፈልክ ሳተው ብለው የሚሰጡ አማካዮች እኔ ትላንትና ቡድኑ ላይ አላየው። እንደውም አማካይ ላይ በጣም ጥረት ሲያደርጉ የነበሩ አንዳንድ ተጫዋቾች ፊትነሳቸው ራሱ ወርዶ ነው ያየው። በጣም ፊትነሳቸው ያካል ብቃታቸው ጥሩ አልነበረ። ለምንድነው ያካል ብቃታቸው ጥሩ አለመሆኑ በምን ታለ? ኳስ ለመምታት ሲቸገሩ በቀላሉ በሴኔጋል አማካዮች እዛናዚ ሲጫወቱባቸው ሁለት ቢያንስ ኳስን እንኳን ለጓደኛ በትክክል የማቀበል አቅም ቡድን ውስጥ አላየው። ስለዚህ አዶን ምን ሲሰራ እንደነበረ ሁለተኛ አሁን እንደውም እንድታይ የሚያጋብዝ ነገር የምርጫውም ጉዳይ ነው። ይሄ እኮ እግር ኳስ በብቃት የምትመረጥበት እድር አይደለም። ዝም ብለህ እንትና ጥሩ ሰው ነው ብለህ የምትመርጠው አይደለም። ፐርፎርም ካረክ ትመረጣለህ፣ ፐርፎርም ካላደረክ አትመረጥም። አሁን አንዳንድ ተጫዋቾችን ሳይ በጣም ደንግጫለሁ። ለምንድን ነው አካል ብቃታቸው ወርዶ ቡድኑ ውስጥ እንደውም ቡድኑ እንዲጠቃ በተለያየ አጋጣሚ ሴኔጋሎች ያው ፓትሪክ ቪየራ በጣም ልምድ ያለው አሰልጣኝ ነው፣ ያውቃል፣ አውሮፓንም አፍሪካንም ያውቃል። በነገራችን ላይ ፓትሪክ ቪየራ ሴኔጋል ውስጥ አካዳሚ አለው። ጋና የሚባለው ተጫዋች የተገኘው ከሱ አካዳሚ ነው። አሁን ሴኔጋል ብሔራዊ ቡድን ውስጥ አለ። ስለዚህ ይሄ አሰልጣኝ ምን ማድረግ እንዳለበት ያውቃል። በጣም በጥንቃቄ አንድ ሁለት እድል ብቻ አግኝተናል፣ ጎል የማስቆጠር እድል። እነዛን እድሎች በአግባቡ አልተጠቀምም። የአጥቂ ችግር ይሄ አሁን በጣም ክሊኒካል የሆነ ጨራሽ በቃ አገኘ አገባ የምትለው አጥቂ አገሪቷ ላይ ያለ ችግር ዞሮ ብሔራዊ ቡድኑ የተደራጀ አልነበረም። ባለመደራጀቱ ነው የተሰራውም ስራ ምን እንደሆነም ስለማላቅ እና ያ ደግሞ ዋጋ አስከፍኖናል። ስለዚህ ልክ ከዚህ በፊት 2013 አፍሪካ ዋንጫ ስናልፍ አንድ አሰራር ፌዴሬሽኑ ተከትሎ ነበር። እነሳሉ በነበረ ጊዜ ቴክኒካል ኮሚቴ አቋቋመ። ያ ቴክኒካል ኮሚቴ ስራ አስፈጻሚ ባለበት፣ አሰልጣኙ ባለበት ያ ቴክኒካል ኮሚቴ ኢቫሉዌሽን ያቀርባል፣ ግምገማ። ምንድነው ቡድኑ ምንድነው የተቸገረው? ከዛ ያ ግምገማ አሰልጣኙ ጋራ እዛው ፊት ለፊት ጭቅጭቅ ይፈጠራል። ከዛ የጎደሉ ነገሮች ነገር ካሉ ማስተካከል ጥሩ የሆኑ ነገሮችን ማስቀጠል ስራ ይሰራ ነበር አሁን እንደዚህ ያላል መሰለኝም ስለዚህ በራይ ቡድኑ ችግር ላይ ነው ማለት ይቻላል
0: ኢሳቄ አሁን የስፖርት ቤተሰቡን የእግር ኳስ ቤተሰቡን ለሁለት የከፈለ ሐሳብም እንደዚሁ ሲመለከት ነበር የበለጠ ትኩረት የተደረገው አሰልጣኙ ቆሞ ቡድኑን መምራት ነበረባቸው ይሄንን ውጤቱን የሚቀይር አይነት ሐሳብ ሲሰነዘር እንመለከታለውኝና የሴኔጋል ብሔራዊ ቡድን ላይ እነታ አሰልጣኙ ቆሞ ቢሆን ይሄንን ውጤት መቀልበስ ያስችለን ነበር አይደለም አሰልጣኙ ደጋፊው ተነስተው በጭንቅላቱ ቢቆም እንኳን የሴኔጋል ብሔራዊ ቡድን መቋቋምና ውጤት ይዘን እንድንወጣ የሚያስችለን አቅም ላይ ነበር ነው የሚለው ነገር መሰረታዊ ነገር ይመስለኛል ቀጣይ ስታፈንታችን ምንድነው ሊሆን የሚችለው መስተካከል ያለባቸው ጉዳዮች የሉም ወይ ከፈረሱ ጋሪው ነው እንደዚህ አይነት አባባሎችን ያያዩ ነበርና ምን ትላለህ እዚህ ላይ
3: እኔ መጀመሪያ ከነዚህ አሁን ካነሳቸው በጥያቄ ካነሳቸው ሐሳቦች በተጨማሪ ማንደፍሮ ላይ አንድ ነገር መጨመር እፈልጋለሁ ትላንትና የሁለቱም ቡድኖች ጨዋታ ሰመለከት እንዲሁም ከሱዳን ጋር የነበረውን ጨዋታ ሰመለከት የብሔራዊ ቡድኑ አሰልጣኝ እንዴት ወደዚህ ሐላፊነት መጥቶ የሚለው ጥያቄ በአይምሮ ሲመላለስ ነበር ምክንያቱም እኛ አሰልጣኝ በብሔራዊ ቡድን ታሪካቸው ይሄ ነው ተብሎ የሚነገር ውጤት የላቸው እንደገናም የተሾሙበት ሁኔታ ሪኮመንዴሽን እንደሆነ ግልጽ ነውና እንዴት ለዚህ ቦታ በምን ክራይቴሪያ በምን መስፈርት እዚህ ቦታ ላይ እንደተቀመጡ ባይምሮ እየተመላለሰ ግርምት ሲፈጥርብኝ ነበርና ገና ካሻሻሙ ጀምሮ በርካታ ጥያቄዎች በውስጥ እየተፈጠሩአል እኔ ጋር ብቻ አይደለም ያሰልጣኙን ስራ የሚያቆ ሰዎች ይሄን ነገር አስተያየት ሲሰጡ ነበርና የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙን ምን እንዳመጡለት እንዳስቀመጣቸው በተግባር ያያየ እንደሆነ ምክንያቱም እኚህ አሰልጣኝ የቀደመ ታሪካቸውን سنፈትሽ እንደውም እንደ አንድ ትልቅ ነገር ሲያነሱ በመግለጫ ላይ ለቻን ውድድር ሄደው እኔ ኮቻ ላይ አግብቻለሁ ከሊ ያላገባም የሚል በሽሽቅ ውስጥ የገቡበትን ጋዜጣው መግለጫ እናስተውሳለን እዛው ፌዴሬሽኑ ጽፈት ቤት ውስጥ እኔም በቦታው ነበርኩኝ ባንድ ወቅትና በጣም በሚያሳዝን ሁኔታ ፌዴሬሽኑ በርግጥ ውጤት እንዲያመጡለት ነው በዚያ ላይፍነት ያስቀመጣቸው በየ ሰጠይቅ አሁን ለሚመዘገበው ውጤት እንዳስቀመጣቸው ነው እኔ በግል የተረዳሁት ከዚህ ውጪ የሴኔጋል ብሔራዊ ቡድን ስም ብቻ ይዞ ነው ትላንት ሜዳ ውስጥ የገባው አይተው ከሆነ አየሩም ተጽዕኖ ፈጥሮበት የተለያዩ ችግሮችም ተፈጥረው የደከመው የሴኔጋል ብሔራዊ ቡድን ያየ ነው ይሄን ቡድን ቢያንስ ነጥብ መጋራት ነጥብ ማስጣል የሚቻልበት ሁኔታ ነበር ሞዛምቢክ ጎል ተቆጥሮባት ጎል አስቆጥራ ነጥብ ተጋርታ ነው ወጣችው ሱዳን ላይ ተከሆነ ሞዛምቢክ 4-1 ነው ያሸነፈችው ሱዳን ጁባ ላይ ምን አይነት ደካማ ቡድን እንደነበረ የኢትዮጵያ ብሔራዊ ቡድን እየተገባበዙ ይሳቱትን ጭምር ስናስተውል ሱዳን ላይ ራሱ ነጥብ ይዘን መምጣት እንችል ነበር የተሰራ ስራ የለም እንደኔ አሰልጣኙ ስለ ጋዜጠኝነታቸው ሲነግሩን እንጂ ስለ ታክቲክ ስለ ቡድን ግንባታው ስለ ገነቡት ቡድን ሲነግሩን አይደለም የከረሙት
0: ልጆቹን ምን ያስተዋውቋቸውም አይመስለኝም አሁን ይኸውልህ ካርሎስ ዳምጠውና ከናሃን ማርከነ የሳቱት ኳስ
3: ካርሎስ ዳምጠው
0: አንድ ቡድን አይደለም አንድ ሀገር ዜጎች የማይመስሉ
3: በብሔራዊ ቡድን ደረጃ ምጽተው አይደለም ለምን ሳቱ ብለን አንኖክሳቸው እግር ኳስ ጨዋታ ስለሆነ ግን ኤሌመንተሪ ስተት ነው በጎን እኮ በሽራፊ አይን አይተኮ ያንተ ቡድን ማሊያ መሆኑን ስታከኩ ትለቀቃለህ ወይ ልቀቀልኝ እኮ ያልከኮ ትናገራለህ ያ ጨዋታ ብዙ ነገር ይለውጥ ነበር ነገር ግን እኔ እንደ ቲም ሱዳን ላይ ራሱ ሱዳን በሰው ሀገር እኮ ነው የተጫወተችው ሱዳን የሷ ጎረቤት ብትሆንም ሱዳን እኮ እንደኛ እኮ አዌ ነው የተጫወተችው ስለዚህ እዛ ላይ የተሰራውን ውጤት አይተናል ደካማ እንቅስቃሴ ነው ያየነው እንደገና እዚህ መጥቶ ምንም እንደማይፈጠር ቀድመ መማወረት ስለሚሆን ወይ ሌላ ትርጉም ስለሚያሰጥብኝ እንጂ ምንም አይነት ስራ የለም
0: ይታወቃል ከዚህ
3: ጊዜ ስለ ጋዜጠኝነታቸው ተመረ ያለው አልተማርኩም ውዝግብ ውስጥ ነው ጊዜያቸውን የጨረሱት አሁን ትላንትና ማይተ ከሆነ ቀድም በተችላይ ላይ በመቆም አለመቆም ሲሰጡ የነበረው መልስ እየተረዳን ነው እኛ ይሄኛው እንደ ትልቅ ኢሹ አንስተን አንወያይበትም ነገር ግን አንድ መታወቅ ያለበት ምክንያት ተችላይ ላይ መቆም አለመቆም በራሱ የሞያ መለኪያ አይደለም ለኔ ምክንያቱም ሰውየው አሰልጣኙ ውሎ ቢያድርዛ ጋር ታምር እንደማይፈጠር አንተ ቀድም የገለጽከው ምንም ሊፈጠር እንደማይችል ታቃለ እሱ ስለተቀመጠም አይፈጠርም ግን አንድ መታወቅ ያለበት ነገር በጨዋታ ውስጥ መኖር ግን ለአንድ አሰልጣኝ አስፈልጊ ነው ምክንያቱም አንድ አሰልጣኝ ሞቲቬሽን ወይም ደግሞ ታክቲካል ኢንስትራክሽን የሚሰጠው እዛች ቦታ ላይ ሆኖ ነው ታች ላይ ነው ኤሪያ ላይ ሆነ ነው ነገር ግን ፓትሪክ ቪየራን የሚያከል በእግር ኳስ የገዘፈ ስም ያለው አሰልጣኝ 90 ደቂቃ በሙሉ ከነጨማሪው ሰዓት እዛ ላይ ተገትሮ ውሎ ቲሙን ኢንስትራክሽን እየሰጠ መርቶ ውጤታማ ሆኖ ሲሄድ የኛ ሰልጣኝ ግን እግራቸውን አጣምሮ እየተቀመጡት ለኔ መቀመጣቸውና መቆማቸውን አይደለም ማየው ግን ከግር ኳስ ፕሪንሲፕል አቋያ ቆሞ መምራት የሚያስገኛቸው ጥቅሞች አሉ። ለምሳሌ ያህል ክሊራንስ የሚያስፈልጋቸው ኳሶች ሊኖሩ ይችላሉ። ክሊር አድርግ ለማለት ምክትሉ ላይ ረዳ ይችላል። ምክትል እኮ የሆነው ከሳቸው በእውቀት የተወሰነ መለስተኛ ስለሆነ ነው። እሳቸው የተሻሉ ናቸው ተብሎ ነው ሄድ ኮች የሆኑት። ስለዚህ ክሊራንስ ሲኖር መረጋጋት ሲያስፈልግ ቲሙ ኳሱ ሲፈጥን እንደገናም ደግሞ ወደፊት ጫና ለመፍጠር ዲፌንድ ለማድረግ እዛ ከሰልጣኙ እነ አስራት ኃይሌ ነፍሱን ይማረውና
2: ቆ ደሞ ረቋቸው ነው ያው በመልክተኛ እንትን ማስተላለፍ
3: መሬት እየጫሩ እንደገና አንደርስቲሜት ማድረግም ነው። እኔ ይሄንን እንደ ትልቅ አጀንዳ የብሔራዊ ቡድን ድክመት ይሸፍንብናል ብዬ ስለምሰጋ ብዙ ባንሄድበት ደስ ይላል። ግን እንደኔ አሁን ቡድናችን 1-0 ተሸንፏል። የቡድናችን ሽንፈት አሰልጣኙ እዛ ጋር ስለቆሙ ወይ ደሞ እዛ ጋር ስለተቀመጡ አይደለም። ቡድናችን ደካማ ስለሆነ ደካማ የስልጠና ሂደት ስለነበረ ውጤት ሊያመጣ የሚያስችል ስራ ስላልተሰራ ከስራቸው ይልቅ ለሚዲያ ሲመልሱ ጋዜጠኛ ነኝ ተው ከእናንተ በላይ ቃለው እያሉ ሲያስፈራሩ የት እንደተማሩ ምን እንደተማሩ መስረጃ ሳይያቀርቡ ጊዜያቸውን ያባከኑት በዚህ ነው። በቲሙ ዙሪያ ላይ ቲሙ ግንባታ ላይ ውጤታማ በሚሆኑበት ዙሪያ ላይ እኔ ተሰርቷል ለማለት የሚቸግረኝ የቡድኑን እንቅስቃሴ ጁባ ላይና ባህር ዳር ላይ ስላየን ነው። በዚህ አጋጣሚ ይሄ ደጋፊ አንገቱ ተሰብሮ ሲሄድ እሳቸው ምን እንደሚሰማቸው አላቅም። ምክንያቱም ከአምስት ዓመት በኋላ እድለኛ ነው ገዳም የተባለ ስቴዲየም ላይ ይሄን መሰለ ወርቃማ እድል አግኝተ ሌሎቹ እኮ አሰልጣኞቹ እኮ ሞሮኮ ላይ ይሄዱ እኮ ነው የተጫወቱት። እሳቸው እዚህ ሜዳ ላይ አግኝተው ሆም አድቫንቴጅ አግኝተው ቢያንስ የተሻለ ተስፋ ሰጪ እንቅስቃሴ እንኳን አላየንም። እና ለምሳሌ ከናንን ቀደም አንደፍሮ የጠቀሳቸው ልጆች አሉ። ሞር ዲፌንሲቭ የሆነ ፉትቦል አይተናል በሚል ከናን ማርክነስ ተፈጥሯዊ በሆነ ቦታው ላይ ነው የተጫወተው። በጣም ሊጠቅመን በሚችል ቦታ ላይ ነው እንደ ነበረው ግራ ተጋብቶ አስሬ ሲወድቅ ሲነሳ የነበረ እኮ ከናን እኮ ነው። አቤል ያለው ጋር የነበራቸው መደራረብን ሳይተናል። ይሄንን ነገር ቆመ ነው የምትፈታው፣ ተቀምጠህ አይደለም። እንደገና ደግሞ ለራስ የተለየ ቦታ የምትሰጠው እኮ ውጤታማ ስትሆን ነው። ምንም በሌለበት ሁኔታ ላይ ህዝብ አንገቱን ደፍቶ በውጤት ቆስሎ የወጣ እሳቸው ለጋዜጣዊ መግለጫ የሚሰጡት መልስ ላይ እንኳን ጋዜጠኝነት መማራቸውን ሁላሱ ጥያቄ ምልክት እንድታነሳባቸው የሚያደርግ ነው።
2: ቀጣይ ማንዴ አራት ጨዋታዎች አሉት የኢትዮጵያ ብሔራዊ ቡድን ወደ ታንዛኒያ፣ ዩጋንዳ እና ኬንያ። ምናልባት የአዘጋጆችም ለውጥ ሊኖር ይችላል የሚሉ መረጃዎችም እየወጡ ይገኛሉ። እስካሁን ድረስ ያለው መረጃ ይሄ ነው እና ወደዚህ የአፍሪካ ዋንጫ የውድድር መድረክ ለማለፍ እነዚህ አራት ጨዋታዎች አሉት። ሞዛምቢክን እንዳያያት ነው ከሴኔጋል ብሔራዊ ቡድን የአቻ ውጤት አግኝታለች። ከዛ ባለፈ ሱዳንን ደግሞ 3-0 በሆነ ውጤት አሸንፋለች እና የደረጃ ሰንጠረዡ ፊት ላይ ነው የሚገኙት። እጣ ፈንታው ምን ሊሆን ይችላል? ሌሎችም ደግሞ በተጓዳኝ የምናነሳቸው አሁን የአሰልጣኙን ሀሳቦች አንስተናል። የሊግ ደረጃችንስ ምን ይመስላል? የተጫዋቾችስ ሞራል ምን ይመስላል? እውነት የኢትዮጵያ ብሔራዊ ቡድንን የሚመጥኑ አይነት ተጫዋቾች አሉ? ራሳቸውን ለማብቃት ወደ ሌላ ወደ አውሮፓ ተሻግሮ ለመጫወት ያላቸው የተጫዋቾችን ኢንዲቪዥዋል ስኪል ራሱ ማነጻጸር የሚያስፈልግ ይመስለኛል። እኔ በእርግጥ ሌሎቹም ቀደም ሲል እንደነ ጊኒቢሳዋን ያልተጠበቁትን በትልልቅ የአውሮፓ ትልልቅ ሊጎች ላይ የሚጫወቱ ተጫዋቾችን የያዘውን ስብስብ ነው ማሸነፍ የቻለው እና ቡድን ይሰራል። በአማተር ተጫዋቾችም ልትሰራ ትችላለህ፣ ብሔራዊ ቡድን ሲገነባ ማለት ነው። እና ቀጣይ ተስፋችንና የተጫዋቾችን ወኔና ተያያዥ ጉዳዮችንስ እንዴት አገኘው? የሊግ ስታንዳርዳችንስ እንዴት እዚህ ላይ አስተጽኖ የለውም?
1: ያው የሊግ ስታንዳርዳችን ያው ይታወቃል። ሊጋችን አሁን በኢትዮጵያ እግር ኳስ ላይ ያው የኢትዮጵያ ፕሪሚየር ሊግ ዎኪንግ ፉትቦል ነው ይባላል። በጣም ብዙ ጊዜ ለፊትነስ በጣም አስቸጋሪ ነው። ለዚህ ነው አሁን በተደጋጋሚ እንደምናየው ብዙ ተጫዋቾች ከውጭ ሀገር ዜግነት እያመጣን የምንጫወተው ሊጋችን በውጭ ሀገር ዜጎች የተሞላው አሁን ይሄ እንትን ሪተርን ያለው ወይ ገንዘብ የሚወልድ ሊግ አይደለም። ታወጣል አሁን ብዙ ጊዜ ሌሎቹ አውሮፓ ላይ የውጭ ተጫዋች የምትገዛው እሱ ፋይናንሻል ፌር ፕሌይ የሚጠይቅሃል፣ ከዛ ውጪ የምታገኘውም ገንዘብ ስላለን ይሄኛው ምንም የለው። ይሄ ሊጉ በጣም የሚመጡትም ተጫዋቾች የውጭ ሀገር ተጫዋቾች እኮ በጣም ምን ከኛ ሀገር ተጫዋቾች በምንም የማይሻሉ በጣም ውዳቂዎች ናቸው። እውነት ለመናገር እንደው አንዳንዴ እንዲህ ማለት ተገቢ ባይሆንም፣ ዞሮ ዞሮ ግን ምንድን ነው እነዚህ አሁን የኢትዮጵያ ብሔራዊ ቡድን ቀጣይ ጨዋታዎች አሉት። እነዚህ ጨዋታዎች ደግሞ በጣም ወሳኝ ናቸው። ምክንያቱም ሁለት የተሸነፈ ቡድን ነው። ከውድድሩ አጠቃላይ ላለመሰናበት እያንዳንዱ ዲፓርትመንት ላይ ማን ፐርፎርም አደረገ፣ ማን ነበር ጥሩ የነበረው አንዳንዶቹ በርግጠኝነት የተሻሉ ወጣቶች በየክለቡ አሉ። አሁን ፕሪሚየር ሊጉ መስከረም 30 ይጀምራል።
2: ትክክል።
1: መስከረም 30 ሲጀምር በየክለቡ የተሻሉ ተጫዋቾች አሉ። የተሻሉ ትላንት ካየናቸው የተሻሉ በጣም ጥሩ ወጣት ተጫዋቾች አሉ። በጣም ጥሩ ወጣት ተጫዋቾች። እሱ ላይ ምንድነው የሚፈልገው? ድፍረት ይፈልጋል። ድፍረት አሰልጣኙ እነዚህን ወጣት ተጫዋቾች አምጥቼ ብሔራዊ ቡድን ይዤ እንደጎደለ ነገር እንኳን ካለ እኔ እንደምንም በያሴ ምክንያቱም አሰልጣኙ ቅርጽ የማውጣት ቡድኑን የማገዝ ኃላፊነት አለበት። ስለዚህ ያንን የሚያደርጉ ከሆነ የኢትዮጵያ ብሔራዊ ቡድን በቀጣይነት የሚቀነሱ ተጫዋቾች ተቀንሰው ወጣት ተጫዋቾች ተካተው ሁለተኛው የመጀመሪያው ደግሞ ሌላው ነገር ምንድነው መሰለ? አሰልጣኙ የሚከተሉት የጨዋታ ፍልስፍና ምንድነው?
2: መታወቅ አለበት። ትክክል ነው።
1: የጨዋታ አሁን የሚከተለው
2: አላማው ምንድነው? ራሱ
1: የምትከተለው ጨዋታ ምን አይነት ነው? አሁን ወይ በቅጡ አልተከላከልክ ወይ በቅጡ አላጠቃ። አሁን በዘመናዊ እግር ኳስ ዓለም ላይ ያለው ዘመናዊ እግር ኳስ የኢትዮጵያ ብሔራዊ ቡድን ያንን ተግባራዊ ለማድረግ ምን ይፈልጋል? ያንን አቅም ያላቸውን ተጫዋቾች መምረጥ ይፈልጋል። አቅም ያላቸው ተጫዋቾች አሁን አብዛኞቹ በብሔራዊ ቡድን ላይ በጣም ሲመላለሱ የነበሩ ተጫዋቾች ናቸው ቡድን ውስጥ ያሉት። እነሱ ደግሞ ተጫዋቾች አሁን ቡድን ላይ ምንም አላመጡም፣ ለውጥ አላመጡም፣ ልዩነት አልፈጠሩም። ልዩነት ካልፈጠሩ እነዚህን ተጫዋቾች አሰልጣኙ የሚከተሉትን የጨዋታ ዘይቤ መሰረት አድርገው ለዚህም የሚሆኑ ትላል ወጣት ተጫዋቾች አሉ በየክለቡ እነሱን አካተው የተጋጣሚን ቡድን ስነ ልቦን አውቆ ማንንም ይሁን ማን ሞዛምቢክ 4-1 ስላሸነፈ ሱዳንን ትልቅ ቡድን ነው ብለ መስጋት የለብም። አሁን የሴኔጋል ብሔራዊ ቡድን ላይ ቅድም ይሳቀጥ ትክክል አንስተው ምንድን ነው ያለው? የሴኔጋል ብሔራዊ ቡድን እንደውም እስካሁን ድረስ ከመጡ እስካሁን ከተጋጠሙ ሀገራት በጣም ያሁን የመጣው የሴኔጋል ዓለም ዋንጫ ላይ ያየነው ሴኔጋል ብሔራዊ ቡድን አልነበረም። ይህንን ብሔራዊ ቡድን ለማሸነፍ ብዙ የሚያስቸግር ነገር አልነበረም። ነገር ግን ተጫዋቾቹ ላይ በስነ ልቦናም ደረጃ የተሰራ ስራ አለ ብዬ አላምን። ምክንያቱም እነዚህን ተጫዋቾች አክስፈው እኔ ምናልባትም ባህር ዳር ስላልነበርኩ መናገር አልችልም እንጂ ምናልባትም ጨዋታው ካለቀ በኋላ ፎቶ ለመነሳት የሚሮጡ ነገር ነው የሚመስል። ስለዚህ እንደዚህ አይነት ስነ ልቦና ይዘህ ተጋጣሚን መጀመሪያ በስነ ልቦና ከተሸነፍክ አንተ ሜዳው ስትገባ እግሪ ይንቀሳቀሳል እንጂ ምን እንደምታደርግ አታውቅም። ምክንያቱም በስነ ልቦና ቡስት መደረግ አለበት። እያንዳንዱ ቀጣይ ሞዛምቢክ ከሴኔጋል አቻ ወጥቷል፣ ሱዳንን 4-1 አሸንፏል። ስለዚህ ሆም ኤንድ አዌይ ነው ጨዋታው። ስለዚህ የኢትዮጵያ ብሔራዊ ቡድን ከሞዛምቢክ ጋር ሲጫወት በእርግጠኝነት 3 ነጥብ እንደሚይዝ አምኖ መግባት መቻል አለበት። ግን ይሄ እዛ ጋር የተሳሰረውን ቡድን አሁን ስለ እያንዳንዱ ጨዋታ ፍልስፍና ብናወራ በጣም ብዙ ጊዜ ይወስዳል። ግን እያንዳንዱን ተጫዋች ፐርፎርማንስ ኦዲት መደረግ አለበት። ፐርፎርማንሱ ምን ነበረ? ሜዳ ውስጥ ተከላካዩ ምን ነበረ? ሲዘራ ነበረ? አሁን አዋሳ ላይ በጣም ብዙ ጊዜ የምናቀው በረከት ሳሙኤል አለ። አሁን ይሄ እንደዚህ አይነት ተጫዋች ለምሳሌ በረከት ሳሙኤል በጣም በተደጋጋሚ የሚታወቀው አንደኛ በተለይ በቆሙ ኳሶች ጎል በማስቆጠር ፋይት በማድረግ ተከላካዮቹን ሽፋን በመስጠት በጣም ይታወቃል። አንዳንድ ጊዜ እንደውም ኦቨርላፕ እያረጋ አማካይና አጥቂን ያግዛል። ትላንትና ግን ከመሃል ሜዳ አንድ ጊዜ እንደውም ከቦክሱ አካባቢ ሊርቅ አልቻለም። ከቦክሱ አካባቢ ሳይርቅም ቀርቶ አልተከላከሉም። ምክንያቱም እሱና ግራና ቀኝ የነበሩት ተጫዋቾች እነ ያሬድ ባዬ ብትለው ሳሙኤል ያሬድ ባዬ ትልቅ ተጫዋች ነው፣ የቡድኑ አምበል ነው። እሱ ቡድኑን መምራት መቻል አለበት። ግን ቡድኑ ምን አይነት ቅርጽ እንዳለው እንኳን የማይታወቅ ስለዚህ መጀመሪያ የጨዋታ ፍልስፍናቸው በደንብ መታወቅ አለበት። ሁለተኛ በጣም የደከሙ ድክም ያሉ በጣም የደከሙ እውነት ለመናገር ያንን እዛ ሜዳ ላይ ያንን ደጋፊ ይዘ በጣም ቁጦና አገሬን እንዴት ምናምን ብለህ የማትጫወት በፍላጎት የማይጫወቱ ምንም ጉልበታቸውን የጨረሱ ተጫዋቾች አሉ በሁሉም ዲፓርትመንት ላይ። እነዚህን ተጫዋቾች መቀነስ ያስፈልጋል። ቀንሶ በወጣቶች መተካት። ይሄ መሸነፍ ከሆነ እኮ ሁሉም ሽንፈት ነው አይደለም? ለነገ ግን ተስፋ የሚሆኑ ብዙ ወጣቶች አሉ በየክለቡ። ስለዚህ እሱን አድርጎ በሚቀጥለው ጨዋታ ላይ ጠንክሮ መዘጋጀት ያስፈልጋል። ከዚህ በኋላ ግን የኢትዮጵያ እግር ኳስ ፌዴሬሽን ቴክኒክ ዲፓርትመንት
3: ሁለቱን ጨዋታ ቁጭ ብሎ መገምገም አለበት። ምን ነበር ጠንካራ ጎኑ? ምን ነበር ደካማ ጎኑ? በዚህ ሳላፊነት የሚወስደው ማን ነው? አይ ቲንክ ውላቸውም ላይ ያለ ይመስለኛል። ውላቸው ላይ ይሄንን ቡድን ለሚቀጥለው አፍሪካ ዋንጫ ማሳለፍ ነው
2: ያሰጣኛል።
3: ስለዚህ ከዛ በፊት ግን ይሄ እንደው አሰልጣኙ ካላሳለፉና ባረራለን ሳይሆን ያ ነገር ከመፈጠሩ በፊት ቁጭ ብሎ ተገማግሞ ያለውን ጉዳዮች ማስተካከል ያስፈልጋል የሚል እምነት አለኝ። ግን በአጠቃላይ ብሔራዊ ቡድኑ በቀጣይነት ብዙ ስራ ነው የሚጠብቀው።
2: አሪፍ።
3: እዚህ ላይ ለመጨመሪያ ያህል አሰልጣኙ ምን ያህል ልጆቻቸውን እንኳን በአግባቡ ሳይሰሩና ሳያዩ የአፍሪካ ዋንጫ ማለፍን በድፍረት መናገራቸውን ስታይ በውስጥ የሚፈጠር ጥያቄ አለ። የትኛውን እውቀትህን፣ የትኛው ውጤትህን፣ የትኛው ልምድህን፣ የትኛው ስራህን ተንተርሰህ ነው የሰጠው? ዞሮ ዞሮ ለፊርማ ስትል በድፍረት የምትሰጠው አስተያየት እንደሆነ እነዚህ ሁለት ጨዋታዎች ምልክት ሰጥተዋል። ከዚህ በኋላ በእርግጠኝነት ለፊርማው እንደተናገሩ እሳቸውም የሚረዱት ይመስለኛል። አንደኛው ነጥብ ይሄ ነው። ሁለተኛ በጣም የሚገርምን ሌሎች አሰልጣኞች ያላገኙትን እድል 40 ቀን የመዘጋጀት እድል አግኝተዋል። በዚህ 40 ቀን ውስጥ እንደውም የሚሰጧቸውን አስተያየቶች ልብ ብላችሁ ሰምታችኋል። ባለፈው ጠቅላላ ጉባኤ ላይ መጥተው አገሪቱ ላይ በረኛ ችግር ወሮናል አሉ። እሳቸው የውጭ ሀገር በረኛ ወሮናል ብለው ተናገሩ። እሳቸው በተለያየ ክለብ ሲያሰለጥኑ የበረኛ ችግር ምን ያህል እንደሆነ በተግባር የሚያውቁት እንደውም የውጭ በረኛ በማሰለፍ እሳቸው ናቸው። ኢቭን መቻል እያሉ የመቻልን ፖሊሲ የውጭ ተጫዋች አላስፈር የሚለውን ፖሊሲ ሁሉ አስቀይረው የውጭ ሀገር በረኛ አሰልፈው ተጫውተዋል። አሁን ደግሞ ቀጠሉና አጥቂን በተመለከተ ጨራሽ አጥቂ የሌለበት ሀገር ነው ብለው አስተያየት ሰጡ። እነዚህ ራሳቸው የተጫዋቾቻቸውን ስነ ልቦና ያሉትን አጥቂዎችን አይምሮስ አይጎዳም ወይ? ኮሚኒኬሽኑንስ አያቆራርጥም ወይ? ስለዚህ እኔ እንደኔ አንደኛ ለአፍሪካ ዋንጫ አሳልፋለሁ ብለው ቃል የገቡበትን መንገድ ዛሬ አይጸጸሱበትም። ምክንያቱም ለምን እንደተናገሩ እየገባን ስለሆነ። ሁለተኛው ነገር የኢትዮጵያ እግር ኳስ ፌዴሬሽን ድርሻውን መውሰድ አለበት። አሁን እስከ መቼ ነው የእሳቸውን በሁለት ጨዋታ በምናምን የሚሉ ሰዎች ሊፈጠሩ ይችላሉ። ሁለት ጨዋታ ብቻ አይደለም፣ ተስፋ የሚሰጥ እንቅስቃሴ አላየንም። ሱዳን በሞዛምቢክ 4-1 በጁባ ተሸንፋለች። እኛ ግን 1-0 ተሸንፈን የመጣ ነው። ቀጥል እዚህም ስትመጣ እነ ኤርትራ እኮ ከነ ኬንያ ጋር እኮ በሜዳቸው እኮ አቻ እኮ ተለያይተዋል።
2: በጣም ትክክል።
3: ወዴት እየተካሄደ ነው? ምን እየሰራን ነው? እግር ኳሳችን ምን ጋና ያለው የሚለውን ነገር እንድታይ ያደርግሃል። ሌላው አንድ ሳይዘነጋ እዚህ ላይ መጨመር የሚፈለገው የኢትዮጵያ እግር ኳስ ፌዴሬሽን ውድድሩ አዲስ አበባ ላይ እንዲካሄድ ትልቅ ስራ ተሰርቷል፣ ምንም ጥያቄ የለውም። ቡድኑ ግን ደምቆ በማሊያ አምሮ ደረጃውን የጠበቀ ትጥቅ አድርጎ እንዲገባ ግን ክፍተቶች በግልጽ ታይተዋል። አንድ የሰፈር ፕሮጀክት እኛ መካኒሳ ላይ ፕሮጀክት አለን። አንድ የሰፈር ፕሮጀክት ስሙ የተጻፈበትን ማሊያ ለብሶ ነው የሚጫወተው። የእኛ ብሔራዊ ቡድን ግን አይተው ከሆነ ኢትዮጵያ የሚል ነው ለብሶ ሲጫወት የነበረው። እንደገና ከማክሮን ጋር የተደረጉ ስምምነቶች ነበሩ። የፌዴሬሽኑ ጽህፈት ቤት ኃላፊ በጉምሩክ የተፈጠረባቸውን ችግር የገለጹበት ሁኔታ እንዳለ አለ። ብዙ ጊዜ ጋዜጠኛ ቴዎድሮስ ታከለ ከሐዋሳ የሚዘግብ ልጅ አለ፣ በተደጋጋሚ ይህን ነገር ያነሳ ነበረ እና እኔ ሁሌ ይገርመኝ ነበር። ጭራሽ ጁባ ላይ የነበረው ስህተት እንዳለ ሆኖ እዚህ ደግሞ ሀገሬ በሚባል ትጥቅ አምራች ድርጅት ኢትዮጵያ የሚል ለብሰው ነው የተጫወቱ። በስማቸው እንኳን የተዘጋጀ የለም። ይሄ ለውድድሮች ትኩረት ተሰጥቶ የመዘጋጀት ድክመታችንን በግልጽ የሚያሳይ ነው እና እንዴት ኢትዮጵያን የሚያክል የአፍሪካ እግር ኳስ መስራች የሆነች ሀገር
2: የጤና ተጫዋቾች እኮ ስማቸውን ያጽፋሉ። አሁን
3: ነገር ፕሮጀክት ህጻናቶች ማሊያቸው ላይ ስም አለ። እንዴት ኢትዮጵያ የሚል ነገር ወደኋላ የሚመልስ አካሄድ እንከተላለን እና እንዴት ለዚህ የጉምሩኩ ነገር ቢዘጋ ሀገር ውስጥ እኮ ሀገር በቀል እኮ ትጥቅ አምራች ድርጅቶች ፈልተዋል እኮ በአሁን ሰዓት። እዛ ሄዶስ ኦቨርናይት ተሰርቶ ትጥቅ የሚቀርብበት ነገር ለምን አልተፈጠረም? በዛ ላይ ከሀገሬም ከዋናውም ከጎፈሬም ጋር ፌዴሬሽኑ አግሪመንት እንዳለው በተደጋጋሚ ተነስተዋል። ማክሮንም እንዳለ ተነግሯል። እንዴት ከነዚህ ሁሉ ደረጃውን የጠበቀ ትጥቅ ለብሔራዊ ቡድኑ አይቀርብም? እና ይሄ በራሱ የሚያስወቅስ ነው፣ ልንማርበት የሚገባ ነው። ፌዴሬሽኑ ቀጣይ ለአፍሪካ ዋንጫ ለማለፍ ምን መደረግ አለበት የሚለው ትልቁ ጥያቄ ነው እና አሰልጣኙንስ በሽንፈት ለሽንፈት እየደረረቡ እስከሚሄዱ እድሉን በስፋት እየሰጣቸው ነው የሚቀጥለው ወይስ ምን ይደረጋል የሚለውን በቀጣይ እናያለን። ምክንያቱም የኢትዮጵያ እግር ኳስ ፌዴሬሽን የቴክኒክ ዲፓርትመንት አለው ወይ ብትለኝ እኔ ጥያቄ ያለኝ ለምን ፌዴሬሽኑ ቀደም ሲል እንዳፈረሰው ስለማቀ?
2: አዎ ትክክል። በርካታ አድማጭ ተመልካቾቻችን አትሪክ ስፖርት አዳዲስ ድምጾችን እየተከታተሉ እንደሚገኙ የገለጹልን ነው የምንገኘው። በመላው ዓለም በተለያዩ አማራጮች አትሪክ ስፖርት ኦፊሻልን እየተከታተሉ ይገኛሉ። ያነሳናቸው ረሰ ጉዳዮችንም ወድዋቸዋል። በተለይ በኢትዮጵያ ብሔራዊ ቡድን ዙሪያ ትላንት የነበሩትን የጨዋታ እንቅስቃሴዎች እነሱም ምክረ ሐሳባቸውን እያነሱ ነው የሚገኙት። የኢትዮጵያ ብሔራዊ ቡድን የሚሻሻልበትን ሁሴን ከፒያሳ ሰላም ሰላም፣ ተወዳጆቹ አትሪክ ስፖርቶች አሪቡ እንኳን ደህና መጣችሁ፣ መልካም ምሽት ይሁንላችሁ፣ እስከ መጨረሻው ድረስ አብረናችሁ እየተከታተልናችሁ ነው የምንገኘው የሚል ሐሳቡን ሰጥቶናል። አብዲ ሻከቻ የመድፈኛው ከኮልፌ አትሪክ ስፖርት፣ ኢሳቅ ገዛኝ እንደዚሁ ማንዴም እንኳን ደህና መጣችሁ፣ ቴክኒሽያናችን ቆንጂትንም ሰላም በሉልን የሚል ሐሳቡን ገልጾልናል። በጣም እናመሰግናለን። የብሔራዊ ቡድኑን አሰልጣኝ በተመለከተም አሰልጣኙ መታረም አለባቸው፣ ለብሔራዊ ቡድኑ የሚጠቅሙ ሐሳቦችን ይዘው መምጣት አለባቸው የሚል ሐሳብ አስተያየታቸውን ሰጥተውናል። ከዚያ ባለፈ አትሪክ ስፖርቶች በተለመደው ሰዓት በመገኘታችሁ እጅግ በጣም ደስ ብሎናል፣ ጆኒ ነኝ ከሸገር ብሎናል። አትሪክ ስፖርቶች ሰላማችሁ ብዝት ይበል፣ አልተሰራም ገና፣ የብሔራዊ ቡድኑ ፉከራ ብቻ ነው። ስለዚህ ወቀሳ ይገባቸዋል፣ ማበረታታት ግን ያስፈልገናል የኢትዮጵያ ብሔራዊ ቡድን ተጫዋቾችን የሚል ሐሳቡን የገለጸልን ተስፉ ነው ከገላን። በጣም እናመሰግናለን ከገላን ኮንዶሚኒየም በርካቶች ናቸው። እንግዲህ በሰኞ ምሽት ደግሞ የአትሪክ ስፖርት አዳዲስ ድምጾች ላይ የተለያዩ ሀሳብ አስተያየቶችን ይዘን እንመጣለን። ከዚህ ቀደም ጥያቄ ጠይቀን ነበር፣ በጌታ ዘሩ ስፖርት ክለብ አማካኝነት የሞባይል ካርድ ሽልማት ሳምንት ለተሰኞ ምሽት የነበረን ጥያቄውን እናስታውሳችሁና ምላሾችን እና አሸናፊዎችን እንጠቅሳለን። ጥያቄያችን የነበረው በበርሊን ማራቶን ጀግናዋ ኢትዮጵያዊቷ አትሌት ትዕግስት አሰፋ እንግዲህ 2:11:04 በመግባት በቀዳሚነት ውድድሯን ማሸነፏ የሚታወስ ነው። በበርሊን ማራቶን ለስንተኛ ጊዜ ነበር ይህንን ውድድር ያሸነፈችው የሚል ጥያቄ ነበረ። ለሶስተኛ ጊዜ ብላችሁ የመለሳችሁ ተመልካቾቻችን በጣም ትክክል ናችሁ። በ0931:21:38 እያለ በሚቀጥል ስልክ የመለሰው ተመልካቻችን ወይም የመለሰችው ተመልካቻችን በጣም ልክ ናት፣ ተሸላሚ ትሆናለች። 0951:54:52 እያለ በሚቀጥል ስልክ እንደዚሁ በተመሳሳይ በትክክል መልሷል። ከዚህ ዘግይተው የመለሱ ተመልካቾች ነገር ግን መልሱን ያገኙ ተመልካቾች ይኖራሉ። ነገር ግን ቀዳሚውን ነው የምንሸልመውና እጅግ በጣም እናመሰግናለን ለተሳትፏችሁ። የተወሰኑ ደቂቃዎች አሉን፣ የማጠቃለያ ሀሳቦችን እናንሳ እስኪ። ማንዴ ምን ማድረግ አለበት የኢትዮጵያ ብሔራዊ ቡድን እንደ መደምደሚያ? መቼም ደጋፊው በጣም የሚመሰገን ነው፣ ቀደም ሲል ብለዋል። የባህር ዳርና አጠቃላይ ዙሪያውን ያሉ በዚያ ላይ ተጓዥ ከአዲስ አበባ የሚሄዱ ከተለያዩ የክልል ከተሞች ይሄዱ አሉ፣ ኢትዮጵያ ብሔራዊ ቡድን በማስቀደም ማለት ነው። እና እነዚህን ሀሳቦች አይተናል። የተወሰኑ እስኪ ሀሳቦች እናንሳለን።
1: እንትን መሆን አለበት ብዬ የምለው በጣም አጭር የምሰጠው ምን መሰለ፣ ባህልና ስፖርት አለ። ባህልን መንግስት ሜዳ ብቻ ኢንፍራስትራክቸር ብቻ አይደለም የሚያዘጋጅ፣ ውጤትም ሲጠፋ መንግስት ይህንን ጉዳይ ምንድን የጠፋው ለምን ብሎ መጠየቅ አለበት። የኢትዮጵያ እግር ኳስ ፌዴሬሽን ባለቤት ነው፣ ምክንያቱም መንግስት በእያንዳንዱ ቴክኒክና ታክቲክ ላይ ስለማይገባ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ምንድን የተፈጠረው ብሎ በጣም ግልጽ ውይይት ከማ ጋር መሰለ፣ ከአሰልጣኙ ብቻ አይደለም፣ በፕሪሚየር ሊግ ላይ ያሉ አሰልጣኞች አሉ፣ በጣም እግር ኳሱን በደንብ የሚያውቁ እንደ ኢንስትራክተር አብርሃም መብራቱ ያሉ ትላልቅ ኢንስትራክተሮች አሉ። እነሱንም አካቶ ምንድን ነው ምን እናድርግ፣ የጋራ መፍትሄ መፈለግ ነው። እኔ ብቻ ነኝ የሚለው ነገር እሱ መቅረት አለበት፣ ትክክል አይደለም። ስለዚህ በጋራ መፍትሄ ፈልገው ለሚቀጥለው ጨዋታ ጊዜ ስላለ ለእሱ ጨዋታ የሚቀየሩ ተጫዋቾች መቀየር፣ አዲስ ሀሳብ ካለ መቀበል፣ እንዴት እናድርግ ብሎ በጋራ የሚሰሩበትን መንገድ መፈለግ፣ ይሄ እግር ኳስ ፌዴሬሽኑ በኃላፊነት ወስዶ ማሰራት አለበት የሚል እምነት አለ።
2: እጅግ በጣም ጥሩ ይሳቄ።
3: ይህን የተከበረ ደጋፊ፣ ይህንን ምርጥ ደጋፊ ሳላነሳ ማለፍ አልፈልግም። ብሔራዊ ቡድኑ እንግዲህ ከአምስት ዓመት ስደት በኋላ ተመልሶ ባህር ዳር ላይ ያውም ሽንፈት በማያውቅበት ሜዳ ላይ ደጋፊው በነቂስ ወጥቶ በተለያዩ ችግሮች ውስጥ ሆኖ ግን በነቂስ ወጥቶ ድጋፉን ሰጥቶ ያንን ትዕይንት አይተን ምን ረሳው አይደለም። እና ብሔራዊ ቡድኑ በዚህ ሁሉ ድጋፍና ሞራል ውስጥ ሆኖ አለማሸነፉ ያመኛል። ምክንያቱም ደጋፊ ያለው ሚና ቀላል አይደለም። ከዛ ውጭ ይህ ደጋፊ ለእኔ ከ90 ደቂቃ በላይ ነው። ይህ ደጋፊ ዘምረዋል፣ ጨፍረዋል፣ አበረታተዋል። አረንጓዴ ቢጫ ቀይ ባንዲራ ለብሶ በነቂስ ከጠዋት ጀምሮ ወጥቶ ደግፈዋል። ነገር ግን ፍሬውን ይዞ ወደ ቤቱ አልተመለሰም። የእግር ኳስ ሕግ ቢሆንም ይሄ ደጋፊ ግን ሊመሰገንና ሊከበር ይገባዋል። በአጠቃላይ ባህር ዳሮች የሁለቱም ቡድን ተጫዋቾች ባህር ዳር ሲገቡ ጀምሮ ልዩ አቀባበል ነው ያደረጉላቸው።
2: በጣም በጣም
3: የፍቅር ሀገር መሆናቸው ነው። ለብሔራዊ ቡድኑ ደግሞ አለኝታ መሆናቸው ከዚህ ፊትም አሳይተው
2: ወክለውናል መላው ኢትዮጵያ
3: አሳይተውልና ባህር ዳሮችን በተለይ ደጋፊውን ከፍ አድርጌ ማመስገን ነው ፈልገው። ከዛ በተረፈ አሰልጣኙ ቆሞ ነበር ተቀምጦ ነበር አጀንዳ አይደለም። ይሄ አጀንዳ እንደውም ብዙ ትልልቅ ነገሮች እንዳይነሱ የሚሸፍን ስትራቴጂክ የሆነ አካሄድ ነውና መቀመጥም ሲጮህ ቢውልም የሚፈጠር ነገር የለም። የሰራው ስራ ነው ውጤቱ የሚነግረው። በተረፈ ሰዓት ስለሌለን ከዚህ በላይ መናገር አልችልም። ባህር ዳሮችን ግን ከልብ ከልብ አመሰግናለሁ።
2: በጣም እናመሰግናለን። ክብሯስና ክብሯን አድማጮቻችን፣ የዛሬ ዕለተ ረቡዕ መስከረም 22/2019 ዓ.ም የአትሪክ ስፖርት አዳዲስ ድምጾች መሰናዷችን በዚህ ይጠናቀቃል። የፕሮግራሙ ዋና አዘጋጅና አቅራቢ አንጋፎ የስፖርት ጋዜጠኛ ኢሳቅ በላይ፣ እንደዚሁም ዛሬ ተጋባዥ ጋዜጠኛ ሆኖ ከኛ ጋር ባነሳናቸው ርዕሰ ጉዳዮች ላይ ጠቃሚ ውይይቶችን ወደኛ ሲያቀርብ የነበረው አንጋፋው የስፖርት ጋዜጠኛ ማንደፍሮ ታደሰ ከኛ ጋር ቆይታ አድርጎ ነበር። እጅግ በጣም እናመሰግናለን ጥሪያችንን አክብሮ ባነሳናቸው ርዕሰ ጉዳዮች ላይ ከኛ ጋር ቆይታ ስላደረገ። እኔም ገዛ ንዱላ መረጃዎችን እየመራው፣ እንደዚሁም ናሁድ ኢሳቅ ደግሞ የእናንተን ሀሳብ አስተያየት እያስተናገደ ቆይታ አድርጓል። ቴክኒሻናችን ቆንጂት መንገሻንም በጣም እናመሰግናለን። ከተወዳጅ የብስራት ኤፍኤም 101 ቀሪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ጊዜ ይሁንላችሁ።

0: ልዩ አቦል የመዝናኛና የመረጃ ፕሮግራም አቦል አቦሉን ትኩስ ትኩሱን
1: ሮም ምሽት ከሁለት ሰዓት እስከ ሶስት ሰዓት በብስራት FM 101.1 ላይ
0: ልዩ አቦል

ሰላም ሰላም አድማጮቻችን እንደምን አመሻችሁ። ሊዩ አቦል የሬዲዮ ፕሮግራማችን በተወዳጁ በስራት FM 101.1 ተጀምሯል። እኔ አሚን ካሳሁን በ